0: ኢህአዴግ ያደረሰ የዚህ ሰውም ህይወት አለፈ የሚል አንዳንዴ ምንድነው ትእዛዝ የሚባለው ነገር አንዳንዴ እውነት ይመስላል እኮ ማለት በራሱ ተሽከርካሪ ቢመጣ ስትላለሁ ምን አለበት በራሱ ተሽከርካሪ ቢመጣ ቤተሰብ አሁን ምንድነው የሚለው ሌላው ሸኖ ከተማ አቅራቢያ ትላንትና የደረሰ አደጋ ነው የስድስት ሰዎችን ህይወት የቀጠፈ 18 ሰዎች የቆሰሉበት ከ18ቱ ደግሞ 13ቱ ምናልባት ዛሬም ነገም ሊሞቱ ይችላሉ ተብሎ የሚጠበቁበት አደጋ
1: ምን አይነት አደጋ ተገልብጦ ነው
0: አውቶቡስ እኮ ነው ይሄ ፌ የሚባለው ኤክስፕረስ ባስ ነው አሉ
1: ደጋግመን እየተናገር ይኸው እኔ ትላንትና መቼ ነው ወደዛ ወደ ክፍያ መንገዱ ይሄድኩኝ ማለት ነው እያየሁት ነው መብራት ቦርክ ቦክ ቦክ እኔ እንግዲህ ያው ልምዱ ስላለ ወደፊት ማየሆን ያህል ወደ ኋላ ማያለ ቦክ ቦክ ቦክ ሲያደረግብኝ ወደ ቀኝ ለቀኩ
0: ስማ ይሻላል
1: እንደ ንፋስ ነው እኮ ያለፈኝ
0: እንደ ንፋስ የሚሄዱት እንዴት ነው ነገሩ
1: ምን መሰለ አንድ ሄጄበት አውቃለሁ ድሬዳዋ
0: አምነህ መሄድ እኔ በሱ
1: አልሄድም ቆይቷል እኮ ስንት ዘመን መጀመሪያ እንደመጡ አካባቢ 10 ዓመት በላይ ነው እናም በሰው ዝግ ነው ኤሲ ያለው መኪናው
0: የምታውቀው ነገር የለህም ውስጥ ማቆች ብለ
1: እኔ እንዴት ሰው ውስጥ ያለው ዝም ይላል ነበር አይደለም
0: አይታወቀው ምን በምን
1: ያለም ስለመሄዱ አታ
0: የሚያውቀው ነገር የለም
1: ይሄ መኪናው ሰስፔንሽን እና እንትኑ
0: በጣም ምቹ ነው እያረገረገ እኮ ነው
1: የፈለገ ኮርኮንጆ እንትን ቢሆን እየረገጠው ነው የሚያልፈው
0: ሄዳል ችግር የለበትም
1: ስለዚህ ስለመፍጠኑ አቅ መሆን ያለበት አሽከርካሪ ስፒዶሜትሩ ማየት አለበት ኪሎ ሜትሩ
0: አንድ ኪሎ ሲጀምር አሽከርካሪ ታዲያ በስንት ነው የሚሄደው የሚለውን እያየ ካልሆነ ምኑ ነው የሚሄደው
1: ይሄ ነው
0: በጣም የሚገርመው ነገር ይሄ ተሽከርካሪ ከአዲስ አበባ ሰዎችን ደሴ ጭኖ ነው የሚሄደው አሉ ጠዋት 12 ሰዓት ላይ 80 ኪሎ ሜትር ተጉዟል ከአዲስ አበባ ስንት ሰዓት ተነስቶ ነው
1: የሚገርመው ነው
0: ከአዲስ አበባ ስንት ሰዓት ነው የሚነሳው? እኔ አላቅም። 80 ኪሎ ሜትር ስንት ሰዓት ይወስዳል? ሸኖን አልፏል እኮ።
1: 80 ኪሎ ሜትር እኮ ቢያንስ በሰዓት 80 እንኳን ቢሄድ ከአንድ ሰዓት በላይ መፍጀት አለበት።
0: እሱም ልክ በሰዓት 80 የሚባለውም እንደዛም አይደለም። ለዛውም ቢያንስ 2 ሰዓት አንድ ሰዓት ተኩል 2 ሰዓት ይወስድበታል።
1: ለምን መሰለህ? እንግዲህ የመንገድ መዘጋጋቱ
0: ምን የተለያየ መቆም መነሳት ምናምን ስላለ ማለት ነው።
1: የመንገድ መበላሸቱም ይኖራል።
0: ብዙ ነገር ስላለ ማቀዝቀዙ መሄዱ ምናምን ስላለ ነው እሱ። ጀስት 80ውን ላጥ ብሎ ሊሄድ አይችልም ማለት ተሽከርካሪ ነው። ከአዲስ አበባ እስከሚወጣ ራሱ እኮ ስንት ይወስዳል?
1: አቨሬጅ 60 ምናምን አካባቢ ሊሆን ይችላል።
0: 80 ምናምን ኪሎ ሜትር ላጥ ብሎ ሄዶ ሸኖን አልፎ የሆነች አንድ መጠምዘዥ እንትን ከርቭ ነገር ላይ ነው አሉ። ወደቀ። ፍጥነት ነው። ሌላ ምንም ነገር ምንም ጋር አልተጋጨም። ከፊት ለፊቱ የመጣበት ነገር የለም። ጠዋት ነው። አካባቢው ጸጥ ያለ ነው። በራሱ ጊዜ ነው የተገለበጠው የወደቀው የተባለው። እንግዲህ የስድስት ሰዎችን ህይወት በላ። 17 ሰዎች እየተጠበቁ ነው አሁን። አጠቃላይ 18 ሰዎች እንዳደርሶባቸዋል። እኔ ባለቤት አላቸው የማህበር ነገር ናቸው። ምን ግለሰብ አይደሉም።
1: ግለሰቦችም አሉ። እኔ ለዚህ እኮ ነው ከዚህ ተነስተው ጎንደር ከዚህ ተነስተው ባህር ዳር ከዚህ ተነስተው ጅጅጋ ከዚህ ተነስተው ሐረር ከዚህ ተነስተው ምን በቃ የማይታሰበውን ኪሎ ሜትር
0: ማለት እንደ አውሮፕላን ነው ነገር ይመስለኛል። እዛ ነው እያሰቡት ያሉት ራሳቸው።
1: ሌላው አደጋ አሁን የተላከው አደጋ ማለት ነው በቀን 30/12/2018 በቦሌ ክፍለ ከተማ ወረዳ 13 ልዩ ቦታው ቦሌ ኤርፖርት ቪአይፒው ፊት ለፊት ነው። የሰሌዳ ቁጥሩ ኮድ 4/30541 ኢቲ የሆነ የመንግስት መኪና ነው። መኪና ይዞ ከጎሮ ወደ ቦሌ አቅጣጫ እያሽከረከረ እያለ መሪውን ያላግባብ ወደ ቀኝ በመጠቀም ከመንገዱን በመውጣት ስማርት ፖሉን ገጭቶ መኪናው በመገልበጥ መኪና ውስጥ ተሳፍሮ የነበሩ በአንድ ተሳፋሪ ላይ የሞት አደጋ በሁለት ተሳፋሪ ላይ ከባድ የአካል ጉዳት ተጎድቶ ተጎጂዎቹ አሁን ዘውዲቱ ሆስፒታል እየታከሙ
0: ምን ማለት ነው?
1: ይሄ ነው እንግዲህ አየ
0: ምን ማለት ነው። እዚህ መንገድ ላይ እንዴ አደጋ ሊደርስ ይችላል እንዴ?
1: ያኔ መሰለ መንገድ ላይ
0: እንዴ እጅግ በጣም ሰፊ ምቹ
1: ምንም
0: ገጠመኝ ይመጣብኛል ማትለው ገብቶብኝ ነው ማትለው ከፊት ለፊት ቆሙብኝ ነው ማትለው አይሚን ሌላ ተሽከርካሪ ዘግቶብኝ ነው ምን ምንድን ነው ምክንያቱ? ከመጠጥ ጋር ምናምን ጋር የተያያዘ ነገር ነው።
1: ሰዓቱ ግን ስጦት
0: ስንት ሰዓት ነው?
1: ዋና ኢንስፔክተር ስጦት እንትኑን አልነገረኝም። ሰዓቱ እዚህ ጋር አልተጻፈም። አሁን ሌላ ከልኝ
0: እንደ ይሄ ነገር በደንብ ቢጣራ አሪፍ ነው።

0: ምንድን ነው ምክንያቱ?
1: አልኮል ሳለ ወይ
0: እሱ እንዳይሆን ነው የፈራሁት። እሱ እንዳይሆን
1: ያስፈልጋል።
0: አልኮል ሊኖር ይገባ ወይም ሌላ ነገር። አልኮል ብቻ እኮ ላይሆን ይችላል፣ ሌላም ራስን የሚያስት ነገር ወስዶም ሊሆን ይችላል። መድኃኒትም ወይም በሽታም ሊሆን ይችላል፣
1: ህመምም ሊሆን ይችላል። ምክንያቱም ገይተ መኪና ውስጥ ያለ ሰው እስኪሞት መኪና ውስጥ ይገለበጥ።
0: ከመንገድ ወጥተህ ፖል ገጭተህ
1: በጣም የሚገርም ነው።
0: ቦታው ደግሞ ለዛ የሚዳረግ ስላለ ነው። ኢቨን እጅህን ለቀህ ራሱ ብትነዳው እንደዛ የሚሆን አይመስለኝም። ብዙ ለመኪናውን እጅህን ለቀህ እንኳ ብትነዳ የዚህ አይነት አደጋ ይደርስበታል ብዬ አላስብም። አስብ ኋላ ከኤርፖርት በተቃራኒ እኮ ነው ጎሮ መምጫው ጋር ማለት ነው።
1: ልክ ነው። ምንም ለዛ የሚዳርግ ነገር
0: ምንም ነገር የለም። ግን የሆነ ነገር እንደው በደንብ ቢጣራ ምናልባት የተሻለ መረጃ ይገኛል ብዬ አስባለሁ። ከአሽከርካሪው ባክግራውንድ ጋር እንደው ምን ሲያደርግ ነበር ወይም በዕለቱ ምን እያደረገ ነበር። አሽከርካሪው ተርፏል?
1: አሽከርካሪው ተርፏል ማለት ነው። ተሳፋሪ ነው የሚለው ተሳፋሪ ነው የሚለው። አዲስ አበባ ፖሊስ ዋና ጠቅላይ መምሪያ የትራፊክ አደጋ ክፍሉ ዋና ኢንስፔክተር ስጦታውን ከልብ እናመሰግናለን።
0: መረጃ የአደጋ መረጃ ላይ ብቻ ተኮር ቅድም አለ ምሽት እየላከል የሆነ ቪዲዮ ነበር። ምንድን ነው?
1: አይ የትራፊክ ፖሊስ ነው። ድርድር እያደረገ ነው። የገንዘብ ጉዳይ ነው ድርድሩ።
0: አንድ ሺህ ይበቃል ምናምን
1: ይበቃል እያለ እየተደራደ ነው። በእርግጥ እኔ አሁን ለኃላፊዎቹ ልክ የላቸዋለሁ። አዲስ አበባ ከሆነ ምናልባት ያጣሩታል
0: ነው። የአዲስ አበባ ያስታውቃል
1: ልክ ያለው ያጣራሉ። ግን ምን ያህል እንደዘቀጥን አንዳንዶች በጣም ያሳዝናል። ምን እየሰራን እንደሆነ
0: አናሰድም። ለዚህ ነው
1: በጣም ጥቂት
0: ማሱን እንትን ማስደረግ የለብንም።
1: ትናንትና በጣም ትልቅ ዝግጅት ነበረ አድዋ ሙዚየም ላይ። የእውነት እዛም እኛም ነበረን ቦታው ላይ። ኃላፊዎች በጣም ትልቅ መልእክት እያስተላለፉ ነበር፣ እየሰሩትም እየተመሰገኑ ነበር። ግን እንደዛ በጣም መልካም ነገር ሲሰሩ የነበሩ በጣም ብዙ መስዋዕት የሆኑ አባሎች እያሉ እንደዚህ አይነት ጥቃቅን የሆኑ ደግሞ ስምን የሚያጎድፉ ነውረኛ የሆኑ ሰዎች አሉ። በእርግጥ ለሕግ መቅረብ አለባቸው፣ ከውስጡም መጥፋት አለባቸው እንደዚህ አይነት ሰዎቹ። እና ያሳዝናል። እኔ ፖሊስ ስለሆንኩኝ እንደዚህ አይነት ነገር ሳይ አውቆ ነው ሰው ደግሞ ና ለምሸትም ለእኔ የሚልኩት ምን ያህል እንደሚሰማኝ ስለሚያውቁ እኮ ነው።
0: ኖ ኖ አንድና እንድታወራበትም እንትንም እንድታስተላልፍም ነው እኮ እርምጃ እንዲወሰድ እኮ ነው። ነገራቸው
1: ትክክል ነው። እሱማ
0: መበሳጨት ብቻ እኮ ምንም ጥቅም የለው። ምን ጥቅም አለው? ነገሩ ማረም ነው አይደል? ነገሩ ማረም እኮ በነገራችን ላይ እኔ እንደው እነ ህግ የምታስከብሩ ይሄ መንገድ ላይ ደንብ የምታስከብሩ የምትቆጣጠሩ ሰዎችም ተጠንቀቁ ባካችሁ። አሁን በጣም እናንተ ማታያቸው ብዙ ቴክኖሎጂዎች ተግባር ላይ ውለዋል። ጀስት መነጽር፣ መዘነጫ መነጽር፣ ምንም የማጠረጥረው መነጽር ካሜራ ይቀርጻል፣ ካሜራ ይቀርጻል። በቃ ዝም ብቻ እንዲህ መንካት ነው። ያስተካከልክ መስሎ ካሜራው ነካ ያደርገዋል፣ አለቀ።
1: ከዛ ሁሉ ራስህ ንጹህ መሆን አትችልም።
0: አይደለም እኮ እሱ እንደው ምን እኮ አንዳንዴ ከባድ ሁኔታ ውስጥ የገባም ሰው ሊሆን ይችላል እኮ እሱም። አትፍረድ ነው እኮ ነገሩ፣ አትፍረድ ነው። እኔ አልፈረድም፣ እየፈረድኩ አይደለም። ግን መጠንቀቅ ይፈልጋል። በቃ ጉዳዩ በጣም ተጠንቀቁ። አሁን ሶሻል ሚዲያው ሁሉም አክሰስ ማድረግ ይችላል። ለቤተሰብ ማሰብ ነው። አንተ ከስራ አምስት ዓመት ምናምን ብቻ እኮ ልጆች ያዩታል።
1: እሱ ነው
0: እህት ወንድም ያየዋል፣ እናት አባት ያየዋል። በጣም የሚያሳፍር ነገር
1: የቤተሰብ ሞራል።
0: አዎ ይሄ ከመስረቅ አይተናነስም። እንዲሁም አንዳንዴ መስረቅ እኮ ጀግንነት የሚሆንበትም አጋጣሚ አላል። እና ፕሊስ ተጠንቀቁ ነው። ሶሻል ሚዲያ ላይ መውጣቱ አይቀርም፣ ይሄ ብዙዎች ማየታቸው አይቀርም። ዞሮ ዞሮ ለአንተ ከተላከ ለሰንበዲ ይላካል። ሰንበዲ ደግሞ የሆነ ሶሻል ሚዲያ ላይ ያወጣዋል። ነገ እናየዋለን። እና የሌሎችንም ባለሙያዎች ባልደረቦች አንገት አታስደፉ። አንገት መድፋት እኮ አለ።
1: ሰላም፣ ባለፈው መረጃ ሰጠን ነበረ፣ ግን ችላላችሁት። አንዳንድ ሾፌሮች ቲኬት ከፍተው ምን ከፍተው ነው ቲክቶክ ከፍተው የሚነዱ አሉ። እባካችሁ አንድ ለሚመለከተው
0: አሁን ቲክቶክ ከፍቶ ምንዳት ማለት ራሱ ነ ይሄ እኮ የሚከፈለው በእንትን አደጋ ይከፍለዋል አይደል?
1: ቅጣት አይደለም፣
0: ቅጣት አይደለም። ይህን ምን ብለህ ትቀጠዋለህ? ኦፍኮርስ ጥያቄ የለውም። ተቆጣጣሪ ካየው ይቀጠዋል፣ ያስቀጣል። ምክንያቱም ስልኩን በእጁ ይዞ ማውራት ብቻ አይደለም፣ ቴክስት መጻፍ ማንበብ ብቻ አይደለም፣ ቪዲዮም ምስል የተመለከተም ያስቀጣል።
1: የሙያ አባት
0: ምንም ጥያቄ
1: አሉኝ። ይህን ቴክስት ያረጉ በዩቲዩብ ቻናላችን
0: ስክሪንም ያይ የሚያሽከረክር ይከተል በነግራችሁ ላይ
1: ታቃለህ
0: መኪና ላይ የተገጠመ ስክሪን ይሄ ስልክ አይደለም ስክሪን ነው ማለትም አንችልም ለማለት ነው
1: ስክሪን ያይ
0: ስለዚህ እኔ ግን ከቅጣቱን አይደለም ዋናው ነገር ቅጣቱ አይደለም አደጋ ግን ይቀጣችኋል
1: አደጋው ከባድ ነው እሱም አሰብ ይፈልጋል
0: አሁን ቲክቶክ ቁጭ ብለን እንኳን ያየው የሚሰለች ነገር ነው እንኳን እየነዳምን ነው የምታየው
1: የሚገርም እኮ ነው ሱስ የሆነባቸው ሰዎች አሉ በርግጥ
0: አይ ምልኩ ይሰለቻል አይደል ደክመና እኮ ተዋለ
1: ግን ደሞ እየነዳ
0: ነው ልታስብ ቲክቶክ ለማየት የምታስበው ራስ
1: ስንት አምሮን የሚገዛ ነገር መንገድ ላይ ያለ ስንት የምታየው
0: ነገር አራ ተኩራት መንገድ ላይ አባቴ ያንዳንዷ ምታሽከረክራት ያንዳንዷ ኪሎ ሜትር እኮ የህይወትን አቅጣጫ ተወስናለች
1: እውነት ነው
0: ነገ የት ቦታ እንደማደር እንዳለብህ ምትወስንልነች ታቃላ
1: በጣም
0: የቤት ምቹ አልጋ ላይ ላታድር ትችላለህ እኮ ያን ካላስተዋልክ
1: ሰላም አሹና ኢንስፔክተር እንዴት አደራችሁ አንድ ጥቆማ ልሰጣችሁ ነበር ደንበራዋ በኩል ያለው አዲሱ የተከለው መብራት ጥቅሙ አልታየኝም ምክንያቱም ከላይ ከእንግሊዝ ኤምባሲ የሚወርደው መንገድ በጣም ጠባብና ፍሰት የማይበዛበት ነው ከታች ከደንበራዋ ጋር ደግሞ መንገዱ እንደምታዩት በጣም ጠባብ ነው ሁለት መኪና ታኮ ነው የሚያልፈው እና እዛ መሃል ላይ መብራት ተተክሎ መንገዱን በጣም የመዘጋጋትና የማጨናነቅ ነገር አምጥቷልና መብራቱ ባይኖር ጥሩ ነው ይሄንን እንደ አስተያየት ብታቀርቡት ብለው እናመሰግናለን ብለው ይላከልን በቴሌግራም ቻናላችን
0: ነው
1: በነገራችን ላይ እውነት ነው መብራት እኔ ሁሌም መንገድ ሲሰራ ከመንገዱ ጋር ኮንትራክት የሚገቡ ነገሮች አሉ።
0: አዎ አሉኩ።
1: መለከቱ፣
0: መብራቱ፣
1: ቀለሙ ይታወቃል።
0: አዎ።
1: መብራቱ ይተከል። አንድ ቀን ሊያገለግል ይችላል።
0: ጌጥም ነው።
1: አዎ እንዳልከው ጌጥም ነው።
0: ጌጥም ነው በነገር
1: የከተማም ነው።
0: መንገድ እኮ ለከተማ ጌጥ ነው።
1: አዎ። እንደገና አንድ ቀን ደግሞ ምናልባት ያ መንገድ ስታንዳርዱን ለውጦ ሊያገለግልም ይችላል።
0: የሆነ ፍሰቱ ሲለይ የሚቀየረበት ጊዜም ሊፈጠር ስለሚችል ሊያገለግል ይችላል።
1: ግን ታዲያ አሁን በቃ መብራቱ ተተክሏልና ወደ ስራ እንጀምር ማለት እኔ ተገቢ መስሎ አይታየኝ።
0: ቤት ውስጥ ያሉትን መብራቶች ሁሉ ነብራለን
1: ስላለ
0: ተበራም እኮ የበረንዳውን ታጠፋት ይችላል የሳሎኑ ይጠፋል ማታ ስተኛ
1: ቁጣባም ነው
0: ፕላስ ደግሞ ሁሉም መብራቱ ምንም አገልግሎትም ስለሌለው
1: እንደው በጣም ያስፈልጋል እንኳን ቢባል በል ይደርግም ይያሉ ያለም ይበራው አሽከርካሪዎች ካራቱ ማጣጫ ሲመጡ እንዲያዩ እንዲያርፉ ያረጋል ከዛ ወጪ እንደሱ አይነ ቦታ ላይ አባሎች እንዲመደቡ ማድረግ ነው እኔ የትራፊክ ፖሊስም የትራፊክ ማኔጅመንትም ትኩረታችንን ቁጥጥሩ ላይ ብቻ ሳይሆን ማሰናበሩ ላይ መናረክ ሆነ እንደሱ አይነ ቦታዎች እየተለዩ አባሎች የሚመደቡበት ነገር ቢኖር ጥሩ ነው እና የአድማጫችን የሰጠው አስተያየት የሆነ ተገቢ ነው ብዬ
0: ቅድም የተቀስከው አንድ እግረኛ ቅድሚያ ለመስጠት ያልከው ቀጨኔ ነው እንደደረሰው
1: አዎ ቀጨኔ ደረሰው
0: እኮ ይሄ ቀጨኔ የደረሰው አደጋ ዘግናኝ ነበር የሞት አደጋ የደረሰበት ህፃን ነው መንገዱ በጣም ጠባብ ነው እንደዛም ሆኖ ግራና ቀኝ መኪና ለረጅም ሰዓት ስለሚቆም የበለጠ መንገዱ ነው ያጠባዋል በአካባቢው እግረኛ መሻገሪያ ዜብራ የለም አሽከርካሪውም ሟችም የሟች ቤተሰብም ተፈረደባቸው ለእግረኛ ቅድሚያ አለመስጠት የሚለውን አልስማማም ይላል
1: ባትስማማም አደጋ መርማሪው ለአደጋው ምክንያት ሆነው ለእግረኛ ቅድሚያ መከልከል ነው በነገራችን ላይ ዜብራ ከሌለ ለእግረኛ ቅድሚያ ሰጥ ማለት ይቻላል እንዴ በተለይ ሰው
0: ቃል አትችልም እንዴት ይችላል እሱማ በቃ ዜብራ የለም ነው ዜብራ አሁን
1: ቦታው ተባለ
0: ነገሩ ምን ዜብራስ ኖሮ ሰው በዚህ በየትኛው ነው በዜብራ የሚሻገረው ሁለት ሰው ሶስት ኮቴ ቢያንስ ከዜብራው 10 ኪሎ ሜትር 10 ሜትር 20 ሜትር እና ምስቅረው ነው ሰው የሚሻገረው 1 ሜትር ለምን አትሆንም እቺን 1 ሜትር ሁለት ሶስት እርምጃ ተራምጄ እስኪ ዜብራው ላይ ሊድ ሚልኮ በጣም ጥቂት ሰው ነው ተዋል የለም እኮ እዚህ ጋር ዜብራውን ያያየው ምናልባት 3 4 እርምጃ እሱ ቀድሞ መሻገር የሚፈልገው እኔም ኮልምድም የለንም እኛ ምን እኔ መቼ ወደዛ ነገር እንደምንመጣም አይገባኝም በነገራችን ሰብሰብ ብለህ ዜብራ ላይ ቆመህ ምጠብቅ ከሆነ አንደኛ ራስን ማዳን ነው ጊዜህንም መቆጠብ ነው አሽከርካሪውንም ደግሞ ከእንዲህ አይነት እንትን ታድነው አለ አይደል ታደገዋለህ
1: እውነት ነው
0: ከሁሉም በላይ ደግሞ ህይወቱን መጠበቅ ራስን አካልህን መጠበቅ ቀላል ነገር አይደለም ግን ዜብራ በሌለበት ቦታ ላይ በጣም ከባድ ነው። ለእግረኛውም ከባድ ነው፣ ለአሽከርካሪውም ከባድ ነው። አሽከርካሪው መቼ እግረኛ የት ቦታ እንደሚገባበት አያውቅም።
1: አይ በእርግጥ እንደዛ ነው። አያውቅም እኮ መኪኖች ተጨናንቆ መኪኖች የሚቆሙበት ቦታ ላይ ሁሌም
0: ጠባብ ነው መንገዱ።
1: ጠባብ ቦታ ነው አይደለ? ፍጥነትን ቀነስ አድርገ የሚንቀሳቀስ ነገር እኮ በተሽከርካሪ መካከል የሚንቀሳቀሱ ነገሮችን እንኳን እያየ ትሄዳለህ፣ እያስተዋልክ ትሄዳለህ። እንደሱ አይነት ቦታ ላይ ሁሌ መቆም በመቻል
0: የበለጠ የዚህ ጋር ጥንቃቄ የበለጠ አሽከርካሪው ጥንቃቄ ግድ ነው። እንዲህ አይነት ቦታ ላይ
1: ትራፊክ ፖሊስም መንገድ ትራንስፖርትም ጥፋተኛን ተሽከርካሪ ሲቀጡ በተዘጋጋ በተጨናነቀ መንገድ ላይ ዘግተው የሚቀጡ ነገር ምንም የተሻሻለ ነገር የለም። የእውነት ነው እሱ፣ የእውነት ነው። መስቀለኛው መንገድ አለፋለች፣ እዛችሁ ጋር ቆሞ ያስቆማል። እዛችሁ ጋር ለመቅጣት ይፈልጋል።
0: እዛው ላይ አደባባይ ላይ እዛው ላይ
1: ምኑን ነው ታዲያ እኔ የሰራሁት? እኔ ፍልሰትን ላለማሰናከል ነው እዛ ጋ የቆምኩት፣ ሰዎች እንዳይጨናነቁ ነው እዛ የቆምኩት። ወደፊት አለፍ ብሎ ቆሞ እዛ ጋር ቁም ብሎ ምንም አይደለም። ምናልባት መንጃ ፈቃዱን ለመቀበል አንዴ መንጃ ፈቃድን ስለ መንጃ ፈቃዱን ተቀብለ በል እለፍና ቁም።
0: እሱም ቢሆን ጥፋት አጥፍቶ ከሆነ
1: ነው እኮ በቃ እየቀጣ እኮ ነው ያለው። ለመቅጣትም
0: ለመቅጣት አይደለም እሱ ዝም ብሎ ለብቼክ ለማድረግ ነው እንጂ እንት ደግሞ እኔ ብዙ ቦታ እኮ ያለ አሁን እዚህ ቦታ ላይ የምታስቆሙ ምን ለማግኘት ነው ምናምንላቸዋለሁ እኮ እኔ ቆም እውነቴ ነው እኮ ምን ካለምንም ዝም ብሎ ቼክ ለማድረግ ለመሞከር ማስቆም የተዘጋጋ ቦታ ላይ መስቀለኛ ላይ አደባባይ ላይ አንዳንዱማ መብራት ላይ የሚያስቆማል እኮ መብራት ላይ ያስቆማል። ልክ ስትሻገር ቆም ምንድን ነው ስትለው አይ ቼክ ላደርግ ነው። እንዴ ምን አለበት እዛ ጋር ተሻገረ ብትቆምና ቼክ ብታደርግ ማድረግ ካለብህም ደግሞ እሱ ስራው አይደለም እኮ እሱም ስራ ነው ብዬም አላስብም። አንተ ስራ ነው ብያለሁ ትጨቃጨቀኛለህ እንጂ ይሄ ትራፊክ ፖሊስ ይኸውልህ በቴሌግራም ቻናላችን ላይም ፎርዋርድ ተደርጓል መጥቷል።
1: እንግዲህ
0: ፈገግ እያለ ነው ደግሞ 10,000 ብር ከምትቀጣ ይለዋል። በቃ አንድ ሺህ ብር አድርግልኝ ይላል። ደግሞ ማን ነው
1: መኪና ውስጥ ነው? ኧረ በጣም የሚገርማ። ኧረ ልክ ነው አሴ፣ ድንበሯ መንገድ ድሮ ክራውድድ የለም ነበረ። አሁን ግን መብራቱ ከተተከለ በኋላ ክራውድድ ሆኗል። አዎ እሱም ብለናል፣ እሱም ብለናል። ስለዚህ የካ ይሄን ስልክ ደጋግሞ የሚደውል ወንድማችን ስልክ ዛሬ የምናነሳ ስላልሆነ ነው። 0913576262 ብሎ የሚሄድ ስልክ ዛሬ የምናነሳበት ስላልሆነ ነው። ቴክስት ብታደርግልን ጥሩ ነው። በጣም ደጋግሞ እየደወለ ነው። አንዳንዶቻችሁ ቴክስት ማድረግ የማትችሉ ከሆነ ምናልባት
0: ማነው ደጋግሞ የሚደውለው?
1: ደጋግሞ 0913576262 ብሎ የሚሄድ በጣም ደጋግሞ ነው የሚደውለው።
0: በጣም ኢምፖርታንት ከሆነ አንሳለታ።
1: አንዳንድ
0: እኮ ስፔሻል እናነሳለን።
1: አላወቅኩም ግን ነው ብለህ ነው።
0: አንዳንዴ በጣም አንገብጋቢ ጉዳይ ከሆነ ማያደርግ ጉዳይ ከሆነ በጣም ተቸግሮም ከሆነ አንስቶ ማናገሩ ምንም ክፋት የለውም። መሳይ አይቆጣንም እኮ።
1: ቀለበት መንገድ ላይ መሀል የሚያወርዱና የሚጭኑ ታክሲዎች፣ ባሶች መላበሏቸው። እኔ የምለው ወይ ብረቱ ይፍረስ፣ ግንቡ ይፍረስ በቃ። እሱም ቢሆን ግን መሀል መንገድ ይቻላል እንዴ? ግንቡ ቢፈርስ ብረቱን ቢፈርስ መሀል መንገድ ላይ ቆሞ ማሳፈር ይቻላል እንዴ? እኔ ልንገር፣ አሁን እዚህ ዮሴፍ ጋር ደጋግሞ የሚልክልን ሰዋል። በቀጥታ እኔ ተወቃሽ ናቸው የቦሌ ክፍለ ከተማ ንፋስ ስልክ ላፍቶ አቃቂ ቃሊቲም አለ ይሆን አላቅም። ይሄ ከአቦ ጀምሮ ከአቦ ጀምሮ ከሳሪስ አቦ ጀምሮ ቀለበት መንገዱ መካከል ላይ ቆሞ ሰው ያወርዳሉ፣ ይጭናሉ። ባሶች ታይቀሩ ዮሴፍ ጋር መንገዱ በቀኝ በኩል ክፍት ነው እንዴ? እዛ ከአዲስኮ ጋር የቆመ እኔ እንደውም አንዳንዴ ሁሉ ነገር በምልክት አጥሮ ይሆናል እንደ ብዬ ነው እንጂ ሁሌ አስባለሁ። ለዚህ መመለሻ ተሽከርካሪዎች በሙሉ ዝግ ነው የሚል በዚህ በኩል ማሉ በዳሩ ሄድ
0: ዳሩን ይዞ ቢሄዱ አንደኛ መዘጋጋቱንም እንትን ያደርገዋል፣
1: መዘጋጋቱን ይቀርፋል። እንደገና ሰው ተሻግሮ መጥቶ እዚህ
0: ሰውም ደግሞ በነገራችን ላይ ሰው ወዶ ፈልጎት ይመስላችኋል? አይገባኝም። አንዳንዴ ለራሳቸው እኮ ነው ምን እንደሆን ታውቃለህ አይደለ? እንዳይዘጋጋባቸው እኮ ነው። ቀኙ መስመር ቆመው ሲነሱ እንዳይዘጋ መሀል መያዛቸው ነው፣ ክፍቱ መንገድ መያዛቸው እኮ ነው።
1: እባካችሁ
0: እንደጫኑ ልግ ይላሉ።
1: የትራፊክ ዋናው መምሪያ ለየክፍለ ከተማው ላሉ ለኃላፊዎች ንገሯቸው። ይሄ ቀላል ነገር ነው ግን ፍራት አልበኝነቱ በቃ ኖርማል አረግነው ትክክል አይደለም ማhall መንገድ ላይ ቆሞ ሰው ማሳፈር ማውረድ ተሳፋሪውንም ላደጋ ይዳርጋል አሽከርካሪም መንገድ ይዘጋጋበታል ከዛ ለመውጣት ሲል እንደገና ሌላ ችግር ነው የሚፈጠረውና በጣም ቀላል ቦታዎች ይታወቃሉ ዮሴፍ ጋር አንዱ ችግር ነው አዲስ ሰፈር ላይ ሌላ ችግር ነው እንደገና ቦሌ ጉምሩክ ፍለፊት ያለ ችግር ነው እንደገና ደግሞ ተሻግሮ ልክ ኤርፖርት መገነጣጣያው ድልድዩ ላይ እሱ ጋር ሌላ ችግር ነው ተሻግሮም ደግሞ እንደዚሁ አያት ሆስፒታል መዳረሻው አካባቢ ላይ እንደዛ አይነት ችግር አለ እንደዛ አይነት ቦታዎችን አይቶ እርምጃ መውሰድ የማይቻልበት ምንም ምክንያት የለምና ባካቹ አስተካክሉ ይሄን ሰው ይላንሳለት በቃ
0: እስከንዘው
1: አድማጫችን ዛሬ ምን አነሳ ስላልሆነ ነው ደጋግመን ስልክን ያላነሳ ነው
2: አንድ
0: ያው ትኩስ መረጃ
1: ነበር አንገብጋቢ ከሆነ እሺ ለዛ ብለን አነሳነሽ
2: ሪስቶራንት እቺ ትላንትና ሻኖ ላይ የደረሰች አደጋ እኔም በአካል በዛው ሹፌር ስለሆንኩኝ ስላየዋት እቺ እነዚህ ፈለገጊው ምናምን አበሻ ባስ የሚባሉ
0: አውቶቡሶቹ
2: በጣም በሚገርም ሁኔታ ከናምበረት መናኸሪያ 11 ሰዓት ወጣው አደጋው በቃ የሚያሳዝን አደጋ ነው የደረሰው ቢያንስ በጀርባው ወደቀ በኋላ ረጅም ኪሎ ሜትር ነው
0: ተንሸራቱ
2: ሄደው ከዛ ውጪ ይሄ ፈለገ ጊዮን የሚባለው አዲሱ ባስ ደግሞ ከደሴ 11 ሰዓት ተነስቶ አዲስ አበባ 5 ተኩል የሚገባበት እንትን ነው በቃ የሚቆጣጠር መንግስት የሌለው
0: ኧረ እባካችሁ ይሁን አይቀርስ
2: ቢሆን ብለን እንድናየው
1: ብዬ መሰለ ይሄ ሰው ዛሬ መጣ ነገ መጣ ከነገ ወዲያ መጣ ሁሌም በሰላም የሚገኝ ይመስላል
0: ሁሌም ማስከለማ ሁሌ
1: እኮ እንግዲህ ምናልባት በአመት ውስጥ አደጋው አልደረሰም ይሆናል ለክ በአመቱ ግን 10 ምናምን ሰዎች ፈጀን
0: እንዴ ከዚህ ከስንሳት ነው የተነሳው መውጫ ስንሳት ነው
2: ከዚህ ከላምበረት መናራ የሚወጡት 10 ተኩል ነው እዚህ ጋር ሲወጡ ራሱ ሚነዱ ታነዳት ያደባበው ላይ ዞሮ በቃ ትራፊክም የፈተሻውንም ለማለፍ በቃ በረራ ነው የሚደረገው እኔ እዛው መስመር ላይ ነው የምሰራው
0: ኢማጂን ከዚህ 10 ተኩል ከመናሪያውቱ አዲስ አበባን እስከሚወጣቱ 11 ሰዓት ሆነ
1: ነበር ሲነሳ ራሱ ተክል አይደለም
0: ሸኖ የደረሰው
1: 10 ተኩል መውጣቱ
0: ተክል 12 ሰዓት ነው በአንድ ሰዓት ውስጥ እንግዲህ ምን 80 ምናምን ኪሎ ሜትር
2: ተነዳ የተነዳ በቃ ብቻ እናንተ ሲዩት እስቲ መንገዱ ላይ አንድ ከመጣ ብላሽ ትራፊክ አይ የማይልበት ነው ትናንትና አደጋው የደረሰው በቃ ከመጥን በላይ የተነዳ ካርብ ስለሆነ መንገዱ የነበረው
0: አልቻለም ወደቀ
1: መቆጣጠር አልቻለም
0: ከርቡ እንዴት ያርጉ
2: ይሉ አንተ ሰውን ተቆጣው
1: እንግዲህ እንደ ያለ
2: ነው አልፋን የመጣን እቺ ለማናገር ነው ይቅርታ
0: አረ በጣም እንኳን ደወልክልን ጥሩ ነው በነገራችን ላይ እንደው ፍጥነት ቁጥጥር እስከተባለ እንደው እዚህ ከተማ ውስጥ ምንም የሌለበት ቦታ ላይ ደቅ ነው ከሚውሉ ምን አለ ወጣ ይያሉ አይቻለም እንዴ ኢንስፔክተር
1: አይ ማለት በከለ የክልሎቹ አሁን የመንገደነነትና መድንፈንድ
0: ነው የግድ ክልሉ በራሱ ነው እንዴ አዲስ አበባ ወጣ ብሎ
1: መቆጣጠር አይ በራሱ ነው ስም መቆጣጠረው ግን ለነሱም የፈጥነ መቆጣጠሪያው መሰጣል ተሰጣቸው ነበር እኔ ተግባራዊ ያደርጋለሁ አረጉ
0: ማለት ትራፊክ ማኔጅመንት ናገራቅፍ ማረጋ ይቻላል እንዴ
1: ትራፊክ ማኔጅመንት አዲስ አበባ ላይ ብቻ ነው ያለው ባይ ዘ ወይ
0: ስማ አዲስ አበባ ስለሚል ነው እኮ አዲስ አበባ ትራፊክ ማኔጅመንት ኤጀንሲ ስለሚል
1: በዚህ አደረጃጀት
0: ግን በኤጀንሲ ነው
1: ባለስልጣን
0: በባለስልጣን ደረጃ አዲስ አበባ ማለቱ ቆርቶ እኮ የትራፊክ ማኔጅመንት ባለስልጣን ተብሎ በክልልም ቅርንጫፎች ቢኖሩት ሙር ትኩረቱን
1: ምን ያረጋል
0: ትኩረቱን የበለጠ እንት ላይ ቢያደርግ አደጋውን በጣም መቀነስ ይችላል
1: ብያስባለሁ ባይኖር ትራፊክ ፖሊሱን በዚህ ልክ አሰልጠነ መሳሪያውን ሰጠ
0: እንደው ግድ የለም ብቻውን ላይ በቃ ስለሚችል ነው ብቻውን ከቨር አላረገውም አስካውን እኮ ከቨር አላረገውም ቢያንስ የዚህ የስፒድ ቁጥጥሩን የትራፊክ ማኔጅመንት የተሻለ እየሰራ ነው ብዬ ስለማስብ ነው በነገራችን ላይ የተሻለም እየሰራ ነው
1: አሹ በነገራችን ላይ ይሄ በጣም ቀላል ነገር መውሰድ ያለበት የትራንስፖርት ትራንስፖርትና ሎጂስቲክስ ስር ያለ ትራንስፖርትን የሚቆጣጠር አካል ነው መውሰድ ያለበት ለምንድን ነው ከመናሃሪያዎች አንድ ተሽከርካሪ ሲወጣ የወጣበት ሰዓት ይታወቃል ልክ የሆነ ቦታ ላይ ሲደርስ
0: እንቅስቃሴው ነው
1: ያ የወጣበት ወረቀት እየተቆጣጠሩ ስንሳት እዚህ ጋር ደረሰ ስንሳት እዛ ጋር መድረስ አለበት እንደሱ ያሉ እየተቆጣጠሩ መሄድ ይችላል ስለዚህ ሰዓቱን እየቆጠበ ይሄዳል በርግጥ እብድ የሆነ ሰው አምሮ ያልተማረ እየረገጠ የሆነ ቦታ ላይ ቆሞ ሰዓቱን
0: የሆነ ቦታ ላይ ደሙ ቆሞ ሻይቡና ያለ ደሙ ሰዓቱን ይዛል
1: አፋፋር ቆነ ይወጣ ምን ታረጋለህ
0: አደጋ መግዛት ነው በገንዘብ መግዛት
1: አደጋ መግዛት ግን እኔ ከዛ ይበለጠ ስማቸውን በዝርዝር ልንጠራ ማንችልም የይሄ ስማርት ባሶች ባለቤቶች ድርጅቶች መኪናው ምቹ ነው ጥሩ ነው አሪፍ ነው እዚህ ደረጃ መድረሳችን ምቹነቱ ግን በፍጥነት ሳይሆን ምቹነቱ መሆን ያለበት ሰዎች ተደላድለው ወጭ ብለው ሳይንገላቱ ስለመሄዳቸው ነው መሆን ያለበት ክፍያውን በዛ ልክ ነው ከፍ ማለት ያለበት መኪናው ኤሲ ያለው ቪዲዮ ያዩ ሰርቪስ እየሰጡ ይሄ ያስጨመረ ጭማሪ እንዲከፍሉ ያስደርጋል በቃ ከሌላው አውቶቡስ የተሻለ ከዛ ውጪ ግን በፍጥነት አይደለም መሆን ያለበት በቃ እኔ አንዳንዱን ክልሎችም እስቲ እንደ ቱሪስት መዳረሻ መናርገው እንደ ድሮ ባሶቹ የሆነ ቦታ ላይ ሲያድሩ እዛ አካባቢ ያለ ከተማም ይነቃቃል እኮ ሲነሳ ዘጋድሮ ተዝናንቶ በሚቀጥለው ቀን
0: እንደዛ የሆነ አስገዳጅ የሆነ ነገር የሆነ ቦታ ማደር አለበት አንድ ተሽከርካሪ ከዚህ ከተነሳ እዚህ ማደር አለበት እዚህ በዚህ ሰዓት መግባት አለበት ከዚህ ቤት መግባት የለበትም የሚል የሆነ እንትን መውጣት ያለበት ይመስለኛል እንዲሁ ከተማውን እንትን ላይ ብቻ ትኩረት ስለተደረገ እኮ ነው ይህ ታክሲው ላይ ምናምኑ ላይ ሜትር ታክሲው ላይ ምናምን ነው የሚፎከሱ በእርግጥ የአዲስ አበባ ጉዳይ ስለሆነ ከአዲስ አበባ ውጭ ያለውን የትራንስፖርት እንቅስቃሴ ግን በደንብ መቆጣጠር ማየት
1: ይፈልጋል
0: ህይወት እየጠፋ ያለው እዛ ስለሆነ
1: በአንድ አደጋ ብዙ ሰው
0: እውነት ነው በጣም በአንድ አደጋ እኮ ነው ስድስት ሰው ወዲያው ህይወቱ አለፈ 13 ሰው እየተጠበቀ ነው ለመሞት እየተባለ ነው ይሄ ቀላል ነገር አይደለም ሌላ ሀገር ቢሆን ይሄ ባንዲራ ዝቅ የሚያስደርግ እኮ ነው የኦሮሚያ ህብረት ስራ ባንክ አዲሱን አመት በኮፕሪሚት ተቀበሉት እያለን ነው ከውጭ ሀገር ገንዘብ የሚላክልዎት ከሆነ ኮፕሪሚትን አፕ ነው ከፕሌስቶር ከአፕስቶር አውርዱና በሱ አስልኩ የላቀ የባንክ የውጭ የገንዘብ ምንዛሪ ታገኛላችሁ ተገልገሉበት ትደሰቱበታላችሁ መልካም በዓል እያለኝ ፕሮግራም ስፖንሰር አድርጎ እያስደምጣችሁ ይገኛል ማለዳ ፎም በማለዳ ተኝታችሁ በተነቃቃ መንፈስ በብርቱ ጉልበት ቀናችሁን ማሽከርከራችሁን ጀምሩ መልካም በዓል ይሁን እያለኝ ፕሮግራም ስፖንሰር አድርጓል ዘንባባ ሁሌም ስለጤና ይጨንቃ ሁሌም ለጤና ያስባል በበዓሉ የትኛውም የጤና እክል ካለ አለሁ ይላል ወንጌላዊት ህንፃ ጀርባን አይል ኢንሹራንስ አጠገብ ነው የምታገኙት ፒክ ድራይቨርስ ከዚህ በኋላ አሽከርካሪዎች መንጃ ፈቃዳችሁ እንደመታወቂያ ይዛችሁ ብቻ መንቀሳቀስ ቀረ መንጃ ፈቃዳችሁን ይዛችሁ ወደ እኔኑ በቂ ስልጠና ወስዳችሁ ወደ ስራ ተሰማራላችሁ ቀጣሪ የምትፈልጉ ድርጅቶችም የምትፈልጉትን የአሽከርካሪ መጠን አይነት ጊዜ ግለጹልን በምትፈልጉት መጠን በምትፈልጉት አይነት በምትፈልጉት ጊዜ ብቁ አሽከርካሪዎችን ከሙሉ ዋስትና ጋር ለእናንተ እናቀርባለን እያለን ነው ዞሮ መግቢያ አያት ሪል ስቴት በበዓል ልዩ ቅናሽ ኑ ቤቶችን አፓርትመንቶችን ተረከቡኝ ጥሪት ያዙ ገንዘባችሁን ትክክለኛ ቦታው ላይ አውሉት ይላል ሊትል ታክሲ ሊትል አፕን ተጠቀሙ ስትሪት ፒክ አፕን ስትጠቀሙ

0: ብቃቱን በተጨማሪ ስልጠና ያዳብሩ። በፒክ ድራይቨር ስልጠና ማዕከል በርካታ ሾፌሮች ቦታቸውን ይዘዋል። ጅማሪያችንን ምክንያት በማድረግ ቀድሞ የመጡ በነጻ ተጋብዘዋል። ከእርሶ የሚጠበቀው መንጃ ፈቃዱን ይዘው መምጣት ብቻ ነው። በተጨማሪም ለግልም ሆነ ለኩባንያው ታማኝ ሾፌር ለምትፈልጉ፣ በጠባዩ የታረቀ የሹፍርና ንግና ደንብ ጠንቅቆ ያወቀ ምስጉን አሽከርካሪ ስለምናቀርብሎ ሐሳብ አይግባው። ቦሌ ቡልቡላ 93 ማዞሪያ ያገኙናል። ለዝርዝር መረጃ በ8250 ወይንም በ0948440044 ይደውሉ። በተጨማሪ የብቃት ሥልጠና አዲስ ሕይወት ጎዳና ፒክ ድራይቨርስ ማዕከል።
1: አዲስ ዩኒቨርሲቲ ተመራቂ ነኝ። ዛሬ ሥራ እንዳገኝ ሊረዱኝ የሚችሉ 3 ሰዎች አግኝቼ ደስ ብሎኛል። ስልካቸውን ሰጥተውኛል። አሪፍ ዕድል ነው ለኔ።
2: 0909
1: ደውልልኝ። 209 ኔትወርክ ላይ ናቸው። ሰላምታ ብቻ ደግሞ አይደለም፣ በደንብ ማናገር አለብኝ። ምንድን ነው ማደርገው?
3: ከሳፋሪኮም መፍትሄ ቀርቦልናል። ሳምንታዊ 120 ደቂቃ ጥቅል በ30 ብር ብቻ በመግዛት ከ07 ሳፋሪኮም ወደ 09 ቴሌ እንደ ልብ እንደዋል።
1: ሄሎ፣ ሰላም አቶ ዳንኤል። ዛሬ የተዋወቅኩት አዲሱ ተመራቂ ነኝ። ሰላም ህሊና፣ ስለ ስራው ዕድል ላናግሮት ነበር አደዋወል። ሰላም አቶ ዳዊት፣ በስልክ እንዳናግሮት ስለፈቀዱልኝ አመሰግናለሁ።
3: ሳፋሪኮም የቴሌ ጥቅል በየትኛውም ሰዓትና ቦታ ሳንገደብ በሳምንታዊ የ120 ደቂቃ ጥቅል በ30 ብር ብቻ በመግዛት ከሳፋሪኮም 07 ወደ ቴሌ 09 እንደ ልብ እንደዋል። ኮከብ 777 ኮከብ 1 መሰላል ላይ አሁኑኑ ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
0: አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየዕለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
4: አዲስ ዓመት ሲመጣ ልባችን በተስፋና በደስታ ይሞላል። ከአዲሱ ዓመት ጋር ታድሰን የልብ ሐሳባችንን ለመሙላት በተስፋ እንነሳለን። ሐሳባችንም ስሜታችንም ሁሉ አዲስ አዲስ ይላል። አዲስ ባንክም በአዲስ ዓመት የደንበኞቹን ፍላጎት ሊሞላና በደስታችሁ ላይ ሐሴት ሊጨምር ወዳጅ ዘመዶቻችሁ ለበዓሉ ድምቀት ከያሉበት ሆነው የውጭ ሀገራት ገንዘብ ልከውላችሁ ከአዲስ ባንክ ስትቀበሉና ወይም የውጭ ሀገራት ገንዘቦችን ስትመነዝሩ ባንካችን ጉርሻ አዘጋጅቶ በፈጣን መስተንግዶ አስደስቶ ይሸኛችኋል። የበዓል ግብይታችሁን በአዲስ ባንክ ዲጂታል ባንኪንግ አማራጮች በማድረግ ሕይወትን ቀለል ሊያድርጓት። መልካም አዲስ ዓመት። አዲስ ባንክ ለስኬቶ የታመነው።
5: ምቹና ቀልጣፋ ጉዞ ይፈልጋሉ? እንግዲያውስ ሊትል አለሎ። ከሊትል ጋር አብረው ሲሰሩ ትርፋማነቶ የተረጋገጠ ነው።
6: ሊትል በሀገራችን የሜትር ታክሲ ትራንስፖርት አገልግሎት ዘርፍ በብዙዎች ዘንድ ተመራጭ የሆነ አስተማማኝነቱ የተመሰከረለት ለአጠቃቀም ምቹና ዘመናዊ የጉዞ መተግበሪያም።
5: ከ400 በላይ ለሚሆኑ ድርጅቶች የሜትር ታክሲ ትራንስፖርት አገልግሎትን ቀዳሚና ተመራጭ አቅራቢ በመሆናችን ለሜትር ታክሲ አሽከርካሪዎች አስተማማኝናም ቀጣይነት ያለው የስራ ዕድልን አመቻችተናል።
6: የሊትል ቤተሰብ በመሆን ለሜትር ታክሲ አሽከርካሪዎች የተዘጋጁ ልዩ ጥቅማ ጥቅሞችን፣ ዕለታዊና ሳምንታዊ ቦነሶችን ከአነስተኛ ኮሚሽን ጋር ያግኙም። ዛሬውኑ የሊትል አጋር በመሆን የስራ ህይወቶንም ያዘምኑ።
5: ታዲያ ምን ይጠብቃሉ? 7933 ላይ በመደወል ይመዝገቡ። ጉዞውን በሊትል ያስጀምሩ። ሊትል

ደንበኞቹን በቀላሉ ለማገኘት በየጊዜው የሚኖሩትን አዳዲስ ሰርቪስና ፕሮዳክቶችን በቀላሉ ተደራሽ ለማድረግ ያጭር መልእክት ወሳኝ እንደሆነ ያውቃሉ? መፍቴው SMS ኢትዮጵያ ነው። የማንኛውም ድርጅት አለም ተቋም

0: ለበኮኑ በድርጅቱ ስም ለደንበኞቹ መላክ የሚፈልጉትን መረጃ በኤስኤምኤስ ኢትዮጵያ ከአንድ ሰከንድ ባነሰ ጊዜ ውስጥ በፍጥነት ማድረስ ይችላሉ። Developerochess application ወይም ዌብሳይት ሰርታችሁ ከድርጅታችሁ ሲስተም ጋር የመልእክት አገልግሎት ለማገናኘት ለከበዳችሁ SMS ኢትዮጵያ ለእናንተ የተሰራ። SMS ኢትዮጵያ አገልግሎታችን በባካፕ ጄኔሬተሮች የተደገፈና የማይቋረጥ ምንም አይነት ወርሃዊ ክፍያ ሳይከፍሉ ለተጠቀሙበት አገልግሎት ብቻ የሚከፍሉበት ደህንነቱ በኢንሳይት ተረጋግጠና ከኢትዮ ቴሌኮም ጋር በተገናኘው አስተማማኝ ሰርቪሳችን አሁንኑ ለደንበኞቹ ተደራሽ ሁኑ። ለበለጠ መረጃ በ6993 ወይም በ0976455555 ይደውሉ። SMS ኢትዮጵያ።
1: በንግድ ዓለም እድል እንደ ነፋስ ናት። ሲመጣ በጊዜው መያዝ ይጠይቃል። ዛሬ የተከፈተ በር ነገ ሊዘጋ ይችላል። ያልተያዘ እድል ደግሞ አልፎ የሚሄድ የህልም ክንፍ ነው። ለንግዱ እድገት የሚያስፈልገው ጊዜን የሚረዳ ድጋፍ ነው። ንስር ማይክሮፋይናንስ ምቹና ፈጣን የብድር አገልግሎት ይዞሎት ቀርቧል። ንግዱን ለማስፋፋት ለመኪና መግዣ፣ ለቤት መስሪያ፣ ለቤት ማደሻ፣ ማሽነሪና መሳሪያዎችን ለመግዛት ጥሬ ዕቃ ለማቅረብ፣ የሥራ ማስኬጃ ወጪዎችን ለመሸፈን፣ አዳዲስ የንግድ እድሎችን ለመፍጠርና የእድገት ራዕይን እውን ለማድረግ ንስር ሁሌም ከጎኑ ነው። ዛሬውኑ በአቅራቢያው ያለውን የንስር ማይክሮፋይናንስ ቅርንጫፍ ይጎብኙ ወይም በስልክ ቁጥር 0115500700 ወይም በ9404 ይደውሉ። ንስር ማይክሮፋይናንስ የሁላችንም ሀብት።
2: እስኪ እስኪ ጫነው ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት ፍጥነት አራ ፍጠሙ
3: እንደዛ ስለቀስ እቃዎች እንዳይበላሹ።
4: አባ እማ ወዴት ልንሄድ ነው?
5: እንዴ ጎረቤቴ ወዴት ነው?
2: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ። ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባለ ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቦን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።

0: ጥላለወጥ
1: አዲሱን አመት ባንጎ ዴሊቨሪ ጋር በዚህ አዲስ አመት ማንኛውንም እቃ ባንጎ ዴሊቨሪ ላኩ። ትንሽም ሆነ ትልቅ እኛ እናደርሳለን። የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ አገኙ። እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ አመት ስጦታ ከባንጎ ያገኛሉ። ማሳሰቢያ፣ ባንጎ መረጃ አገልግሎት ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል። ቅናሹ አዲስ አበባ እስከ መስከረም 4 2019 ዓ.ም ድረስ ይቆያል። አዲስ ተጠቃሚዎች 6 ዴሊቨሪዎች ላይ 25% ወይም እስከ 150 ብር ቅናሽ እና ለሁሉም ተጠቃሚዎች በ3 ዴሊቨሪዎች ላይ 15% ወይም እስከ 100 ብር ቅናሽ ያገኛሉ።

0: ምንጊዜም ምሪንዳ አውቶ ሴፍ
1: ዘመን ገበያ የአዲስ አመት ኤክስፖ ተከፍቷል። እስከ ጳጉሜ 5 ይቀጥላል። አኩሪ አማላይ ምርትና አገልግሎቶች፣ ምግብና መጠጥ እንደየምርጫችሁ፣ የጌም ዞን መጫወቻዎች ለልጆቻችሁ። በዘመን ገበያ ሲገበያዩ የሸመቱት ቀድሞ ከቤት ወይ ይደርሳል። ሁል ጊዜ አንድ እርምጃ ቀዳሚው ዳሸን ባንክ በሶስቱም አዳራሾችና በግቢው ውስጥ የባንክ የኤቲኤም አገልግሎቶችንም ይሰጣል። ከነሐሴ 15 እስከ ጳጉሜ 5 በ21 ቀናት ተላላቅ ኮንሰርቶች እነ ካሳሁን እሸቱ፣ ገዳ ሐምዛ፣ ዚጊዛጋ፣ ስዩ መቃ፣ መሰሉ ፋንታሁን፣ አህመድ ማንጁስ፣ ሃይማኖት ግርማ፣ ሐናን አብዱ፣ ከ30 በላይ ተጋባዥ ድምፃውያን ያዝናኗችኋል። የመግቢያ ትኬቶን በቴሌብር ሲቆርጡ ዕጣ ያገኛሉ። በአንደኛ ዕጣ የኤሌክትሪክ መኪና፣ በሁለተኛ ዕጣ የቢኤምደብሊው ኤሌክትሪክ ሞተር ሳይክል፣ በሦስተኛ ዕጣ ባለ ሁለት መቀመጫ የኤሌክትሪክ ብስክሌት ይሸለማሉ። መገበያያ፣ መዝናኛ፣ መገናኛችን፣ ኤግዚቢሽን ማዕከል ሁላችን፣ ሴንቸሪ ፕሮሞሽንና ኤቨንት።
2: ማንዴላ ከ7ኛ እስከ 12ኛ ክፍል የርቀት ትምህርት ቤት እንሰኛለን። በተለያዩ ምክንያቶች ከቤተሰቡ አባል፣ ከስራ ባልደረባው፣ ከትዳር አጋሩ፣ ከሰራተኛው አሊያም ከጓደኞቹ መካከል በሁኔታዎች አለመመቻቸት ምክንያት አንዳቸው ትምህርታቸውን አቋርጠው ሊሆን ይችላል። የእነርሱ ተምሮ መለወጥ የእርስዎ መለወጥ ነውና በአገር አቀፍ ደረጃ ከ180 በላይ ቅርንጫፎችን ከፍቶ በቀንና በማታ መማር ያልቻሉ ወገኖችዎን የስራ ጊዜያቸውን ሳይሻማ ባሉበት ስፍራ ሆነው እንዲማሩ ሙሉ እውቅና ባለው ማንዴላ ከ7ኛ እስከ 12ኛ ክፍል የርቀት ትምህርት ቤት ዛሬውኑ ያስመዝግቡ። ግቧቸው ዋናው መስሪያ ቤት ቂርቆስ ቤተ ክርስቲያን ጀርባ ከፈለገ ዮርዳኖስ ትምህርት ቤት ፊት ለፊት በአቅራቢያው በሚገኙ የፖስታ ቤት ቅርንጫፎች ቃሊቲ፣ አቃቂ፣ ቤተል፣ አስኮ፣ መገናኛ፣ ኮተቤ፣ ጀሞና ቱሉ ዲምቱ መመዝገብ ይችላሉ። በ0913 64 64 64 በ0937 85 85 85 ይደውሉ። ማንዴላ ከ7ኛ እስከ 12ኛ ክፍል የርቀት ትምህርት ቤት።
3: ከከፍተኛ ወጪና ላስፈላጊ ጊዜ ብክነት ልንገላግለው ታይም ጂፕሰምን ይዘንሎት መጥተናል። ለግንባታው ውበት ስራ ስለ ታይም ጂፕሰም ሳያውቁ በፍጹም እንዳይወስኑ። ምክንያቱም የታይም ጂፕሰም ምርቶች ልዩ የሚያደርጋቸው በኢትዮጵያ የጥራትና ደረጃዎች ሰርተፍኬት ያለው ኤክስፖርት ስታንዳርድ ያሟላ መሆኑ፣ በሚሸፍነው ካሬ ብዛት ከፍተኛ መሆኑ፣ በንጣቱ ወደር የማይገኝለት የራሳችን ኳሪ በፋብሪካችን በቅርብ ርቀት ያለን በመሆኑ ዋጋችን ተመጣጣኝና ተመራጭ ያደርገናል። ታይም ጂፕሰም የሚያመርታቸው ምርቶችም ፕራይም ኮት በቀጥታ በብሎኬትና ኮንክሪት ላይ ተሰርቶ ግንባታውን ለቀለም ዝግጁ ስለሚያደርግ አላስፈላጊ የሲሚንቶ የአሸዋ ወጪ ብሎም የጊዜ ብክነት ይገላግሎታል። እንዲሁም የቻክና ቅርጻ ቅርጽ ምርቶቹም ልዩ ናቸው። አድራሻችን ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት 5ኛ ፎቅ። ለበለጠ መረጃ በ0943 575757 ወይም በ6774 አጭር መስመር ይደውሉልን። ታይም ጂፕሰም የግንባታው ውበት።
4: አዲሱን አመት ቢያንጎ ዴሊቨሪ ጋር በዚህ አዲስ አመት ማንኛውንም እቃ ቢያንጎ ዴሊቨሪ ይላኩ። ትንሽም ሆነ ትልቅ እኛ እናደርሳለን። የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ ያገኙ። እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ አመት ስጦታ ከያንጎ ያገኛሉ። ማሳሰቢያ፣ ያንጎ መረጃ አገልግሎት ነው። ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል። ቅናሹ አዲስ አበባ እስከ መስከረም 4 2019 ዓ.ም ድረስ ይቆያል። አዲስ ተጠቃሚዎች በ6 ዴሊቨሪዎች ላይ 25% ወይም እስከ 150 ብር ቅናሽ እና በሁሉም ተጠቃሚዎች በ3 ዴሊቨሪዎች ላይ 15% ወይም እስከ 100 ብር ቅናሽ ያገኛሉ።
5: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
6: ብስራት ስፖርት። ብስራት ስፖርት። ብስራት ኤፍኤም 101.1

0: የብስራት ስፖርት።
1: ሰላም ተነስተልን እንደምናደራችሁ ክቡራትና ክቡራን አድማጮቻችን፣ ይህ ብስራት ስፖርት ነው። የለተ እሁድ ፕሮግራማችን ተጀምሯል። እስከ 4 ሰዓት ድረስ ይቆያል። የፕሮግራሙ ዋና አዘጋጅ መንሱር አብዱል ቀኒ፣ የፕሮግራም መሪ እኔም ዘላለም ሙላቱ። እስከ ፕሮግራማችን ፍጻሜ አብረናችሁን ቆያለን። እናንተም ረፍት ቀናችሁን አብራችሁ ከብስራት ስፖርት ጋር ጥሩ ቆይታ አድርጉ።

ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ረሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ፣ የሁሉም ምርጫ። ክረምቱ ደርሷል። ታዳጊዎች ወደ ስፖርት ሜዳ የሚያቀኑበት፣ የነገ ጀግኖች ዛሬ የሚገነቡበት ወሳኝ ጊዜ። በዚህ ወቅት ዋናው ስፖርት ለእግር ኳስ ፕሮጀክቶችና አካዳሚዎች ልዩ የክረምት ፓኬጅ አዘጋጅቷል። በራሳችሁ የቀለምና ዲዛይን ምርጫ የተሰሩ ከፍተኛ ጥራትና ምቾት ያላቸው መለያዎች፣ ነፃ የልምምድ ቢብስ፣ ኳስና የአሰልጣኞች ፖሎን ጨምሮ ልዩ ልዩ ተጨማሪ ስጦታዎች ያበረክትላችኋል። ኑ የነገ ጀግኖችን ዛሬ በጋራ እንገንባ ሲልም ጥሪውን ያቀርብላችኋል። ክረምቱን በስፖርት ሜዳውን በዋናው ትጥቅ ከዋናው ለፕሮጀክትና አካዳሚው የስፖርት ትጥቅ ለማዘዝ 8289 ወይም 0901 83 68 58 ላይ ደውሉ። ዋናው ወደፊት። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ፣ አመራረቱም ከእጅ ንክኪና ከኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ፣ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ በአይሶ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ። ሶሲ ሶያ ንጽህናን በተፈጥሯዊ መንገድ የምንጠብቅበት አዲስ አጋር አግኝተናል። ክሊዮፓትራ ሳሙና ከተፈጥሯዊ ንጥረ ነገሮች ተዘጋጅቶ በሽታ አምጪ ባክቴሪያዎችን የሚከላከል ልዩ ሳሙና ክሊዮፓትራ ሳሙና። ከጠቢባን ንጽህና ውበት፣ ውበትም ንጽህና ነው። ክሊዮፓትራ ሳሙና 5 ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁብ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንችስ ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የእቁብ አይነቶችን ከ9 በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ። ሶራምባ ሆቴል የብስራት ስፖርት አጋራችን ነው። ለደንበኞቹ ምቾት ሁሌም የሚጨነቀው ሶራምባ ሆቴል ሁሉንም በአንድ የያዘ በደንበኞች ዘንድ በጣም ከሚወደደው የባህል ምግብ አዳራሻችን ምግቡ፣ መጠጡና የባህል ሙዚቃ ምሽት፣ እጅግ ዘመናዊ ጂምናዚየማችን ሁሉንም ያሟላ መሳሪያዎችን የያዘ ሰውነቶን በስፖርት የሚያነቁበት ዘመናዊ የጂም ቦታ ሲሆን ውብና መጨረሻ ፎቅ ሰገነት ላይ ባለው የመዋኛ ስፍራችን መጥተው ይዝናኑ።
የሳውና ስቲም፣ የሞሮኮ ባዝ እንዲሁም የውበት ሳሎኖቻችን ለሴቶችም ለወንዶችም በሶራምባ ያገኛሉ። ለሰርግና ለተለያዩ ፕሮግራሞች የሚሆኑ የተንጣለሉ አዳራሾቻችን በበቂ ሁኔታ ዝግጁ ናቸው። ወደ ሶራምባ ይምጡ፣ መንፈሱንም ያድሱ። አድራሻችን 0 ኪሎ ሜትር ከሚኒክ አደባባይ ከፍ ብሎ ሶራምባ ሆቴል። ቴሌብር የብስራት ስፖርት አጋራችን ነው። ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። በቴሌብር ሱፐር አፕ ለግብይት መክፈል፣ ወራዊ የአገልግሎት ክፍያዎችን መፈጸም፣ ገንዘብ መላክና መቀበል፣ በዘመን ገበያ ባሉበት መሸመት፣ የተለያዩ አጋር ድርጅቶች ሚኒ መተግበሪያ መጠቀም፣ ከውጭ አገራት ሐዋላ መቀበል፣ አነስተኛ ብድርና ቁጠባ አገልግሎት እንዲሁም ሌሎች በርካታ አገልግሎቶችን ያገኛሉ። መተግበሪያውን አሁኑኑ ከፕሌይ ስቶር ወይንም አፕ ስቶር አውርደው በመጠቀም ሕይወቶን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን። ቴሌብር እጅግ ፈጣን፣ ቀላል፣ ምቹና አስተማማኝ። ቴሌብር ሸራተን አዲስ ከዳሽን ባንክ ጋር በመተባበር አዲሱ ዓመት በማረ የሙዚቃ ምሽት ሊቀበል ተዘጋጅቷል። በዚህ ኮንሰርት ታላቁ የሂፕሆፕ አርቲስት ቲአይ ከአስቴር አወቀ ጋር በአንድ መድረክ ይገናኛሉ። ጳጉሜ 5 የዓመቱ የመጨረሻ ምሽት ከምትወዷቸው አርቲስቶች ጋር ማክበር የምትችሉበት ታሪካዊ የሙዚቃ ድግስ እንዳያመልጣችሁ። ትኬቶች በዳሽን ሱፐር አፕና በሸራተን አዲስ ሎቢ ይገኛሉ። የመግቢያ ዋጋ 25 ሺህ ብር ካልተገደበ የምግብና የመጠጥ ግብዣ ጋር። የትኬት ዋጋ 25 ሺህ ብር። ሙዚካል ፋውንተን ሸራተን አዲስ ዋጋ

0: ቀድሞ ይህችን ምድር አቢሲኒያ ይሏት ነበር። የጥንካሬ የኩራትና አንዱ ሌላውን የማይረሳባት ምድር። ይህ ትውልድ ተሻጋሪ መተሳሰብና መረዳዳት ዛሬም ድረስ አብሮን ዘልቆ ከጊዜው ጋር አብሮ ዘምኗል። አቢሲኒያ ረሚት አሁን ወደ ሀገር ቤት ገንዘብ ለመላክ በጣም ቀላል ሆኗል። ከባህር ማዶ ወደ ሀገር ቤት በሰከንዶች ውስጥ ገንዘብ ይላኩ። በሰዓታት አይደለም፣ በቀናትም አይደለም፣ በሰከንዶች። ከፈለጉ በሚልኩት ሀገር ገንዘብ ጭምር ወደ ባንክ ሂሳቦ አሊያም ወደ ሌላ ያለምንም ክፍያ በወቅታዊ የምንዛሬ ተመን ገንዘቦ በሚፈለግበት ሰዓት ይደርሳል። ከለንደን እስከ አዲስ አበባ፣ ከዲሲ እስከ ድሬዳዋ፣ ከስልኮ እስከ ማዕዳቸው ከተፍ ይላል። ለሰርግ፣ ለምርቃት፣ ለበዓል ቢሉ ለቤት ክራይ፣ ካለን ማካፈል፣ ለተደረገልን መልሶ መስጠት የዘወትር ተግባራችን ነውና ለበጎ አድራጎት ድርጅቶችን መለገስ ሲፈልጉ የልብ መሻቶ መፍትሄው ጆ ላይ ነው። አቢሲኒያ ረሚት። የአቢሲኒያ ረሚት መተግበሪያን ዛሬውን ያውርዱ፣ ፍቅሮን ይላኩ። አቢሲኒያ ረሚት ከቃል ይልቅ የፈጠነ አቢሲኒያ የሁሉም ምርጫ።
1: አዲስ ዓመት መጣ። እንደገና ለመጀመር፣ እንደገና ለመሞከር፣ እንደገና ለማሸነፍ። ምናልባት ያለፈው ዓመት ቀላል አልነበር ይሆናል። ምናልባት ያሰብከው ሁሉ አልተሳካም ይሆናል። ግን ተስፋ አትቁረጥ፣ ምክንያቱም ዛሬም እድሉ በእጅህ ነው። ሕልምህን እንደገና ያዝ፣ ተነሳ፣ ሞክር፣ ጠንክረህ ሥራ። ምክንያቱም ዋና መሆን ሌሎችን መከተል አይደለም፣ ራስህን ማመን ነው፣ የራስህን መንገድ መከተል ነው። 2019 ምን ይሆን? የሕልምህ ዓመት፣ የጥረትህ ዓመት፣ የድልህ ዓመት ይሆናል። 2019 ይሄ ነው ዋናው፣ የሚመጣው ዋናው፣ በአፍሪካውያን ለአፍሪካ የተሠራ ዋናው ሜድ ኦፍ አፍሪካ። መልካም አዲስ ዓመት።
2: ለጋር ጠቅላላ ሆስፒታል በስፔሻሊስት ሐኪሞቹ አጠቃላይ የውስጥ ደዌ፣ የልብ፣ የአይን፣ የቆዳ፣ የጉበት፣ የእንቅርትና ከአንገት በላይ ሕክምና፣ የመሃንነት ምርመራ፣ የቅድመ ካንሰር ምርመራና ሕክምና። ላብራቶሪያችን የአይሱ 15189 2022 መስፈርት በማሟላቱ በክሊኒካል ኬሚስትሪና ሄማቶሎጂ ምርመራ ከኢትዮጵያ ዕውቅና አገልግሎት ሰጪ የጥራት ሰርተፍኬት ያለው፣ ውጭ አገር ለመሄዱ የጤና ምርመራ፣ የኩላሊት ጠጠር ሕክምና፣ የአጥንት ስብራትና ቀዶ ህክምና፣ በሲአርም ማሽን በመታገዝ የብለሰረሰርና የጭንቅላት ህክምና፣ የፀጉር ንቅለ ተከላ፣ የነፍሰ ጡር ክትትል፣ ማዋለድና ክትባት፣ የጨቅላ ህጻናት ማቆያ፣ የቤተሰብ ምጣኔ፣ የጽኑ ህሙማን የመኝታ ክፍሎች፣ የፋርማሲና 24 ሰዓት የድንገተኛ አገልግሎት። ለድርጅቶችም የዱቤ አገልግሎት እንሰጣለን። አድራሻ ልደታ ቤተ ክርስቲያን አጠገብ ይደውሉ። 0115 579705። የጤናው አጋር ለጋር ጠቅላላ ሆስፒታል።
3: አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅምን በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን፣ ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ። ይህ የአያት አክሲዮን ማህበር የቤትና ሱቅ ግዙ ጥሪ ነው። በአዲሱ የአያት መንደር ኑሮና ንግዶን እንዲጀምሩ ቤቶችን ለሽያጭ አቅርበናል። አሁኑኑ ወደ 7760 ወይንም በ0977 6060 ይደውሉ፣ አሊያም የሽያጭ ቢሮዎቻችንን ይጎብኘው። አያት ዞሮ መግቢያዬ።

0: ሰኞ ጳጉሜ 2 ቀን 2018 እንደምን አረፈዳችሁ ውድ የስፖርት ቤተሰቦች። ከነዚህ አጋሮቻችን ጋር በትብብር የትላንትናው የእንግሊዝ ፕሪሚየር ሊግ ሁለት ጨዋታ ሁለት ግጥሚያዎችን አናላይዝ የሚያደርገው የሚተነትነውን ብስራት ስፖርትን ይዤ ቀርቤያለሁ። መንሱር አብዱልቀይ ነኝ፣ የፕሮግራሙ አዘጋጅ። ከቆንጅት ተሾመ ከቴክኒሻናችን ጋር በትብብር አብረን እስከ 5 ሰዓት ድረስ አብረናችሁ እንጓዛለን። እንዴት ናችሁ? ዘንድሮም የአርሰናል የበላይነት ዘመን ይሆን ወይ? ይሄ ጥያቄ ውድድሩ ከመጀመሩ በፊትም ሲነሳ የነበረ አንድም ጨዋታ ገና ሳንመለከት ለአርሰናል ከፍ ያለ ግምት ስንሰጥ የነበረበት ወቅት ነበር። ከዚያ ደግሞ ጨዋታዎችን ከኮሚኒቲ ሺልድ አንስተን አየን እና ትላንት ምሽት ታዲያ በኤምሬትስ ከቼልሲ ፊት የተጋፈጠው ሻምፒዮኑ ለዚህ ጥያቄ አንድ ተጨባጭ ሆነ ማስረጃ አቀረበልን። ርዕሱ ላይ እንደምታዩትም ዘንድሮም ዘመኑ የአርሰናል ለመሆኑ የቀረበ ማስረጃ ይላል። ከቼልሲ ላይ ከቼልሲ ፊት የበላይነትን ማሳየት ብቻ ሳይሆን የአርሰናል የትላንትናው ስፒሪት ራሱ ኦራ መንፈሱ ያለው ግርማ በራሱ ይሄ ዘመን የነርሱ ሊሆን እንደሚችል የፈጠሩት አንድ ሞመንተም አለ በአጀማመሩ። ይሄንኑ ውድድሩ ከመጀመሩ በፊትም የሰጠው ትንበያ ነበረ። በተለይ የመጀመሪያዎቹ 8-10 የሊግ ጨዋታዎች ላይ አርሰናል በተከታታይ ሳይሸነፍ በሊጉ ሰንጠረዥ አናት ላይ ተነጥሎ ሊመራ የሚችልበት እድል ሊፈጠር እንደሚችል መገመት ይቻላል እና የትላንትናውም ጨዋታ ያሳየን ይሄ ነው። ስታዩት ስኮርቦርዱ ላይ ውጤቱ ጠባብ ነው 2-1፣ ግን ጨዋታውን በጥልቀት ደግሞ አናላይዝ ስታደርጉ ስትተነትኑት፣ ውስጡን ስትበረብሩት፣ ፍትትትትት ስታደርጉት ግን የአርሰናል የበላይነት ግን ስኮርቦርዱ ላይ ከምናየው የጎል ልዩነትም በላይ ሆኖ እናገኘዋለን እና ዘንድሮም ዘመኑ የአርሰናል ለመሆኑ የቀረበ ማስረጃ ያልኩት ለዚህ ነው። በዚህ ጨዋታ ላይ ፕሮግራማችን የመጀመሪያ ክፍል ሰፊ ትንተና ይሰጣል። ሁለተኛው ማንቸስተር ዩናይትድን ይመለከታል። ውሃ ቅዳ ውሃ መልሳል። አሁን ተመሳሳይ ነገሮች በማን ዩናይትድ በዚህ የውድድር ዘመን መጀመሪያ ላይ እያየን ያለ ነው። ተከላካዩ ድክመት አለው። አማካዩ መሃሉን መቆጣጠር አልቻለም። አጥቂው ጎል ቢያስቆጥርም ውጤቱን ማስጠበቅ አልቻለም። አሁንም የጨዋታ ማኔጅመንት፣ አሁንም ተመሳሳይ ነገር፣ ውጤት ጠብቆ የመቆየት ችግር። አሁንም ያው አማካይ ክፍሉ ላይ ነው በዚህኛው ክረምት ኢንቨስት ያደረገው። ለመሃል ሜዳው ግን ይህን ያህል ገንዘብ አውጥቷል፣ በተለይ ለዛ ክፍል ግን ደግሞ መሃሉን መቆጣጠር ሳይችል ተከላካዩንም አጥቂውንም ሁሉንም ስራቸውን ሁሉ ችግሩ ሲከት፣ ተከላካዮቹም የግል ስህተትም ሲፈጽሙ እያየን እንግዲህ ትላንትና ከኤቨርተን ሜርሲሳይድ 2-2 ውጤት ማስጠበቅ ባልቻለ ሁኔታ አጠናቆ ተመልሷል ማን ዩናይትድ። እስቲ ዛሬ ምሽት ዘ ዊኬንድ እንደ ፈጣሪ ፍቃድ ማታ ምሽት ካደረሰን ሁሉ ነገር ከተመቻቸ ዘ ዊኬንድ በእነዚህ ጨዋታዎች ላይ ተጨማሪ መረጃዎች ይሰጣል። ግን ሰፋፊ ጉዳዮች ስላሏቸው እና ያለውም ኢንትረስት ከፍ ያለ ስለሆነ በሁለቱ ቡድኖች ላይ በዚህ በሬዲዮ ፕሮግራምና ማታ ደግሞ በዩቲዩብ ሁለት ቦታ ከፍለን ብናየው የተሻለ ይመስለኛል። በቻልኩት መጠን ሰዓቱን ለመጠቀም እሞክራለሁ። እናንተ ብቻ ከኔ ጋር ሁኑ። በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል በቀጥታም እየተላለፈ ይገኛል። ከ605,000 በላይ ሰብስክራይበርስ ባሉት በዚህ ቻነል ላይ ቤተሰብ አልሆናችሁ እንደሆን ሰብስክራይብ አድርጉ። ቤተሰብ ከሆናችሁም ላይክ፣ ሼር እያደረጋችሁ ተደራሽነታችን አስፉልን። በሬዲዮ ጣቢያ በብስራት ኤፍኤም 101.1 የኤፍኤም ስርጭት በሚደርስባቸው አዲስ አበባና አካባቢ ባሉ ቦታዎች ሁሉ እየተደመጥ እንገኛለን። እስከ ረፋዱ 5 ሰዓት ድረስ አብራችሁ እንድትቆዩ ከትልቅ አክብሮት ጋር ጋብዛለሁ። ቅድም ስህተት ፈጽሜያለሁ። የስም ቆንጅት መንገሻ ናት። ያው የአርሰናል ደጋፊ ስለሆነች ፊቷ ሁሉ ፍክትክት ብሏል። ቴክኒሻናችን ለአርሰናል ደጋፊዎች አጀማመሩ ያምራል እና ሁለት አድማጮች ከላኩልን አስተያየቶች እስቲ ፕሮግራሙን ልጀምር። አንድ የማንቸስተር ዩናይትድ ደጋፊ፣ አንድ የአርሰናል ደጋፊ፣ አንድ ከሀገር ውስጥ፣ አንድ ከውጭ። ሁለት አድማጮቻችን እስቲ እንስማ።
1: ሰላም መንሱሬ፣ አልቅበት እባላለሁ ከጎላ ሰፈር። የትላንትናው ጨዋታ ከማንቸስተር ስጀምር በቃ መንሱሬ እንግዲህ ይችን አመት አንተም ስልችት ነው የሚለ ስለ ማንቸስተር ዩናይትድ የኋላ ክፍል ክፍተቶችና ድክመቶችን በመተንተን እኛም ደጋፊዎች ምርር እንዳለን ልንቀጥል ነው ማለት ነው። ትላንትና እኔ በጣም የገረመኝ ሁለት ነገሮች አሉ መንሱሬ፣ ማንቸስተርን በተመለከተ አንደኛው የኋላ ክፍሉን በተመለከተ እንደው በወረቀት ላይ እንዲሁ በአሰላለፍ ላይ 4-2-3-1 በሚለው አራት ተከላካዮችን እንደው በስም ደረጃ እናያቸዋለን እንጂ ጨዋታ ላይ የሉም ማለት ይቻላል። ማንቸስተር የኋላ ተከላካይ ክፍል የለውም ማለት ይቻላል። አሁን ትላንትና አስተውለክ እንደነበረ ኢቨን ይሻላል የሚባለው የመሀል ክፍሉ ማርቲኔስ የሰራው ስህተት ነው አንደኛው ጎል እንዲቆጠርብን ያስቻለው። እና ተቀይሮ የገባው እንትናም ማዝራዊም ተመሳሳይ ማርቲኔስ የሰራውን ተመሳሳይ ስራ ነው ስህተት ነው የሰራው። እና ሁለተኛው ጎል ሲቆጠር ያንን ነው የኮንሰንትሬሽን ጉዳይ የትኩረት ማጣት 87ኛው ደቂቃ ላይ 2-1 እየመራክ እንዴት ነው ከነ ጭማሪው 7-6 ደቂቃን መከላከል የሚያቅት? ይኸው አርሰናል ከሰዓታት በላይ እኮ መከላከል የሚችል ቡድን አለ አይደል እንዴ? እና ማንቸስተር ዩናይትድ ይሄ የመጀመሪያ ያልኩት ምንድን ነው ስህተት ተከላካይ የለውም። በቃ ማንቸስተር ዩናይትድ ተከላካይ የለውም። ሁለተኛው ነገር ደግሞ ካሪክ በራሱ ላይ የእንጀራ ገመዱን ለመበጠስ በጣም የተዘጋጀ ነው የሚመስለው። ምክንያቱም ቅያሬ ላይ ስህተት ነበረ። ቢያንስ የተከላካይ ክፍሉንና የመሃል ክፍሉን በጣም አጣምሮ ሚዛኑን ጠብቆ የነበረን ተጫዋች ኮቢ ማይኑን መቀየሩ፣ እንዲሁም ዶርጉን እኔ እንጃ በጉልበት የክንፍ አጥቂ አርጎ ለማጫወት የሚሞክሩ ልጁ የክንፍ አጥቂ አይደለም እኮ ተፈጥሯዊ ቦታው አንተም ደጋግመ ስትናገሩ ነበረ። እና እንደው ከዶርጉ ራሱ ራሽፎርድ አይሻልም ነበረ? ዮሮስ ተቀይሮ ገብቶ ምን ፈጠር በልክሾ ቦታ ላይ ማለት በቃ እየመረህ ነው አይደለ? 87ኛው ላይ ደቂቃ ላይ እየመረህ ነው። የመምሪያውን ጎል ለመቆጠር ምክንያት የሆኑት ራሽፎርድ እና ሉክሾን መቀየሩ ምን አስፈለገ? ከዛ ደቂቃ በኋላ መቀየሩ ምን አስፈለገ? ማለት የምትተማመንበት ተከላካይ ክፍል ሲኖርህ እኮ ነው መንሱሬ የምትቀይረው። እና እኔ ካሪክ እዚህ ጋርም ችግር አለበት፣ ክፍተት አለበት ብዬ ነው ማስቡ። ምክንያቱም የቴላመንስና የሳንቶስ ጥምረት ምንም ዋጋ እንደሌለው እና ምንም እንደማይፈይድ የመጀመሪያው ጨዋታ ላይ ስንጫወት ከኮንፈርት ሲቲ ስንጫወት አይተነዋል አይደል? ከሃል ሲቲ ስንጫወት የተሸነፍነው በዛ ምክንያት ነው። እና እኔ ካሪክ አሁንም ቤስት ኢለቨኑን ነጥሮ እና ለይቶ ያወቀና የወሰነ አልመሰለኝም። አይዶን ነው እንዴት እንዳየው። በተረፈ የአርሰናልና የቼልሲ ጨዋታ ፈርጉሰን አንድ አባባል አላቸው፣ ጥሩ ተከላካይ ካለህ ዋንጫ ትበላለህ፣ ጥሩ አጥቂ ካለ ደግሞ ጨዋታን ታሸንፋለ የሚል አባባል አላቸው። እና አርሰናል አሁንም የሚገርም ድንቅ ተከላካይ አለው። ትላንትና በበረኛውና በተከላካዮች ጥምረትና ድንቅ ብቃት ምክንያት አሸንፎ ለመውጣት ችሏል። ይሄ ደግሞ የሚያሳየው ደግሞ በዚህ ዓመትም ሌሎች ቡድኖች በዚህ ሁኔታ ከቀጠሉ አርሰናል ዋንጫ የማይበላበት ደጋሚ ሻምፒዮን የማይሆንበት ምክንያት አለ ብዬ አላስብም። ሻምፒዮን ሆናል ብዬ አስባለሁ። አመሰግናለሁ።
2: ሰላም ሰላም፣ መንሱሬ ጆማንክ ካሊፎርኒያ። የዛሬው የለንደን ደርቢ ውጤት እጅግ አስደሳች በሆነ መልኩ ነው የተጠናቀቀው። ቼልሲዎች ቀድመው ጎል ቢያገቡም እንደኔ በጣም እርግጠኛ ነበርኩ ጨዋታው እንደምናሸንፈው። ቢኮዝ የመጀመሪያ ደቂቃ ጎሎች ብዙ ጊዜ ኮንሰንትሬሽን ከማጣት እና የቡድን ኦርጋናይዜሽኑ በትክክል እስኪሆን ድረስ ባለው ክፍተት የሚፈጠሩ ናቸው እና ከዛ በኋላ እንዳየኸው ጨዋታውን ሙሉ በሙሉ ተቆጣጥረነዋል። ብዙ የጎል እድሎች ፈጥረናል። መሀሉን በደንብ ዶሚናንት አድርገናቸዋል። አይ ቲንክ ይሄም ማመት አንተም በባነር ላይ እንደ ጻፍከው የዚህ ማመት አርሰናል ሻምፒዮን ለመሆን እንደሚችል ፍንጭ የሰጠበት ጨዋታ ነው። ቢበዛ እንደኔ እንደ ግል አስተያየት የሁለት ፈረሶች ሩጫ ነው የሚሆነው በማንቸስተር ሲቲ እና በአርሰናል መካከል እንጂ በጣም ጥሩ ጨዋታ ነበር ያየነው። እስካሁን በዚህ አመት በ2026 27 የፕሪሚየር ሊግ ዘመን ካየናቸው ጨዋታዎች ብዙ ጨዋታዎችን ለመከታተል ሞክር ያለው ይሄ በጣም ኢንተርቴን የሚያደርግ ጨዋታ ነበር። ፈጣን ነበር በጣም ደግሞ ይሄ ጉልበትም ነበረው። ልጆቹም በጣም ኢነርጂያቸው ጥሩ ነበር። ለእያንዳንዱ ዱዌል ለማሸነፍ የሚደረገው ሙከራ በጣም አስደሳች ነበር። ኮንሳ እጅግ አስደሳች ሳሊባን በትክክል ከቨር እንዳደረገ ያሳየበት ፐርፎርማንስ ነው። ሞርጋን ሮጀርስ ሙሉ በሙሉ በቁጥጥር ስር አውሎት ነበር እና እንደ አርሰናል ደጋፊነታችን ኢንጆይ ማድረግ ያለብን ታይም ነው። ሶ የአርሰናል ደጋፊዎች እባካችሁ ተዝናኑ። ዘመኑ የእናንተ ይመስላል፣ የኛ ይመስላል። ቴንክ ዩ መንሱሬ፣ መልካም ቀን።
0: ይመስላል እኔ ለመሆኑ ቢያንስ የቀረበ ማስረጃ አለ? የማለዳ ማስረጃ ቀርቧል። ማለዳ ስል ውድድር ዘመኑ መጀመሪያ ላይ እያየ ነው ያለ ነገር ስለሆነ ነው። ያው ሲዝን ደግሞ ከጅምሩ እስከ መጨረሻው ወጥ መሆንን ይጠይቃል። ግን አርሰናል የመጀመሪያ ሶስት የሊግ ጨዋታዎችን በተከታታይ አሸንፎ በመጀመርና ይህን ያህል ዝቅተኛ ጎል ተቆጥሮበት ማለት ነው እንዲህ በመጀመር ከ1924 25 እና ከ2003 2004 የውድድር ዘመን በስተቀር እንዲህ ያለውን ብቃት አስመዝግቦ አያውቅም። እንዲህ አይነት አጀማመር አስመዝግቦ አያውቅምና ያው ደግሞ 1924-25 ጥንት ነው። 2003-2004 ግን የአርሰናል ደጋፊዎች የማይረሱት የኢንቪንሲብል ሲዝን እንደነበረ መዘንጋት የለበትም። ይሄ ቡድን ከዛኛው ከሊጉ ተፎካካሪዎች መብዛት አንጻር ሲዝኑን ሙሉ ሳይሸነፍ ሊያጠናቅቅ ይችላል ብሎ መገመት መቼም በጣም ከባድ እብደት ሊሆን ይችላል። ግን ከዛኛው ከ2003-2004 ስብስብም ባይበልጥ በአንዳንድ ዲፓርትመንቶች ላይ ለውድድር አይቀርብም። ለምሳሌ በአጥቂ ቦታ ላይ። ግን በትላንትናው ጨዋታ ላይ የአርሰናል ድክመቶች ሊሆኑ ይችላሉ ብለን ያሰብናቸው ቦታዎች እኮ በጥንካሬ ነው የተገለጡት። አይደለ እንዴ? አርሰናል አጥቂውን ከአምና ይልቅ ዘንድሮ አሳስቷል። ግን ትላንትና ከአጥቂዎቹ የጎደለው ነገር የለም። አርሰናል ዋናውን ተከላካይ ዊሊያም ሳሊባን አቶ ነው ትላንት ቼልሲን የገጠመው። ግን በሳሊባ ቦታ ኤዝሪ ኮንሳን አስፈርሟል። በክረምቱ አይነተኛ የሆነ ጥገና እርምጃ በመውሰዱ ትላንትናም የሳሊባ አለመኖርም ሚስ አልተደረገም። ጭራሽ የሳሊባ አለመኖርም የጎዳቸው ነገር የለም። ሶ ይሄ ነገር ይቀጥል እንጂ ስጋት አለ። የስ በአጥቂ መስመር ስጋት አለ። በግራ ክንፍ በኩል ይሄ ልጅ ቢጎዳ ወይ ቢቀጣ እየተባለ ስጋት ሊያሳድር ይችላል ክሪስቶስ ዞሊስ። ቢሆንም ግን መጪው ዘመኑ ይፍረደው፣ ጊዜው ይፍረደው። አሁን ባለው ግን አርሰናል ያለ ጥርጥር ዘንድሮም ዘመኑ የእነርሱ ለመሆኑ ትላንትና ከበድ ጠንከር ያለ ማስረጃ አቅርቧል። ይሄ ኮንክሪት ኤቪደንስ። እንደ ማርቲን ኦዴጋርድ አይነት ተጫዋች አላቸዋል። እንደ ካይ ሃቨርስ አይነት እኔ በአርሰናል ማሊያ ካይ ሃቨርስን እንደ ትላንትናው በልዩ አድናቆት ተመልክቼው አላቅም። ከጎል ጋር በተያያዘ ብቻ አይደለም፣ አጠቃላይ ፊት መስመር ላይ ካለው እንደዚህ ያለ ብልህ የቡድን ተጫዋችነት፣ ብልህ የሆኑ እርምጃዎች። እንዴ ቆይ ኳስ ሳይነካ አሲስት ማድረግ እንዴት እንደሚቻል አሳየን እኮ ትላንት፣ ኳሱን ሳይነካው። ቁጥር እኮ አሳሳች ነው አይደል? አሁን አሲስት ተብሎ አይመዘገብለትም ትላንት ማርቲን ኦዴጋርድ ላስቆጠረው ጎል። እኔ ጎሎቹ የተቆጠሩበት ሂደት፣ ጎሎቹ ከተቆጠሩበት ከአጨራረሱ የበለጠ ዋጋ የምሰጥ ሰው ነኝ። ስለ እኔ ብትጠይቁኝ ሂደቱ ላይ መመርመር፣ ሂደቱን አናላይዝ ማድረግ በጣም ወዳለሁ ከአጨራረሱ ይልቅ። አጨራረስም ድንቅ ነገር። አጨራረሱ ጥሩ ካልሆነ ሂደቱ ዋጋ አይኖርም። ግን ሂደቱ ላይ ብዙዎቻችን አናተኩርም። ኮከብ ተጫዋች እንምረጥ ከተባለ የጨረሰውን እንጂ ሂደቱን የመራው ላይ ትኩረት አናደርግም። ያው የፉትቦሉ ዓለም ፍርደ ገምድል የሆነ እይታ ነው ይሄ። ግን ለሁለተኛው ጎል መቆጠር የጨረሰው ኦዴጋርድ ነው። ጎሉን የፈጠረው የቡድን ስራ ነው። በቡድን ስራ ላይ ማጥቃቱን ያስጀመረ ማጥቃቱን እንዲፈጸም የመጨረሻውን እርምጃ ይወሰድ ያውም ብዙ ተጫዋቾች ሊወስዱ በማይችሉት መልኩ ማን ነው? የመጀመሪያውን ጎል ሲያስቆጥርስ በዚያ ቦታ ላይ ይገኛል እንደዚህ ጨርሳል እንደዚህ ያለ በመስመሮች መካከል ያለን ስፔስ በብልጣ ብልጥነት መጠቀም ይችላል ብለን ሳስበናል። አንድ ባንድ መታየት አለበት። ማርቲን ኦዴጋርድ አብቅቶለታል። አርሰናል ኦዴጋርድን ሊሸጥ ነው። የአርሰናል የድገት ኢቮሉሽን ኦዴጋርድን ጥሎ ሊያልፍ ይችላል። አርቴታ ኦዴጋርድን ተጠዋቂ ማድረግ አለበት። አቤት አቤት ከአርሰናል ደጋፊው ዘንድ አንድ ወቅት ላይ ስንሰማቸው የነበሩ ችኩል የሆኑ ውሳኔዎች ነበሩ። አርቆ ያላሰበ ስሜታ ይሆን የስ ፉትቦል ሰብጀክቲቭ ነው። እግር ኳስ ህሊናዊ ሆነ በራስ ስሜት ላይ ተመሰረቱ አስተያየቶች የሚበዙበት ስፖርት ነው። በመስኩ ላይ እውነትን ለማመን የሚያስቸግርበት ጊዜ በጣም ብዙ ነው። በተለይ በደጋፊዎች በስሜት ከታጠርክ አርቃ አታይም። ያለፈው ውለታም ላይ ይታይህም ይችላል። አሁን ከተጠቀስኳቸው አራት ነጥቦች አንደኛው ብቻ የዜና የኒውስ ባህሪ ያለው ግን ደግሞ እንደ ሎጂካል ቲንኪንግ ምንለው ነገር አለ በጋዜጠኝነት አለ። እንደው የተሰጠህን ሁሉ ዝም ብለህ ማጋበስ ሳይሆን የተሰጠህን መመዘን ደግሞ ያስፈልጋል። እነዚህ ነገሮች ሁሉ ሲባሉ ነበር ግን ለርሱ ለበጎ ሆነለት። 2025-26 የውድድር ዘመን ለአርሰናል የሻምፒዮንነት የስኬት ዘመን ነው ያለፈው ሲዝን። በግል ግን ካያችሁት ለኦዴጋርድ ጥሩ ሲዝን አልነበረም። በኖርዌያዊ ተጫዋች ላይ ያልተባለ አልነበረም። አንዱም እውነት ሳይሆን ቀር ይሄንን ሲዝን ነው። በትላንቱ ጨዋታ ብቻ አይደለም ከጅምሩ ነው ያስደነቀኝ። የአስቶን ቪላ ጨዋታ ካልሆነ በስተቀር የኮሚኒቲ ሺልድ እና የኮቬንትሪ ጨዋታ ላይ ያየነው ኦዴጋርድ ከጎሎቹ ጋር ብቻ አይደለም እኮ ጎሉ ብቻ አይደለም ጎልማ ሁሉንም ይናገራል። ብዙ ማብራሪያ ላይ ያስፈልገው ይችላል። እንደ ቡድን በቃ ለቡድኑ ያለው ፒቮታል የሆነ የፕሌሜከርነት የቡድኑን የማጥቃት ሂደትና ቢልድ አፕ የማሳለጥ እንደ ልብ ምት የአርሰናል አካል ወሳኝ ክፍል ሆኖ እየተመለከት ነው የጀመረው ይህንን ሲዝን። 2025-26 እንዳልኳችሁ በግል በቡድን ደስተኛ ነው። የሻምፒዮነቱን ዋንጫ በአንበልነቱ ያነሳው እርሱ ነው። ግን ቤስት ሲዝን አላሳለፈም። ጉዳት የብቃት መውረድ አስተጓጉሎታል። ግን ያንን ፖቴንሻል እያየህ እንዴት እንደዚህ ትላለህ? ኦዴጋርድ አርሰናል ይሸጠዋል እየተባለ አንድ ወቅት ሲነገር ኧረ እባካችሁ ዴ በማይልስ ሌዊስ ኬሊ እንኳን ተከራከርን እኮ መሆን የለበትም ብለን እንኳን በኦዴጋርድ ይሄ ቡድን እያደገ ሲመጣ እንደዚህ ይሄ አንበል እኮ ነው አንዱ መሪ ሆኖ አብሮ ያሳደገው እና ተጫዋች አይደል የዝቅታ ዘመን ይኖራል። ያውም እንደ ፕሪሚየር ሊግ ባለ ከባድ ሊግ ላይ ተጋጣሚዎች ሁሉ ብርቱ ኃያል የማይገመቱ በሆነበት አልፎ አልፎ መዋዠቅ ቢመጣ መረዳት ያስፈልጋል። ግን አንድ ጨዋታ እሱ ጥሩ ሳይሆን ተሸንፎ ሲወጣ በቃ አበቃለት ይባላል። በቃ ሊሸጥ ነው አንድ ሰሞን እንደዚህ ይባላል። ስፔክ እንደው እየገመቱ የሚያወሩ ሚዲያዎችን እየተከተለን እንሳሳታለን። ነው 2026-27 ይሄ የውድድር ዘመን ግን ከጅማሬው ለዚህ ኖርዌያዊ ጅምሩን መልካም አርጎለታል። ፊዚካሊ ሻርፕ ነው እንዴ? ያኔ የኮሚኒቲ ሺልድ ጨዋታን በማግስቱ አናላይዝ ሳደርግ ያቀረብኩትን መልሳችሁ አድምጡት። ይሄ የሲዝን መጀመሪያ ጨዋታ ያውም እኮ ኮሚኒቲ ሺልድ እኔ ብዙ ጊዜ እንደምለው እንደ ፕሪሲዝን ጨዋታ ነው ማየው። እና ገና ተጫዋቾች አልተፍታቱም፣ ደምን በደንብ አልሞቀም፣ ገና የውህደቱ መንገድ ተጀመረ እንጂ የተጠናቀቀበት ሰዓት አይደለም። ግን ኮሚኒቲ ሺልድ ላይ የነበረውን ሻርፕነስ የኦዴጋርድን ከተመለከታችሁ ይሄ ሲዝን የእርሱ ሊሆን እንደሚችል መገመት ይቻላል። የሲዝኑ አጋማሽ መካከል ላይ ያለ ጨዋታ ነበር የሚመስለው ለእርሱ። እንዳ አርሰናልን ደግሞ እንደ ቡድንም አንቀሳቅሶታል ፊዚካሊ የፊትነሱ ደረጃ የሲዝን ከተጀመረ በኋላ ባለው ደረጃ ላይ የተቀመጠበት ነበር በታክቲኩ ረገድ ያው መጠነኛ ዘገምተኛ ለውጦች አሉ ከሲዝን ሲዝን በአርሰናል ይሄም ተመችቶታል በቲም ወርክ ከሃቨርስ ጋር ከአዲሱ ዞሊስ ሪትም ጋር እንዴት በደመነፍሳዊ ቅኝት መደነስ እንዳለበት ይበልጥ ገብቶት የመጣ ነው ይመስል ከጎልፊት አይጠፋም በቢልድ አፕ ግዜ ከኋላ ይገኛል ላይ ታች ከሳጥን እስከ ሳጥን የርሱ ነው ቦታው ነይ አርቴታ ሄ ታክቲካል ኢቮሉሽን የመዘውሩ ምሰሶ ሆኖ ነው የቀረበው እዚህ ጋር በቃ he was running the show የሚለው ቃል ትላንት ብዙ ሲባል ነበር በአውሮፓ ሚዲያዎች ላይ እነሆኝ አንበላቸው እንግዲህ የተጫዋቾች ሮልስ ሮይስ ኃላፊነት የገባው እንደዚህ አይነት ፐርሰናሊቲ ተመልከቱ ለቲሞርክ የሚሆን ለቡድን ለወል ስራ የሚሆን በግልም መታየት ባለበት ቦታ የሚታይ ብዙ የማይጮህ መሪ ማን ኦፍ ዘ ማች ትላንት ደግሞ ይሄንን ከካይ ሃቨርስ ጋር ደግሞ አቆራኙት ሁለተኛው ጎል የዚህ የሁለቱ ተጫዋቾች አስገራሚ ብልህ የሆነ ታክቲካዊ ሙቭመንት ውጤት ነው ከሜዳ ውጭ ያለ ጓደኝነት የሜዳ ላይ ቅንጅትን ያሳምራል ይባላል ግን ሁለት ተጫዋቾችን ለማቀናጀት ሁለቱ አንድ አይነት መሆን የለባቸው በተጨማሪ ቅንጅቱ ንድፈ ሐሳባዊ መነሻ ሊኖረው ይገባል በቲዮሪ እነዚህ ሁለት ተጫዋቾች ሊቀናጁ ይችላሉ ተብሎ በተግባር በልምምድ ላይ ደግሞ እንዲሰሩ ይደረጋል አብረው ከአመት አመት ደግሞ ሲቆዩ ይሄ ወዳጅነት ከሜዳ ውጭ ያለ ወዳጅነት በሜዳ ላይም አንዱ ለአንዱ እንዲሰራ አንዱ የአንዱን ክብር ለማየት እንዲጓጓ አንዱ ጎል የማስቆጠር እድል ቢኖረው እንኳን የበለጠ ጎል የማስቆጠር እድል አለው ጓደኛዬ እሱ ያስቆጥር ለሚል ይሄ ራስ ወዳድነት ለማይነካካ ውሳኔ ያደርሳል ትላንት ሁለተኛው ጎል ላይ ካይ ሃቨርስ ብዙ ተጫዋቾች በሃቨርስ ቦታ ቢሆን ኖሮ ራሳቸው ወደ ጎል መተው ወይ ያስቆጥሩታል ወይ ይስቱታል ሃቨርስ ያረገው ለኦዴጋርድ መልቀቅ እና ደግሞ የለቀቀው ደግሞ ቀድም እንዳልኳችሁ ኳሱን ሳይነካ ነው አሲስት ያደረገው ያው ኳስ ሳይነካ አሲስት የለም ይላል ኦፕታ እንዴ አይነት ትንተና የለም yes ግን በዚህ መልኩ ሊገለጽ የሚችል እርሱ ያንን ባያደርግ ኖሮ ኦዴጋርድ ጋር እንዲ ባማረው ሁኔታ ኳሱ በተመቻቸው ሁኔታ አይደርስም እርሱ ቨርቲካሊ አብረው ባይሮጡ ኖሮ ወደ ላይ ኦዴጋርድ ከየትኛውም ተጫዋች በማንም ማርክ ሳይደረግ ማንም ትራክ ሳያረገው በነጻነት ፍጹም ቅጣት መሳጥን ውስጥ ራሱን አያገኝም ነበር እንደዚህ ያለ መግባባት ሃቨርስ ወደ እንግሊዝ ከመጣ መስጦኛል ከመላቸው ጨዋታዎች አንዱ ይሄኛው በግንባር ቀደምትነት የሚጠቀስ ላድናቆት አንዳንዴ ቃላት ታጣላችሁ ጋዜጠኛም ብትሆኑ ቁጭ ብላችሁ እንዴት ልግለጸው ብላችሁ ልታስቡት ይችላል ይሆናል ግን አንጀት የሚያርስ ነገር ልታጡት ይችላል በተለይ ደግሞ እንዴ ውስብስብ ያለው አንዳንዴ ለሰዎች ለምንድነው ለእግር ኳስ ላይ ለሚመለከቱ የማይታዩ ብቃቶች አሉ። እነሱን ለማስረዳት ያስቸግራል። ታክቲካዊ ባህሪ ያላቸው ማለት ነው። እና ከኦዴጋርድ ጋር ያላቸው ቅንጅት ሊንክ አፕ ላይ የፎልስ ናይን አጫውቶ መቼ ወደ ክንፍ መውጣት እንዳለበት መቼ መሃል ላይ መቅረት እንዳለበት መቼ ቨርቲካል ላይ ታች ማለት እንዳለበት መቼ ፍሎት ማድረግ እንዳለበት ይሄ ስልታዊ ሙቭመንት ራስ ስልታዊ እንቅስቃሴ በራሱ እነዚህን ጎሎች ሁለቱን ጎሎች እንዴት እንደፈጠረ ይሄንን በቴሌቪዥን በምስል ያሳዩ ማብራራት አንጀት ሊያርስ የሚችል ያው ትላንትና ካየናቸው እውነታዎች አንዱ ሃቨርትስ ፊት ከሆነ ከቪክቶር ዮኮሬሽ ሊቀድም እንደማይችል ባስላልፍ አርቴታ ለምን ከጆኮሬሽ ልክ ሃቨርስ ላይ ትኩረት እንደሚያደርግ ከዚህ በኋላ ቢጠየቅ እንደ አስረጅ እንደ መከራከሪያ ማቅረብ የሚችለው ሳምፕል የትላንትናው ጨዋታ ለምን ጆኮሬሽን ተጣዋቂ እንደሚያደርገው እግዚአብሔር የመጀመሪያዎቹ ሁለት ጨዋታዎች ላይ ደቂቃዎች እንደ ትላንትና አድል ለምን አልተሰጠውም የሚለው እኔም ጋራለሁ። ነገር ግን ቋሚነትን የመጀመሪያ አስተላልፍ ውስጥ የመግባት ጉዳይ ከሆነ እዚህ ጋር ሚካኤል አርቴታ ሁለቱን ተጫዋቾች በደንብ ሙያዊ በሆነ ትንተና ያውቃቸዋል ካልን የሃቨርስ ጥቅም ምን እንደሚመስል ትላንትና በተግባር ያሳየን ይመስለኛል። ከአጥቂነትም በላይ ሆኖ ነው የተጫወተው። ሲፈልግ 10 ቁጥር ቦታ ገብቶ ይጫወታል። ለሌሎች ይሮጣል። ቦታውን ሲለቅ ሌሎች ቦታውን እንዲያገኙ ያረጋል። ያየር ላይ ዶሚናንት ብቃቱ ይታወቃል። ትላንትና ባይታይ ነው ፋሲኔቲንግ ተጫዋች ትላንት በትላንቱ ካየን። እኔ አሁን እንደ 9 ቁጥር አጥቂ አርሰናል የተሟላ እንዲሆን ጨራሽ ሆነ አውት ኤንድ አውት ስትራይከር ይፈልጋል ባይ ነኝ። ምክንያቱም በሃቨርስ 9 ቁጥር ላይ መተማመን ይከብደኛል። ግን እንደ ትላንቱ ያሉ ጨዋታዎች አሉ። በቃ ዝም የሚያሰኝ ለትችት እንኳን የማይመች ነህ። በቀደም እንዳልኳችሁ ያልበሰለ ተመልካች የማያየው እንደወረደ ልታደንቀው የማትችል ጠቃሚነቱ ስውር የሆነ ውጤታማነቱ ግን ጉልህ የሆነ ተጫዋች ሆኖ ነው ያየሁት ትላንት። የትላንትና ጨዋታ ውጤት ያርሰናል የርሱ ውጤት ነው። በሁለቱም ጎሎች ላይ ያለው ሚና ጉልህ ነው። አንደኛው ራሱ አስቆጣሪ ነው። ናት እይንቱ መሞቅ ሲያስፈልገው እሱ ነው ጋዙን ከፍ የሚያደርገው ፊት መስመር ላይ ትላንትና ማለት ነው። አሁን በትላንቱ ጨዋታ ላይ ነው ትኩረቴ። እኔ በሚቀጥለው ጨዋታ ጥሩ ባይሆን እንዲህ ብለ ነበር እንዳትሉኝ። የትላንትናው ጨዋታ ነው ብዙ ጊዜ እንደዚህ አይነት እጅጅ የሚል ክርክር አለን። ይሄ ጨዋታ ይሄ ፕሮግራም የአርሰናልና የቼልሲ ፖስት ማች ትንተና ነው፣ ድህረ ጨዋታ ትንተና። የትላንቱ ጨዋታ ላይ ትኩረት የሚያደርገው እና ያቻነቷ ጎል እርሱ ብልህ ባይሆን ኖሮ ባልተቆጠረች ነበር። የኦዴጋርድ ጎል ከጓደኞቹ ጋር ባይቀናጅ ባልተቆጠረ ነበር። እዚህ ጋር ግን የክሪስቶስ ዞሊስን ሚና ደግሞ መዘንጋት የለብን። አሁን ይኸው ተጫዋቾችን በአንድ ጎል መፈጠር በአንድ ጎል መቆጠር ላይ ሚናቸውን እያሰፋን በሄድን ቁጥር የቡድኑ አጠቃላይ ቲምወርክ ቅንጅት ጉልህ ይሆነልን ይመጣል። የአንድ ተጫዋች ጥረት ብቻ ጎል ቢሆን ኖሮ ይሄ በቃ ያ ኢንዲቪጁዋል ብቃት የፈጠረው ነው ትላላችሁ። ይሄ ግን እንደዛ አይደለም። ኢንዲቪጁዋል የተናጠል ብቃቶች ሰብሰብ ብለው ጎሎችን ሲፈጥሩ ያ ቡድኑ እንደ ቡድን በቲምወርክ ምን ያህል የተቀናጀ እንደሆነ ማሳያ ተደርጎ ሊቀርብ ይችላል። እና ሃቨርስ ትላንት ሲያስፈልግ ሰልፊሽ ይሆናል፣ ሲያስፈልግ ደግሞ ሰልፍለስ ይሆናል። ይህን አይደል ያየ ነው። የመጀመሪያውን ጎል ስቲንተንት ነው ካልን እሱ ሚና አሁን 9 ቁጥር ቦታ ነው። የቡድኑ የፊት መስመር ተጫዋች እንደ ሪፈረንስ ሊቆጠር የሚችል እንደ ፎካል ፖይንት ሊቆጠር የሚችል ተጫዋች ነው ወረቀት ላይ ስታዩት። በእንቅስቃሴ ደግሞ ብዙ ጊዜ ቦታውን ትቶ ይወጣል። ቦታውን ትተ ስትወጣ ታዲያ እንደዚህ ባለ ከፍ ባለ እግር ኳስ ላይ አስበህ ነው መውጣት ያለብህ። ዝም ብለህ እንደው በቃ በመሰለህ በመደዴ አይደለም። ያንተ እንቅስቃሴ ሌሎች ላይም ተጽዕኖ አለው፣ አውንታዊም አሉታዊም። ቡድን የሚሰራው በዚህ መልኩ ነው። በዚህ ጨዋታ ሞዴል እያንዳንዱ ተጫዋች ባል ያውም እንደ ሚካኤል አርቴታ ባለ አሰልጣኝ ተጫዋቾች በቡድኑ መዋቅር ላይ ያላቸው ሚና እንዲገደብ እንዲወሰን በሚፈልግ አሰልጣኝ ስር

በነጻነት ኳሱን ወዲያው ዲ ሲያደርጉ አርቴታ በስጭቱ ጨመር። ምክንያቱም ያው ቀስ ያለ ተመልከቱ 70 ደቂቃ ከተጫወተ በኋላ የደከሙ ተጫዋቾች አሉ። ለምሳሌ ክሪስቶስ ዝውሊስ ላይ ይሄ ድክመት ይሄ ፊዚካሊ መድከም መዛል ይታይ ነበር። ከዛ ጋዜጠኛው ሚለው ፊቱን አዞረና ወደ ቤንቹ አርቴታ የሆነ ነገር ጮኸ። ምን እንዳለ አይሰማም። 20 ሰከንድ ባልሞላ ጊዜ ውስጥ ሚኬል ሜሪኖ ተነስ። አያችሁ የቡድኑ ስትራክቸር መፈታታት ጀምሮ ነበር። በተጫዋቾች ፊዚካል ድካም በሚመስል ምክንያት ጨዋታ እንዴት ማኔጅ ማድረግ እንደሚገባ ተመልከቱ። እና ሜሪኖ ገባና አርቴታ የሚፈልገውን አደረገለት። እየተበጣጠሰ ያለውን ያንን ተስስር መልሶ ሰፋለት ማለት ነው። ሜሪኖን እንደ አረጋጊ መዋቅሩን መልሶ እንደሚገነባ እንደሚሰራ እንደሚያዋቅር ልምድ እንዳለው ተጫዋች ተመልክቶት አሁን እዚህ አስገባው። እንደዚህ አይነት ተጫዋች ስለሆነ ከዛ የአርቴታ ነገር መረጋጋት ጀመር። ይህንን ያላስተዋልኩት ይሄ የዛ ጋዜጠኛ ማስተዋልና መረጃ ነው። እዛ ስቴዲየም ውስጥ የነበረ ይህንን የተመለከተ ከዚያ በኋላ ነው የሆኑ መረጋጋቶች ይፈልጋሉ ሲባል ዴክላን ራይስና ሞርጋን ሮጀርስ ሲጨቃጨቁ ነበር። ለምሳሌ እንደዚህ አይነት ስሜት ውስጥ ሌሎች መግባት የለባቸውም። እንደ በስሜት መወሰድ የለብህም። እርጋታን ማጣት የለብህም። ትኩረትን ማጣት የለብህም። ግን ወዲያውኑ አስተካከሉ እንዲህ አይነቱ ነገር እንዳይመጣ ማለት ነው። እና በኋላ ነው የራይስና የሞርጋን ሮጀርስ ጭቅጭቅ፣ ያው ራይስ መታው ከኋላ ሮጀርስን እና ሮጀርስ የብሔራዊ ቡድን ጓደኛውን ጮኸበት። ከዛ የኤምሬትስ ደጋፊ ምን እያለ ዘመራሉ? ዩ ሹድ ሃቭ ሳይንድ ፎር ቢግ ክለብ። ለሞርጋን ሮጀርስ እኮ ለትልቅ ክለብን መፈረም ነበረብህ፣ ቼልሲ ገባህ ነው። ያው ታውቃላችሁ በዚህ ትራንስፈር ዊንዶ አርሰናል ፈላጊው እንደነበረ ሞርጋን ሮጀርስ። የአርሰናል ደጋፊዎች አይ ከኛ ያነሰ ክለብ ውስጥ የገባ ያ ጭቅጭቅ አለ አይደል? አሁን ለንደን ኢዝ ብሉ፣ ለንደን ኢዝ ሬድ ኤንድ ዋይት የሚባሉ ነገሮች አሉ። አሁን እንግዲህ ለወቅቱ አርሰናል ሻምፒዮን ስለሆነ ሰሜን ለንደናዎቹ ቀይና ነጭ ለባሾቹ ናቸው እኔ ለንደን የበላዮች። ግን ደግሞ የቼልሲ ዘመን ደግሞ በእነዚያ ዘመናት ደግሞ በአብራሞቪች ዘመን ለንደን ሰማያዊ ሆና ደግሞ ቆይታለች። ያው ይሄ በደጋፊዎች መካከል ሁሌ መጨቃጨቂያ መነታረኪያ ስለሆነ አርሰናል ፈልጎት ለቼልሲ የፈረመው ተጫዋች ከአርሰናል ተጫዋች ጋር እንደዚ አይነት ንትርክ ውስጥ ሲገባ ደጋፊው ዩ ሹድ ሃቭ ሳይንድ ፎር ቢግ ክለብ እያለ ዘመር እና ቼልሲ ከባባድ ጨዋታዎችን እንዴት መቆጣጠር እንዴት ማኔጅ ማድረግ እንዳለበት መማር አለበት። ከዚህ በኋላ ማለት ነው ማረም አለበት። ተከላካዩን ማዋሃድ፣ ማጥበቅ፣ ግብ ጠባቂውን አለማጋለጥ፣ በዚህ በኩል የተሻለ ቼልሲን ማየት ይኖርብናል። በቀጣዮቹ ግጥሚያዎች ከእንግዲህ ቼልሲ የመራቸው ቡድኖች ሁሉ አይደነግጡ። በተደጋጋሚ ታየ፣ አንዴ አይደለም። ቀድሞ አንደኛ ደቂቃ ላይ ጎል ካስቆጠረብህ ችግር የለውም እናስቆጥራለን ብለን እንድታስብ ያደርጋል። በተለይ እንደ አርሰናል ያለ ሀያል ተጋጣሚ ሲሆን ምንም ነገር ትላንትና የሮጀርስ ጎል ስኮርቦርዱን ከመቀየር ውጭ በአርሰናል አጀማመር ላይ የፈጠረው አሉታዊ ነገር የለም። እንዲያውም አዎንታዊ ነገር ጭራሽ የቀሰቀሳቸው ነው ይመስለው፣ ፕሮቮክ ያደረጋቸው ነው ይመስለው። እና ቼልሲ መርቶ ኳሱን ይሰጣቸዋል እና ተጋጣሚዎች ከዚህ በኋላ ቼልሲን ጎል አስቆጠረብን ብለው የሚፈሩት አይነት ቡድን እንዳይሆን ያደርጋል። ይሄን ማሻሻል ይኖርበታል ማለት ነው። እነሱ ኳስ ሲይዙ ደግሞ ሰማያዊዎቹ ይከፋፈታሉ፣ ኮምፓክት አይሆኑም። ስለዚህ ጎል ማስቆጠር እድል እንዳለ እየታየ ነው። ለዚህ ነው ቼልሲ ጨዋታዎችን የሚያሳምር ጨዋታን የሚያሳምር የቡድኑን የራሱን ብቻ አይደለም ጨዋታ በአጠቃላይ ቼልሲ የሚጫወትበት ጨዋታ ከፉልሃም የሚጫወት ከአርሰናል የሚጫወት ጎሎችን የምታዩበት በርከት ያሉ ጎሎች የሚቆጠሩበት ሁለቱም ግብ ክልሎች ጦማቸውን የማይውሉበት ጨዋታን እንድናይ የሚያደርገን ቡድን ሆኖ ነው ያገኘሁት። ግን ይሄ ጊዜያዊ ይመስለኛል። በዚህ ቼልሲ በዚህ በአሎንሶ ቼልሲ ከነ ጥርጣሬዎቹ የበለጠ እምነት አለኝ። አማካይ ክፍል ላይ መሃል ሜዳ ላይ ያለው ነገር በጣም አጠራጣሪ ነው። አሁን ኤንዞ ፈርናንዴዝ

0: ዲናሞ ሶስ ካይሴዶ ቀጥለው ቢሆን ኖሮ ካይሴዶ እንኳን አለ በጉዳት ነው የሌለው ትላል ሁለቱ ጥምረታቸው ቀጥለው ቢሆን ኖሮ በዚ 4 343 እንዴት አይነት በቃ የማህል ሜዳውን ወሳኝ ጥምረት ያሟሉ ነበር እና ጥሩ ነገር ምንድነው ለቼልሲ ደጋፊዎች አንድም ስራው ገና መጀመሩ ስለሆነ ተስፋ መቁረጥ መበሳጨት የሚያስፈልግ አይደለም ቡድኑ ሲጫወት ያምራል ውበቱ ከዚህ በላይ ይሆናል በያስባለው ጀብደኝነት ይታይበታል እና አሁን በሳምንት አንዴ ስለሚጫወት በቻምፒየንስ የአውሮፓ ውድድር ስለሌለበት እና ቀጣይ ተጋጣሚዎችን ካያችሁ ደግሞ እንደዚህ አይነቱን ድክመት ለማረቢያ ፋታም ያገኝበት ይመስለኛል ሃል ሲቲ ብሬንትፎርድ ቦርንመዝ እና ኤቨርተን ናቸው ቀጣይ ተጋጣሚዎች ትልልቆቹ አያገኙትም እና አሎንሶ በዚህ በኩል የታረመ በደንብ የታረመን ቼልሲ ሊያሳየን ይችላል በያስባለው በቀጣዮቹ ጨዋታዎችና ኢትስ ቬሪ ኢንትረስቲንግ ታክቲካል አጀማመሩ የሚያምሩ ነገሮች ስላሉት በአሎንሶ ላይ እንዴት ነው እምነት ተስፋ እንድንቆርጥ የሚያደርገን አይመስለኝም ይልቅስ እንደ a working progress እንደምንለው እንደ ጅምር ስራ ብናየው የተሻለ ይሆናል ለአርሰናል ግን ድክመቱን ሁሉ ሸፍኖ ድክመት ሊሆን ይችላል ተብሎ የተባለውን ቦታ እንደውም በጥንካሬ ገልጦ ይሄ ዘመንም እንደገና የኔ ዘመን ነው የሚል መልእክት ያስተላለፈ ፐርፎርማንስ ነው ትላንት በኤምሬትስ ያየ ነው። ኦዴጋርድ በትከሻ በጉልበት ጉዳት ባለፉት የውድድር ዘመናት ተከታታይ ተስፋም ያስቆርጡ ጉዳቶች ገጥሞት በጡንቻ ጉዳቶችም እንደዚሁ ገባ ወጣ ሲል ቆይቶ ፍሰቱን የጨዋታ ቅኝቱን ሻርፕነሱን አጥቶ ግን ዓለም ዋንጫ መጣለት እንደ መድህን ሆኖ ከኖርዌይ ጋር ጥሩ ዓለም ዋንጫ አሳለፈ በፕሪሲዝን በቂ ረፍት አደረገ ከዚያ ደግሞ ለነገሩ በቂ ረፍት ብዙ ረፍት ላያስፈልገው ይችላል በጉዳት ያልተጫወተባቸው ወራት ስለነበሩ ከዚያ ሲዝኑ ጀመረ ከጅምሩ ነው እንደ ሲዝን አጋማሽ ፐርፎርማንስ የጀመረው ቀደም እንደነገርኳችሁ 2026-27ን በጎሎች ነው የጀመረው ሲቲ ላይ ኮቬንትሪ ላይ ትላንት ቼልሲ ላይ ጎል አስቆጠረ ለሚካኤል አርቴታ ስለ ኦዴጋር ሲጠየቅ እንዲህ መሻሻሉ ከሜዳ ውስጥም ከሜዳ ውጭም ደስተኛ መሆኑን ያሳያል አለ ከአምና ሁኔታ አንጻር ኦዴጋርድ ራሱን ማሳየት ይፈልጋል ለኔ አሁን ደረጃውን መልሶ አግኝቷል አለ አርቴታ ሲገመግም የኦዴጋርድን ብቃት በጨዋታው እየተደሰተ ነው በዚህ ሁኔታ ላይ ስትገኝ እንዲህ በአላማና በደስተኛነት መጫወት ይኖርባል ይህንን በእርሱ ላይ በማየቴ ደስተኛ ነኝ አለ ወደፊት ይሮጣል ለጎል ይሞክራል ለጓደኞቹ ብዙ ድሎችን ይፈጥራል በግልዮቱ ሰክኗል አለ አላብራራውም ይሄንን ግን አይ ዶንት ኖ ምን እንደሆነ እዚህ ጋር በግልዮቱ ሰክኗል ጠንክሮ ልምምዶችንም ይሰራል አለ ይሄ ነው የኦዴጋርድ ውጤታማነት አጀማመሩ እንዲያማረለት ትላንትና 4 የጎል ድሎች ፈጥሯል 16 መስመር ሰንጣቂ ኳሶችን ወደፊት ማለት ነው አቀብሏል እነዚህ ላይን ስፕሊቲንግ ፓስስ ለአንድ ቡድን የጎል መገኘት መንደርደሪያዎች ናቸው ኳስ ይቀማል በመከላከል ይሳተፋል ማጥቃቱን ደግሞ ያሳልጣል እንደውም ከማንቸስተር ሲቲ ጋር በነበረው ጨዋታ በኮሚኒቲ ሺልድ ብዙ ኳስ የቀማ ብዙ ስኬታማ ድሪብሊንጎች ያስመዘገበ ብዙ ስኬታማ ያልተዛነፉ ኳሶችን ያቀበለ የአርሰናል ተጫዋች እንደ ኦዴጋርድ አልነበረም ስታቲስቲክሱ የሚያሳየው በእነዚህ መመዘኛዎች አንደኛ ሆኖ የጨረሰው በኮሚኒቲ ሺልድ አስቡት ከቅርብ ጊዜ ወዲህ ኦዴጋርድ ባለፉት አመታት በጎል መጠኑ በጣም እየወረደ መጥቷል 2022-23 ላይ 15 ጎል ነበር በሊጉ ላይ ያስቆጠረው 23-24 ላይ 8 24-25 ካቻምና 3 ጎል ነው ያገባው አምናስ ስንት ጎል አገባ ነበር ይባላል እንዴ ግን በአሲስት በስድስት አሲስት ግን ደረጃ ነበረው እዛው አርሰናል ውስጥ ከሌላ ተጫዋች ጋር ዘንድሮ ታዲያ አጀማመሩን በዚህ እልህ ራሱን ፕሩቭ ለማድረግ ተነሳስቶ የጀመረ ነው የሚመስለው እና ይሄ ታዲያ አርሰናል አጥቂ መስመሩን አሳስቶ ሲዝኑን ቢጀምርም ግን በማጥቃቱ ላይ የጎደለው ነገር እንዳይኖር ሚና ተጫውቷል አስተዋጽኦ አድርጓል ባይ ነኝ የክርስቶስ ዞሊስ አጀማመር ጥሩ ነው ግን ሃቨርስ ኦዴጋርድና ሳካ ፊት መሆናቸው የፊት መስመሩን ይሄንን ስጋት እንደቀረፈው ነው ማምነው ስለዚህ ፊት እየሆኑ መቀጠል አለባቸው ጉዳት እንዳይገጥማቸው ባለፈው ሲዝን እኮ ሃቨርስ ኦዴጋርድ ሳካ ሙሉ ፊት የሆኑባቸው ጊዜ አጥቂት ናቸው እኩል ሶስቱን ባንድ ላይ ና ይሄ ፊት መስመሩ ላይ ካለው የአርሰናል ቅንጅት ጋር የትላንትናውን ውጤታማ ጨዋታ አሳይቶናልና ከአምና ቡድን የበለጠ የጠነከረ ቡድን እንደሆነ ማሳያ ነው ሲል ነበር ሚኬል አርቴታ። ያንዳንዷን ደቂቃ ተደስቼባታለሁ ሲል ነው አሰልጣኙ በጨዋታው ደስተኛ እንደሆነ የገለጸው። እንግዲህ ሰዓቱ አልበቃም ያለኝ ነው ዳርማጮች እንደዚህ ያለ ሰፊ ርዕስ ያስኩኝ ለዚህ ነው በዩቲዩብ መረጃዎችን ማጋራት ተጨማሪ ድል ማግኘት ያስፈልከ በስራት ኤፍኤም 101.1 ጋር በአየር ሰዓቱን ለማስፋት ከመሴ ጋር ውይይቶች አሉን ግን ከፊትም ከኋላም ፕሮግራሞች ስላሉ ያንን ለማስተካከል ትንሽ ያስቸግራልና እንደዚህ ያሉ ሁለት አብይ ርዕሶች ባሉበት ለት ሰዓቱን ማኔጅ ማድረግ ይቸግረኛል ልክ ቼልሲ መሪነቱን ጨዋታውን ማኔጅ ማድረግ እንደተቸገረ ሁሉ። እስቲ በዩቲዩብ በሌሎች ሰፋ ባልተገደበ ሰዓት እንገናኝ ማታ የፈጣሪ ፍቃድ ይሁን ማታ ከተገናኘን በማን ዩናይትድም ጉዳይ ሰፊ ቦታ ይዛለው በአርሰናልና በቼልሲ ጨዋታ በዚህ በለንደን ደርቢ ያላነሳቸው ሌሎች ርዕሶችም አሉና በእነርሱ መለሳለሁ።
1: ሄሎ ጓደኛዬ ከጂም ወጥቼ በጣም ነው ራበኝ እቤት ነሽ ልምጣ?
2: ወይኔ እኔ ነኝ ራበኝ ምንም አልሰራውም ግን
3: እንዴ ይሄ ሁሉ ምግብ ይያለ ነው አልሰራውም እሺ
2: አጭ ከደወልሽልኝ በኋላ ነው የሰራሁት
3: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴ ሰራሹ
2: የምታዩ በሙሉ ሶስት ሶያ ነው በቀዝቃዛው ላይ 5 ደቂቃ ተፈዝፈያለሽ ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ
3: ጥብሱም ቀይወጡ ክትፎም ሶስ ሲያያ ነው
2: አው ላበሳሰልም በጣም ቀላል ነው
3: ወይኔ ሶሲ እንዲ እንደሆነ አላቀም ደሞ ሲጣፍጥ
2: በዛ ላይ በፕሮቲን የበለጸገ ነው
3: እሺ የት ነው ማገኘው
2: በየሱቁና ሱፐርማርኬት ታገኛለሽ ከፈለክሽ በደቃቁም በአንኳሩ
3: ባለሱቅ ሶሲ ሶያ ስጠኝ
4: አለ በደቃቁ ባንኳሩ
3: ሁለቱንም አይነት ስጠኝ
5: ቀድሞ ይህችን ምድር አቢሲኒያ ይሏት ነበር የጥንካሬ የኩራትና አንዱ ሌላውን የማይረሳባት ምድር ይህ ትውልድ ተሻጋሪ መተሳሰብና መረዳዳት ዛሬም ድረስ አብሮን ዘልቆ ከጊዜው ጋር አብሮ ዘምኗል አቢሲኒያ ረሚት አሁን ወደ ሀገር ቤት ገንዘብ ለመላክ በጣም ቀላል ሆኗል ከባህር ማዶ ወደ ሀገር ቤት በሰከንዶች ውስጥ ገንዘብ ይላኩ በሰዓታት አይደለም በቀናትም አይደለም በሰከንዶች ከፈለጉ በሚልኩት ሀገር ገንዘብ ጭምር ወደ ባንክ ሂሳቦ አለያም ወደ ሌላ ያለምንም ክፍያ በወቅታዊ የምንዛሬ ተመን ገንዘቦ በሚፈለግበት ሰዓት ይደርሳል ከለንደን እስከ አዲስ አበባ ከዲሲ እስከ ድሬዳዋ ከስልኮ እስከ ማዕዳቸው ከተፍ ይላል ለሰርግ ለመርቃት ለበዓል ቢሉ ለቤት ክራይ ካለን ማካፈል ለተደረገልን መልሶ መስጠት የዘወትር ተግባራችን ነውና ለበጎ አድራጎት ድርጅቶችም መለገስ ይፈልጉ የልብ መሻቶ መፍትሄው ጆ ላይ ነው አቢሲኒያ ረሚት የአቢሲኒያ ረሚት መተግበሪያን ዛሬውን ያውርዱ ፍቅሮን ይላኩ አቢሲኒያ ረሚት ከቃል ይልቅ የፈጠነ አቢሲኒያ የሁሉም ምርጫ
6: አዲስ አመት መጣ እንደገና ለመጀመር እንደገና ለመሞከር እንደገና ለማሸነፍ ምናልባት ያለፈው አመት ቀላል አልነበረ ይሆናል ምናልባት ያሰብከው ሁሉ አልተሳካም ይሆናል ግን ተስፋ አትቁረጥ ምክንያቱም ዛሬም እድሉ በእጅህ ነው አልመህን እንደገና ያዝ ተነሳ ሞክር ጠንክረህ ስራ ምክንያቱም ዋና መሆን ሌሎችን መከተል አይደለም ራስህን ማመን ነው የራስህን መንገድ መከተል ነው 2019 ምን ይሆን የህልምህ አመት የጥረትህ አመት የድልህ አመት ይሆናል 2019 ይሄ ነው ዋናው የሚመጣው ዋናው በአፍሪካውያን ለአፍሪካ የተሰራ ዋናው ሜድ ኢን አፍሪካ መልካም አዲስ አመት
7: ለጋር ጠቅላላ ሆስፒታል በስፔሻሊስት ሐኪሞቹ አጠቃላይ የውስጥ ደዌ የልብ የአይን የቆዳ የጉበት የእንቅርትና ከአንገት በላይ ህክምና የመሃንነት ምርመራ የቅድመ ካንሰር ምርመራና ህክምና ላብራቶሪያችን የአይሱ 15189 2022 መስፈርት በማሟላቱ በክሊኒካል ኬሚስትሪና ሄማቶሎጂ ምርመራ ከኢትዮጵያ ዕውቅና አገልግሎት ሰጪ የጥራት ሰርተፍኬት ያለው ውጭ ሀገር ለመሄዱ የጤና ምርመራ የኩላሊት ጠጠር ህክምና የአጥንት ስብራትና ቀዶ ህክምና በሲአርም ማሽን በመታገዝ የብለሰረሰርና የጭንቅላት ህክምና የጸጉር ንቅለ ተከላ የነፍሰ ጡር ክትትል ማዋለድና ክትባት የጨቅላ ህጻናት ማቆያ የቤተሰብ ምጣኔ የጽኑ ህሙማን የመኝታ ክፍሎች የፋርማሲና 24 ሰዓት የድንገተኛ አገልግሎት ለድርጅቶችም የዱቤ አገልግሎት እንሰጣለን። አድራሻ ልደታ ቤተክርስቲያን አጠገብ ይደውሉ 0115579705 የጤናው አጋር ለጋር ጠቅላላ ሆስፒታል።
8: አያቶች ነን የመኖሪያ ቤትን ችግር በህብረተሰብ ተለመወጣት ግዙፍ አቅምን በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘመነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርት አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በአለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ ይህ የአያት አክሲዮን ማህበር የቤትና ሱቅ ግዙ ጥሪ ነው። በአዲሱ የአያት መንደር ኑሮና ንግዶን እንዲጀምሩ ቤቶችን ለሽያጭ አቅርበናል። አሁኑኑ ወደ 7760 ወይንም በ0977-6060 ይደውሉ አሊያም የሽያጭ ቢሮዎቻችንን ይጎብኙ። አያት ዞሮ መግቢያይ።
1: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው ራበኝ። እቤት ነሽ ልምጣ?
9: ወይኔ እኔ ነኝ ራበኝ። ምንም አልሰራውም ግን
3: እንዴ ይሄ ሁሉ ምግብ ይያለ ነው አልሰራውም እሺ?
9: አንቺ ከደወልሽልኝ በኋላ ነው የሰራሁት።
3: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽ?
9: የምታዩ በሙሉ ሶስ ሶያ ነው። በቀዝቃዛ ውሃ ለ5 ደቂቃ ተዘፈዝፈያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
3: ጥብሱም ቀይ ወጡም ክትፎም ሶስ ሶያ ነው።
9: አዎ ላበሳሰልም በጣም ቀላል ነው።
3: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ
9: በዛ ላይ በፕሮቲን የበለጸገ ነው።
3: እሺ የት ነው የማገኘው?
9: በየሱቁና ሱፐርማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
3: ባለሱቅ
10: ሶሲ ሶያ ስጠኝ
4: አለ። በደቃቁ በአንኳሩ
3: ሁለቱንም አይነት ስጠኝ።
11: ህይወት ነገር ለማስዋብ የሚደረግ የማይቋረጥ እንቅስቃሴ ነው። ከቢሮ እስከ ገበያ ሰውነታችን ሁሌም ለአቧራ፣ ለተለያዩ ቆሻሻዎችና በየጊዜው ለሚፈራረቁ የአየር ንብረት ሁኔታዎች የተጋለጠ ነው። ቀኑን ሙሉ ከቆሻሻ ብዛት የተጎዱትን እጅና ፊቶችን በአስተማማኝነት የሚጠብቅ ዘላቂ የንጽህና ጋሻ ክሊዮፓትራ ሳሙና ከተፈጥሮ ንጥረ ነገሮች ተሰርቶ ቆሻሻንና ባክቴሪያን በማስወገድ ለቆዳው የዕለት ተዕለት ንጽህና ጋር በመሆን ቆዳው ለስላሳና ተፈጥሯዊ ወዙን ጠብቆ እንዲቆይ የሚረዳ አዲስ ሳሙና። በራስ መተማመኑን የሚጨምረውን ክሊዮፓትራ ሳሙናን በሁሉም መሸጫ ቦታዎች በተመጣጣኝ ዋጋ ያግኙ። ክሊዮፓትራ ሳሙና ንጽህና ውበት፣ ውበትም ንጽህና ነው። ለበለጠ መረጃ 6101 ይደውሉ። በታደሰ ፍላቴ ኃላፊነት የተወሰነ የግል ማህበር የቀረበ ክሊዮፓትራ ሳሙና።
12: የአሚጎስ መለያ በሆኑት የቁጠባና የብድር አገልግሎቶች ህልሞን ያሳኩ። ከ20% ቅድመ ቁጠባ ጀምሮ ፍላጎታችሁን መሰረት ያደረገ በአነስተኛ የወለድ ምጣኔ ብድር ያገኛሉ። አሚጎስ ምን ይለየዋል ካሉ ከቁጠባው ላይ ሳይሆን ከምትበደሩት ብር ላይ ብቻ ወለድ ማሰቡ ነው። በተጨማሪም ያለምንም የወረፋ መጠበቂያ ጊዜ የብድር ፕሮሰስ መጀመር መቻላችሁ በዛሬ ዋጋ ዛሬ እንድትገዙ ያግዛችኋል። እነዚህ ልዩ አማራጮች እንዳያመልጧችሁ። ለበለጠ መረጃ በ8511 አሊያም በ0930 086830 ላይ ይደውሉልን። ገበያውን ከአሚጎስ ጋር ይቅደሙት። አሚጎስ።
13: ዲጂታል እቁብ ላለፉት 5 ዓመታት ጥራትን ከቅልጥፍና አጣምሮ ብዙዎችን ከዓለማቸው በማገናኘቱ የላቀ ክብር ይሰማዋል። ዲጂታል እቁብ ዛሬም አቅምና ፍላጎትን በእጅጉ ያገናዘቡ ዘመናዊ የእቁብ አይነቶችን ከ9 በላይ የክፍያ አማራጮች ጋር በልዩነት አቅርበዋል። ለነጋዴዎች፣ ለሾፌሮች፣ ለሰራተኞች ዕለታዊ፣ ሳምንታዊና ወርሃዊ እቁብ መጣል ይቻላል። በዲጂታል ካሉበት ሆነው ስራውን እየከወኑም ሆነ በእረፍቶ ጊዜ ስልኮን ያውጡና አሁኑኑ ህልሞን እውን የሚያደርጉበትን እቁብ ይጀምሩ። ዲጂታል እቁብ መተግበሪያውን ያውርዱ አሊያም በቴሌብር፣ ሲቢኢ ብር ፕላስ፣ ዳሽን ሱፐር አፕ እና ኤምፔሳ ላይ ያገኙታል። ለበለጠ መረጃ ወደ 6091 ይደውሉ። ልዩነታችን ዋስትናችን፣ ዲጂታል እቁባችን።
10: ዘሙዘሙ የዛሬ ጋባዥ ቴሌብር የሌለው ሰው
14: ወይኔ በላቸው ቴሌብር የለኝም ለካ እዚሁ ቴሌብር መጫን ይችላል እንዴ
15: አዎ የፈጠነ ቴሌብር መመዝገብ ትችላለ ኮከብ 127 መሰላል ትደውላለ ወይም ቴሌብርን ከፕሌይ ስቶር ወይም ካፕ ስቶር ጭነ እዚሁ ተመዝግበ እዚሁ አስጀምረ እዚሁ የቴሌብር ደንበኛ ትሆናለ
16: እንዴ እንዲቀላል ነው
10: አባው እስኪ ቴሌብር
16: ይሄው መጠራጠራችሁ እኮ ነው የሚገርመው ቴሌብር አለኝ
10: አንተ አሁን ገና ነው እንደምከፍተው
14: የፈጠነ አካውንትን ከፍተ እንዲነን
15: ለተጨማሪ መረጃ ወደ 127 እንደውል ቴሌብር
13: CBE አደይ አዲስ ዓመት ታላቅ የንግድ ኤክስፖና ፌስቲቫል CMC በሚገኘው አዲስ ኮንቬንሽን ሴንተር እስከ ጳጉሜን 5 ሁሉንም አይነት እቃዎችና አገልግሎት በጥራትና በቅናሽ ታገኛላችሁ። ጎብኚዎችና ሸማቾች እንግዲህ እወቁበት። በየለቱ ከሚቀርቡ ኮንሰርቶች በተጨማሪ የዳንስ ውድድሮች፣ ክላሲክ መኪኖች፣ ስታንድ አፕ ኮሜዲ፣ የአውሮፓ ኳስ ኮንሰርቶች፣ ለልጆች ልዩ ኮርነር በCMC አዲስ ኮንቬንሽን ሴንተር በኢትዮጵያ ንግድ ባንክ ሲያሜ ስፖንሰርነት በተዘጋጀው CBE አደይ አዲስ ዓመት ታላቅ የንግድ ኤክስፖና ፌስቲቫል ላይ ኑ ሸምቱ ተዝናኑ። መልካም አዲስ ዓመት። ለበለጠ መረጃ 0959545556 አሁኑኑ ይደውሉ። አዘጋጅ ማስተርፒስ ትሬዲንግ። ሁሌ አዲስ። ታይትል ስፖንሰር የኢትዮጵያ ንግድ ባንክ።
17: ጥራትን ይናገራሉ፣ ውበትን ይመለከታሉ፣ ምቾትን ይመሰክራሉ። ክላሲክ ፈርኒቸር የቤቱ የውበት ሚስጥር፣ የጥራትና የምቾት አምባሳደር የሆኑትን የክላሲክ ፈርኒቸር ምርቶች ይጎብኙና የሚስማማዎትን ይምረጡ። ዘመናዊ ሶፋዎች፣ ምቾትን ከጥራት ያዋሃዱ አልጋዎች ልዩነታችን ናቸው። ቲቪ ስታንዶች፣ የመመገቢያ ጠረጴዛና ወንበሮችን በተመጣጣኝ ዋጋ ከልዩ መስተንግዶ ጋር ያገኛሉ። ክላሲክ ፈርኒቸር እንኳን አደረሱ። በፈርኒቸሮቻችን ጥራት ለምንተማመን የአራት ዓመት ዋስትና አቀርበንልዎታል። ለአዲስ አበባ ደንበኞቻችን በነፃ የገዙትን ዕቃዎች ቤታቸውን እናደርሳለን። አድራሻችን ከሳር ቤት አደባባይ ወደ ሜክሲኮ ሲሄዱ አፍሪካ ህብረት እንዳለፉ SNV ህንፃ አንደኛ ፎቅ፣ ሰሚት ፍየል ቤት ዴቦራ ትምህርት ቤት ፊት ለፊት፣ ፊጋ መብራቱ ጋር ከካልዲስ ኮፊ ፊት ለፊት፣ ቦሌ ሚሊኒየም አዳራሽ ፊት ለፊት ከአምባሳደር ሆቴል 200 ሜትር ገባ ብሎ። ለተጨማሪ ማብራሪያ 0995464646። ምቾት፣ ጥንካሬና ውበት ከአስተማማኝ ዋስትና ጋር ክላሲክ ፈርኒቸር።
18: እንኳን አደረሰን ለ2019 አዲስ ዓመት። በሸራተን አዲስ ልዩ አቀባበል ይደረግለታል። ከረጅም ጊዜ በኋላ እንደገና በሸራተን አዲስ መድረክ የሙዚቃ ንግስታችን አስቴር አወቀ ትነሸነሽበታለች። ከባህር ማዶ ዓለም አቀፍ ዝናው የናኘው ቲአይ በአዲስና ነባር ዘፈኖቹ የሸራተን አዲስን መድረክ ያናውጠዋል። ሐሙስ ምሽት ለዋዜማው ያለ ገደብ ራት እየተበላ ያለ ገደብ መጠጥ እየተጠጣ ሰማዩ በርችት ደምቆ ለአዲሱ ሙሽራ 2019 ሻምፓኝ ይጋጫል። መግቢያ ዋጋ 25,000 ብር ብቻ። ትኬቱን በዳሽን ሱፐር አፕና እዛው ሸራተን ሎቢ ውስጥ ያገኙታል። አዘጋጆች ሸራተን አዲስና ዳሽን ባንክ።
19: አድማጮቻችን፣ ለዛሬ እሁድ ያዘጋጀንላችሁ ብስራት ስፖርት ፕሮግራም ይህን ይመስል ነበር። አብረናችሁ የቆየነው የፕሮግራም ዋና አዘጋጅ መንሱር አብዱልቀኒና እኔም ዘላለም ሙላቱ ነበር። በዚሁ እንሰናበታችሁ። መልካም የስራ ሳምንት ይሁንላችሁ። ቻው።
20: ብስራት ስፖርት።
21: ሄሎ ጓደኛዬ፣ ያበደርሽኝ ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
22: ፋይዳለኝ።
21: አዎ
22: ጓደኛዬ፣ የፋይዳ ፊን ቁጥርሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
23: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ፣ አሁን ደግሞ የትም ሳይሄዱ ባሉበት ሆነው በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንቶን ካሉበት ሆነው ይክፈቱ።
22: ወንድም አካውንት አለ?
23: ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
0: አዲሱ አመት ባንጎ ዴሊቨሪ ጋር እዚህ አዲስ አመት ማንኛውንም እቃ ባንጎ ዴሊቨሪ ላኩ። ትንሽም ሆነ ትልቅ እኛ እናደርሳለን። የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ አገኙ። እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ አመት ስጦታ ከባንጎ ያገኛሉ። ማሳሰቢያ፣ ባንጎ መረጃ አገልግሎት ነው። ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል። ቅናሹ በአዲስ አበባ እስከ መስከረም 4 2019 ዓ.ም ድረስ ይቆያል። አዲስ ተጠቃሚዎች 6 ዴሊቨሪዎች ላይ 25% ወይም እስከ 150 ብር ቅናሽ እና በሁሉም ተጠቃሚዎች በ3 ዴሊቨሪዎች ላይ 15% ወይም እስከ 100 ብር ቅናሽ ያገኛሉ።
2: ከከፍተኛ ወጪና ላስፈላጊ ጊዜ ብክነት ልንገላግለው ታይም ጂፕሰምን ይዘንሎት መጥተናል። ለግንባታው በት ስራ ስለ ታይም ጂፕሰም ሳይውቁ በፍጹም እንዳይወስኑ። ምክንያቱም የታይም ጂፕሰም ምርቶች ልዩ የሚያደርጋቸው በኢትዮጵያ የጥራትና ደረጃዎች ሰርተፍኬት ያለው ኤክስፖርት ስታንዳርድ ያሟላ መሆኑ፣ በሚሸፍነው ካሬ ብዛት ከፍተኛ መሆኑ፣ በንጣቱ ወደር የማይገኝለት የራሳችን ኳሪ በፋብሪካችን በቅርብ ርቀት ያለን በመሆኑ ዋጋችን ተመጣጣኝና ተመራጭ ያደርገናል። ታይም ጂፕሰም የሚያመርታቸው ምርቶችም ፕራይም ኮት በቀጥታ በብሎኬትና ኮንክሪት ላይ ተሰርቶ ግንባታውን ለቀለም ዝግጁ ስለሚያደርግ ካላስፈላጊ የሲሚንቶ ያሸዋ ወጪ ብሎም የጊዜ ብክነት ይገላግሎታል። እንዲሁም የቻክና ቅርጻ ቅርጽ ምርቶቹም ልዩ ናቸው። አድራሻችን ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት 5ኛ ፎቅ። ለበለጠ መረጃ በ0943575757 ወይም በ6774 አጭር መስመር ይደውሉልን። ታይም ጂፕሰም የግንባታው ውበት።
5: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላት በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻውም ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ይደውሉ። ካቻ ካቻ ብቻ።
6: እስኪ ጫነው ቶሎ በል እንጂ ቸኩያለሁ። ፍጥነት አራ ፍጠሩ።
24: እንደዛ ስለቀስ እቃዎች እንዳይበላሹ።
25: አባ እማ ወዴት ልንሄድ ነው?
26: እንዴ ጎረቤቴ ወዴት ነው?
6: በአዲሱ አመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ። ከመስከረም 8 እስከ 10 በዲዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ በዓል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርኪ ኢቨንት ኦርጋናይዘር።

0: መስለኛ ፋሽንና ውበት በብስራት በፋሽን በውበት አጠባበቅ አመጋገብና ጤናማ አኗኗር መንገዶች ላይ ያተኩራል።
1: ፋሽንና ውበት በብስራት
0: ቀኑ ያማረ እንዲሆን ለትክክለኛ ያለባበስ ምርጫው ለዘመናዊና ባህላዊ የውበት መጠበቂያ ፍላጎቶ ትክክለኛ ሰዓት
1: ስለኛ ፋሽንና ውበት በብስራት
0: ሰኞና ረቡዕ ከቀኑ 5 ሰዓት እስከ 6 ሰዓት ተኩል፣ ሐሙስ ጠዋት ከ2 ሰዓት እስከ 3 ሰዓት ተኩል፣ አርብ ከቀኑ 5 ሰዓት እስከ 6 ሰዓት ፋሽንና ውበት ላይ ባተኮሩ ለጤናማ አኗኗር ጠቃሚ በሆኑ ጉዳዮችና ለእናንተ ጥያቄዎችም ምላሾችን ይዘን አብረንን
1: ኤልሳ ሰፋ ሚዲያና ኮሙኒኬሽን ወያያ መልቲሚዲያ ጋር በመተባበር
0: ስለኛ ፋሽንና ውበት በብስራት እንኳን አደረሳችሁ። አዲስ አመት መጥቷል። ተስፋን፣ ጤናን፣ ስኬትን አንግቦ እየደረሰ ነው። በስለኛ ፕሮግራም ልዩ የበዓል ዝግጅታችንን በተወዳጁ ጣቢያ ብስራት FM 101.1 በዩቲዩብ በቲክቶክ ገጻችን ይከታተሉ፣ ይሸለሙ። መልካም

Yo, I'm a good actor.

0: ሽ ቦዮናና ሽቦዮ እንዴት አደራችሁ? እንዴት አረፈዳችሁ? እንኳን አደረሳችሁ። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ፕሮግራሙ ስለኛ ነው። የበዓል ልዩ ዝግጅታችን ነሐሴ 27 ነው የጀመረው። እስከ መስከረም 15 ድረስ፣ መስቀል ዋዜማ ድረስ ልዩ የበዓል ዝግጅታችን ከእናንተ ጋር ቆይታ ያደርጋል። ኤልሳ ሰፋ፣ ኃይለ ጊዮርጊስ ወንድሙ ከቴክኒክ ባለሙያዎቻችን ጋር አብረናችሁ ቆይታ እናደርጋለን። ዛሬ ሰኞ ነው። ደስ የሚል ነው። የጳጉሜ 2 ነው።
1: ጳጉሜ 2
0: 13ኛው ወር ላይ ነው ያለነው። 13ኛው ወር ላይ ለተወለዳችሁ በሙሉ እንኳን ተወለዳችሁ ላለው ትናንትና ዳን ጳጉሜ 1 ላይ 13ኛ ቀን የተወለደ ነው ልደቱን አክብሯል። ሌሎቻችሁም በ13ኛው ወር ልደታችሁን ለምታከብሩ በሙሉ እንኳን አደረሳችሁ እንላለን። ስለዚህ ዛሬ ሰኞ በ13ኛው ወር የመጀመሪያዋ ሰኞ ናት። ለ2018 ደግሞ የመጨረሻዋ ሰኞ ነው የምትሆነው ማለት ነው። ቀጣዩ ላይ መስከረም 3 ነው እንደዚህ ብለን ነው እኮ የምንመጣው አይደለም? 41 ነው። መስከረም 4 ላይ ነው የምንገናኘው። ለማንኛውም የተባረከ የአዲስ ዓመት መጀመሪያ ይሁንልን ዜማ እንጋብዛለን። ከክብር ስፖንሰሮቻችን ያገኘናቸውን ስጦታዎችን ወደ እናንተ እናደርሳለን። ደስ የሚል የበዓል መዳረሻ እንዲሆን ግብዣችን ነው። ዛሬ ሰኞ ነው እንግዲህ የተለመዱ ፕሮግራሞቻችንን ያው የበዓል ዝግጅት ስለሆነ ከበዓሉ ጋር ተቀራራቢ በሆኑ ሀሳቦች ነው ከእናንተ ጋር የምንቆየው። የፕሮግራማችን የክብር ስፖንሰሮች ስጦታ አበርክተውላችኋል። በነገራችሁ ላይ የአርብ ዕለት ስጦታ ተሸላሚዎች እነማን ናቸው የሚለውን እነግራችኋለሁ። ዛሬም ደግሞ ከስቶክላንድ የአልባሳት ስጦታ ለአምስት አድማጮች እንሰጣለን። በእርግጥ የመጀመሪያውን እዩ ለተባሉ አድማጭ ከቲክቶክ ገጻችን ሰጥተናል። ስለዚህ አራት ሰው አለን። ፌስቡክ ላይ ላላችሁ አጭር የጽሁፍ መልእክት ለምትልኩልን አድማጮች እንደውም አስቀድሜ ያደራምላችሁ እንዳትደውሉ። ስልክ መደወል ከስጦታ ውጭ ያደርጋል። ምክንያቱም በማህበራዊ ሚዲያ ላይ ይሄ ፕሮግራማችን በአማራጭ ስለሚተላለፍ እሱን ስለሚያግደን አጭር የጽሁፍ መልእክት ብቻ ለምትልኩ አድማጮች ፌስቡክ ላይ ላላችሁ፣ እንደዚሁም ለቲክቶክ ተከታታዮቻችን ይህንን ስጦታ እናበረክታለን። ስለዚህ ለአምስት አድማጭ ለወንድ ለሴት፣ እንደዚሁም ደግሞ ለልጆች የሚሆኑ ከ48 በላይ ዘመናዊ አልባሳትን ለሀገር ውስጥ ገበያ የሚያቀርበው ስቶክላንድ በስጦታ መልክ አበርክቶላችኋል። እንደዚሁ ደግሞ የዛሬ የ5000 ብር የዶሮ መግዣ ስጦታ ደግሞ ያቀረበላችሁ እስከ መስቀል መዳረሻ ድረስ ማለዳ ፎም ነው። ማለዳ ፎም ለእርስዎ የሚገባውትን ምቾት ያቀርባል። ከጳጉሜ 1 ጀምሮ ደግሞ የ10% ቅናሽ አለው። የ10% ቅናሹ ጃፓን ኤምባሲ በሚገኘው ዋና መስሪያ ቤት ውስጥ በመሄድ በዚህ የ10% ቅናሽ መጠቀም ትችላላችሁ። ይሄ ቅናሽ የሚቆየው ለ10 ቀናት ብቻ ነው። ከጳጉሜ 1 እስከ መስከረም 5 ድረስ ለ10 ቀናት ብቻ ማለት ነው። ከዛ ባሻገር ደግሞ በእኔ ስም ተጨማሪ የ5% ቅናሽን ማግኘት ትችላላችሁ። እነማናችሁ? 5 አድማጮች። እኔ የምሰጣችሁን ኪዋር ኮድ ወይም የኔን ፕሮሞ ኮድ ይዛችሁ ስትሄዱ 15% ይሆንላችኋል ቅናሹ ማለት ነው። ዛሬ ጠዋት ለአንድ አድማጭ ቀድመው ጠይቀው ለነበረ አንዱ ልክ ያለው። ስለዚህ ሌሎች 4 ሰዎች እኔ የምሰጣችሁን ፕሮሞ ኮድ በመያዝ የማለዳፎ ምቾት ያላቸውን ምርቶችን በ15% ቅናሽ ጃፓን ኤምባሲ ከሚገኘው ዋናው መስሪያ ቤት ብቻ የሄዳችሁ መግዛት ትችላላችሁ ማለት ነው። እና ማለዳፎምን ለዚህ ደግሞ በጣም አመሰግናለሁ። ባቢ ስፔሻሊቲ የጥርስ ሕክምና ክሊኒክ ሌላው አጋራችን ነው። አዲሱን ዓመት ፈገግ ብላችሁ ጥርሳችሁን ሀጫ በረዶ አድርጋችሁ እንደ አዲሱ ዓመት እኮ ሲመጣ ቆሻሻውን ምናምን ጠራርጎ ይሄዳል ይላል። የጥላሁንን ዘፈን ታውቀዋል? ኃይሌ ዝፈንልን እንጂ እንትን አልክኮ።
1: ዘፈን ከበድ ይለኛል ብዬ አስባለሁ።
0: የጥላሁን ነውቋለሁ። ምንድን ነው ግን ሀሳቡ ለማለት የፈለግኩት ቆሻሻውን፣ ጉንፋኑ፣ በሽታ ሁሉ ጠራርጎ ይዞ ይሄዳል ይባላል። ባቢ ስፔሻሊቲ የጥርስ ሕክምና ክሊኒክም ደግሞ የሚሰጠን የጥርስ ጥበት ስጦታ እንደዚሁ ጥርሳችን ላይ ያሉ አላስፈላጊ ነገሮች ተወግደው የጥርሳችን ፈገግታ ያማረ እንዲሆን የሚያደርጉ ናቸው። አጋሮቼን በጣም አመሰግናለሁ። ቀጣዩ ሳምንት ላይ ደግሞ ሌሎች ተጨማሪ ስጦታዎችን አካተን ወደ እናንተ እንመጣለን። ዳሽን ባንክ፣ አዶ ኪችንና ኬተሪንግ፣ ሀያት ሪል ስቴት እንደዚሁም ደግሞ ዘመን ገበያ በኤግዚቢሽን ማዕከል ወደ እናንተ እየደረሰ ያለ የዚህ ፕሮግራማችን የክብር አጋሮች ናቸው። እንደዚሁም ደግሞ ኮምፎርት ፕሮግራሙን በክብር ስፖንሰር አድርጓል። እናመሰግናለን። መልካም ጊዜ ይሆንላችሁ። እስከ 6:30 ነው በለተሰኘው ፕሮግራም የምንቆየው። ለቴሌግራም ስጦታው ቴሌግራም ላይ ያሉ አድማጮችንም ማካተት አለበት። ማለዳ 12 ሰዓት ላይ በቴሌግራምና በፌስቡክ ገጻችን ነው የዕለቱ የፕሮግራማችን ትኩረት ምንድን ነው የሚለውን እዛ ላይ የምናስቀምጠው። ስለዚህ
1: ቴሌግራም ላይ
0: ዛለም ቴሌግራም ላይም ስጦታ ጥያቄ ጠይቃለሁ። ስጦታ የምትፈልጉ አድማጮቻችን ቴሌግራም ላይም መመለስ ትችላላችሁ። የለቱ ፕሮግራማችን አዲስ አመት መጥቷል። ምን ይዞ እንዲመጣ ነው የምትጠብቁት? ብዙ ሰው ለቅዱ ህይወቱን ለመቀየር ህይወቱን ለማሻሻል አዲስ አመትን ይጠብቃል። ለምን እንደሆነ አዲስ አመት ላይ ግን እቅድምና ቀደው አዲስ ነገር ማድረግ ምን ፈልገው እርሶ ምን ያቀዱ ነው? ለማሆኑ ከቅዱ መካከል አብዛኛው 80% ይሆናል የሚባለው እቅዳችን የሰውነት ክብደት ማስተካከል፣ ገንዘብ መቆጠብ እና ደግሞ ይሄ ምንድነው ሴሽን እንደምባለው የሚለበልቡ ሰዎች ሲጋራ ለማቆም መጠጥ ለማቆም እንዴ አይነት እቅዶችን 80% ከሚሆኑ እቅዶች መካከል ቀድመው ብዙ ሰው የሚያቀዳቸው ናቸው ይባላል። ትዳር ለመያዝ የሚያቀድ ሰው የለም ማለት አይደለም። በቃ በአዲሱ አመትማ ሚስት ከጎኔ በአዲሱ አመትማ አይዞሽ የሚለኝ ወንድ የኔ የትዳር አጋር ያስፈልገኛልን ብለው የሚያቀዱ ሰዎች አሉ። እዚ ላይ ሐሳብ ያነሳን እንጫወታለን፣ ሙዚቃ እንጋብዛለን። ደስ የሚል የበዓል ጊዜ ነው። ስጦታው ደናንተ እናደርሳለን። አብራችሁ እንድትቆዩ ባክብሮት እንጋብዛለን። አድማጮች የኛ ስቱዲዮ የሚገኝበት በቅሎ ቤት አካባቢ ኃይለኛ ዝናብ እየዘነበ ነው። በቲክቶክ አድማጮች እየጠየቁ ነበረ። የተለያዩ ቦታዎች ላይ እንደዚሁ ዝናባማ ነው ያሉ እየነገሩ ነበረ። መልካም ጊዜ ይሁንላችሁ። ለማንኛውም ከዝናቡ ስር ከስቱዲዮአችን ጣመኛ የሆኑ አስደሳች የሆኑ ፕሮግራሞችን ወደ እናንተ እናደርሳለን። የክብር ስፖንሰሮቻችንን መልእክት እንስማና ተመልሰን ስንመጣ አርብ ዕለት ስጦታ ያገኙ አድማጮች እነማናቸው ሚለውን እነግራችሁና ቀጣዩን ጥያቄ ጠይቃችኋለሁ። ከዛ በኋላ ወደ ፕሮግራሞቻችን እያለፍን መልካም ጊዜ እንዲሆን በጋራ ደስ የሚል ጊዜ ይኖረናል። የክብር ስፖንሰሮችን መልእክት እንስማና ተመልሰን እንገናኝ።
2: አዲስ አመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
3: ሄሎ ጓደኛዬ፣ ያበደርሽኝ ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
4: ፋይዳ አለኝ።
3: አዎ
4: ጓደኛዬ፣ የፋይዳ ፊን ቁጥርሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
5: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆኖ በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆኖ ይክፈቱ።
6: ፋይዳ ያለው አካውንት አለው።
5: ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
7: ስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአዲስ አበባ 5ኛ ቅርንጫፉን በለደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ህንጻ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ጠቅላላ ያፍና የጥርስ ህክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስማውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ለደታ ፍርድ ቤት ፊት ለፊት ማርያም ህንጻ፣ ሳይረል ስቴት ፊት ለፊት የተባበሩት ማዲያጎን፣ ጀሞ አንድ አንደኛ በር ዴሊና ሞል፣ ቦሌ ሚካኤል ድሪም ቪው ሆቴል አጠገብ፣ ቤተል ቢጫፎ፣ እንዲሁም ከኢትዮጵያ

0: ይሄ ነገር ከየት መጣ የሚለው ላይ ብዙ አጥኚዎች ምን ያነሳሉ? በጣም የጥንት ባቢሎኒያንን ያነሳሉና እነዚህ የባቢሎን ጊዜ ላይ የኖሩ ሰዎች አዲስ አመት ሊቀየር ሲል ለፈጣሪያቸው የሚገቡት ቃል ኪዳን አላሉ። የመጀመሪያው ያለብንን እዳን ከፍላለን፣ ምንም አይነት እዳ ወይም ደግሞ የተዋስናቸው ቃዎችን ቢኖሩ እነሱን ሁሉ መልሰን በአዲስ አመት ጥሩ ሰዎች፣ መልካም ዜጎች መሆን እንፈልጋለን፣ ለፈጣሪ እንታመናለን ብለው ጸሎት ያደርጋሉ አሉና ከዛ ጊዜ ጀምሮ የሚገቡትን ቃል ለማክበር አዲስ አመት በልዩ ሁኔታ ይጠቀሙበታል። ፈጣሪም ደግሞ የተሻለ ህይወትን ይሰጠናል ብለው ማሰብ የጀመሩበት ይሄ ከክርስቶስ ልደት በፊት ቢፎር ክራይስት የነበረ ልማድ ነው ብለው ባለሙያዎቹ ያነሳሉ። ከዛ በኋላም ደግሞ የሰው ልጅ ለአዲሱ አመት አመጋገቤን ጤናማ አደርጋለሁ፣ ስፖርት ሰራለሁ፣ ጭንቀቴን የተመጠነ አደርጋለሁ፣ አዳዲስ ክህሎትን እማራለሁ፣ እንቅልፍ ተኛለሁ ይላል። በተለይ ደግሞ ይሄ ማለዳፎም ሳይኖሩ እንቅልፍ የሚቸገር ሰው በአዲሱ አመትማ ጥሩ እንቅልፍ ብሎ ያቅዳል። በነገራችሁ ላይ ቀልድ አይደለም። እኛ ስለምንተኛ ሁሉ ሰው ጥሩ እንቅልፍ ያገኛል ማለት አይደለም። በአዲሱ አመት የእንቅልፍ ሰዓቴን አስተካክላለሁ ብለውም የሚያቅዱ ሰዎች አሉ። ለቤተሰባቸው ጥሩ ጊዜ ለመስጠት እንደዚሁ እቅድ የሚያቅዱ ሰዎች አሉ። እንደየ ሁኔታው ማለት ነው። ግን እስከ 80% ይሆናል የሚባለው እቅድ እንዳልኳችሁ መግቢያ ላይ ከሱስ ጋር የተያያዘ ነው። 80% የሚሆነው እቅድ ግን ከየካቲት አያልፍም ይባላል
1: አይደል?
0: አሁን ብዙ ሰው 3 ወር አካባቢ ቢቆይ ነው ይባላል፣ ወይንም በእኛ ከሆነ ህዳር ላይ
1: ታሳስ።
0: ልክ የኔ ልደት ላይ ብዙ ሰው እንትኑን ይተወዋል፣ እቅዱን ይረሳዋል። አመጋገቤን እመጥናለሁ ያለው አትክልትና ፍራፍሬ ላይ አተኩራለሁ ያለው ሰው ያገኘውን ካርቦን ምንንም እየበላ ሊቀጥል ይችላል። ሱሱ ሊሆን ይችላል፣ ገንዘብ ቁጠባው ሊሆን ይችላል። የመሳሰለው 80% የሚሆነው የማይሳካበት እድልም አለ ይባላል። እናንተ ምን እያቀዳችሁ ነው? አዲስ አመት ላይ ኃይሌ የተለየ ነገር አለ የምታስበው?
1: ያው በጊዜ ሂደት ማደርጋቸው ነገሮች አሉ። ግን
0: አንዳንድ ሰው ምን ብሎ ይመልሳል መሰለኝ፣
1: አዲስ አመትን ግን ተንተርሼ እንትን አለለም
0: አታቀድም
1: ይሄን አደርጋለሁ በዚህ ዓመት እንደዚህ አደርጋለሁ ሳይሆን ምናልባት ከዚህኛው ዓመትም ይሄድ ይኖራል ይቀጥል
0: ያልተጠናቀቀ የዞረ ድምር እንደሚባለው
1: የዞረ ድምር። አዎ፣ ግን ሀሳብ አለ በዚህ ዓመትማ እንዲህ የግድ መኖር አለበት የሚል ሀሳብ አለኝ እንደ ማንኛውም ሰው። እንደዛ አለ።
0: ቅድም ምን ልልህ ነበረ፣ አንዳንድ ሰው እንዴት ነው በዚህ ዓመት ቅዳለህ ምናምን ስትለው እንዲህ ያው ሰው አይደለሁ ይላል። ነህም ከሚያናድደኝ መልሶች መካከል አንዱ ይሄ ነው። ሰው አይደለሁ። ሁሉ ሰው አያቅድም። ሁሉ ሰው አዲሱን ዓመት አይጠብቅም ለማቀድ። ብዙ ሰው ደግሞ አዲሱን ዓመት ይጠብቃል። ይሄን የምናደርግባቸው ደግሞ ምክንያቶች አሉ። አዲስ ዓመት ሲመጣ ወቅት ይቀየራል።
1: አዎ፣
0: ወቅቱ ይቀየራል፣ የዘመን አቆጣጠሩ ይቀየራል። ይሄ መሆኑን ተከትሎ መስከረም በራሱ እኮ የተስፋ ምልክት ትደረጋለች። ሁልጊዜ አንድ ብሎ መጀመርን የሰው ልጅ ከውጤት ጋር ያያይዘዋል። ከመሀል ከመጀመር ይልቅ አንድ ብለህ አብረ ከወቅት መቀየሩ ጋር መጀመሩ የተሻለ ነገር ያመጣል ብሎ የሚያስብ ሰው ብዙ ነው። እንደውም ኃይሌ ከስቱዲዮ ውጭ ስንነጋገር ይሄ ሰውዬ ከዚህ ዓመትማ አያልፍም ብለው የሚያቅዱ አሉ አሉ። እች ሴትማ ይህንን አዲስ ዓመት አብራኝ አትቀጥልም የሚሉ አሉ ብሎ ኃይሌን
1: ያለ
0: እና የቅዱ አይነት አዲስ ዓመት ላይ በጣም ብዙ ነው
1: ማለት። በኑሯቸው፣ በግንኙነታቸው፣ በስራቸው አጠቃላይ ችግርን መቅረፍና ማስወገድና እረፍትን፣ ሰላምን፣ ጤናን፣ ፍቅርን የማግኘት እቅዱ ይኖራል። ስኬትን የመሳሰለውን ነገር እና አንዳንድ በትዳር ውስጥ ያሉ ሰዎች አይፈረድባቸውም። በነገራችን ላይ እንዴ ደግሞ ለፍቺ ሰው ያቅዳል እንዲህ አይባልም። ማለት እነሱ የሚያልፉበትን ሁኔታ አናውቅም። ቴራፒስቶች፣ ሳይኮሎጂስቶች ተፋቱ ወይ ተጋቡ አይሉም። ጋብቻችን ላይ ግን ተቸግረናል፣ ልንሰራ እንፈልጋለን ሲሉ ያንን እገዛ እርዳታ አብረው ከጥንዶቹ ጋር ይሰራሉ። እንደገና ደግሞ በህይወቴ መወሰን እፈልጋለሁ ሲሉ ያን የውሳኔ ሂደት ከተጠቃሚዎች ጋር አብረው ይሰራሉ ማለት ነው። እና አንዳንድ ሰዎች አሁን አንድ ተጠቃሚ ያለች እና በዚህ የተነሳ ህይወቴ በጣም ስቃይና ሰቆቃ ህመም ያለበት ነው። ስለዚህ ለመወሰን እያሰብኩ ነው። ውሳኔ ትክክለኛ መሆኑን ማረጋገጥ እፈልጋለሁ ብላ በሚመጣው ዓመት በፍጹም ከዚህ ሰው ጋር መኖር አልፈልግም እና እንዴት ነው የምጨርሰው? ቀጣይን ዓመት በቃ ብቻዬን የመኖር እቅድ ያለኝ ተፋትቼ ብላ የሳይኮቴራፒ አገልግሎት ሂደት ላይ አለች ማለት ነው። እንግዲህ ዝርዝር ስለማንጠቅስ ነው እንጂ እሷ የምታነሳቸው ህመሞች፣

0: ስቃዮች የመሳሰሉ ነገሮች አሉ።
1: የገፋት እንጂ አሁን ለሌላ ሰው ስትሰማ ሰው በአዲሱ አመት ትዳር ይዛለው ወይ ፍቅረኛ ይኖረኛል ህይወቴን ከአንድ ወደ ሁለት አደርጋለሁ ብሎ ያስባል እንጂ እፋታለሁ ብሎ እንዴት ያስባል? ይገርም ይችላል። ግን ደግሞ እዛው ውስጥ ያለበት ሰው ነው የሚያቀው
0: እዛው ውስጥ
1: ምን ላይ ነው ያለው የሚለውን ነገር። ስለዚህ ቢጨንቃት ነው ቢጨንቃት ነው።
0: አዎ እንግዲህ በዛ ቦታ ላይ ያገኛት ባለሙያ ምን ያህል እንደተጎዳች እንዳመማት ይረዳልና ያንን በዛ ምክንያት በዛ በገፊ ምክንያት በዚህኛው አመት በጣም እረፍት ያለበት ሰላም ያለበት ደስታ ያለበት ምቾት ያለበት ኑሮ ምኖር ምፈልገው ስለዚህ ያንን የሚያመጣልኝ ደግሞ መፋታት ነው ብላ ያቀደች ማለት ነው። እንግዲህ በመጋባትም እንደዛው ነው። አረ ፍቅረኛ መያዝ ራሱ ፍቅረኛ መያዝ አንድ የ 36 ዓመት ሰው ሰርቷል ምን ብሏል እና ፍቅረኛ የለውም እስከዚህ ሰዓት ድረስ እስከ 36 ዓመት ድረስ በዚህ ዓመት ቢያንስ ቢያንስ ፍቅረኛ የመያዝ ስኬትን ማሳካት አለብኝና የሚል እቅድ አለው ማለት ነው። የማግባት እቅድም ያለው አለ። ገቢውን ከፍ የማድረግ አዲስ ስራ የመጀመር ከቤተሰቦቹ ጋር የመገናኘት ችግሮችን ደግሞ በተለይ በግንኙነት ውስጥ በማህበራዊም በምንም ይሆን ደግሞ እንዲህ ማድረግ አለብኝ፣ ቤት መግዛት አለብኝ፣ ቤቴን ማደስ አለብኝ፣ እንደዛ የሚባሉ የተለያዩ እቅዶች አሉ ማለት ነው። እና አዲስ አመት እንግዲህ ለምንድን ነው የምናቅደው የሚለውን እንግዲህ አንቺ ቅድም አንስተሽዋል። የተለያዩ ምክንያቶች አሉ እንግዲህ ከአዲስ አመት ጋር በተገናኘ ለምንድን ነው የምናቅደውና በአዲስ አመት ነገሮችን ለማሳካት ምን ወጥ ነው የሚለውን ስንመለከት የተለያዩ አንዳንዱ ጥቅል የሆነ የሰው ልጅ ባህሪ ከአዲስ ዓመት ጋር የተገናኘ የአዲስ ጅማሬ የፍረሽ ስታርት ኢፌክት ወይም የአዲስ ጅማሬ ተጽዕኖ ወይም አእምሮዊ ሁኔታ የሚባል ነገር አለ። ስለዚህ ሁሉ ነገር ከጊዜ ጋር ከቦታ ጋር ከለውጥ ጋራ የአእምሮ ትስስር እቅዶችን እንድናቀድ ያደርገናል። በቃ አዲስ ጅማሬ የአዲስ ጅማሬ ተጽዕኖ አእምሮዊ ሁኔታ በዛ ጊዜ አዲስ ነገር እንድንጀምር ሊያደርገን ይችላል። እንደገና ደግሞ ብዙ ጊዜ በጣም አንዳንድ መረጃዎች የሚሉት ያለፈውን ዓመት እንደ ጨለማ አድርጎ የመቁጠር እንደ ችግር አድርጎ የመቁጠር አእምሮዊ ሁኔታም አለ በነገራችን ላይ እና ይሄ መጥፎ ወይም ጥሩ በሚል ጫፍና ጫፍ ያለ የአስተሳሰብ ሁኔታ ላይ ያለ የህሳቤ ይዘት አሁን 2018 ይሄ የሚገርምሽ ቲክቶክ ላይ አረ 2019 መቼ ነው የሚመጣው? 2019 መቼ ነው የሚመጣው? ይሄ ዓመት ትክክል አይደለም፣ ይሄ ዓመት ታሟል፣ ይሄ ዓመት እንደዚህ ነው የሚል ቲክቶክ ላይ ኮሜንት ላይ ምናምን ይመጣል በብዛት። የሆነ አንዳንድ ነገሮች ሲታዩ
1: አስገራሚ ነገሮች ሲያዩ እኮ ነው ሰዎች እና የሚያስቅ አይነት እንደ ትሬንድ ነው የሚሆነው። እና ምንድን ነው የሚሆነው? መቼ ነው ይሄ ዓመት የሚያልቅልን? መቼ ነው ይሄንን ዓመት የምንዘለው የሚሉት። በቃ ይሄ እንትኑ ችግሩ በዛ ነው። ችግሩ በዛና አዲሱ ዓመት ተቀይሮ ነገሮችን በዛው በተቀየሩልን የሚል ሰው ልክ እንደዚህ አይነት አስተያየቶች አሉ። እና አዲሱ ዓመት ሲመጣ ይሁን አዲስ ነገር ይዞ ይመጣል ብሎ ይመጠበቅ እንትን አለ።
0: ስለዚህ አንዱ ያለፈውን ሂደት ጊዜ ከጥሩ ካልሆነ ስሜት ጋር የማያያዝ እና ያን የመቀየር ፍላጎትና ልማድ በአእምሯዊ ሁኔታ ነው በተለይ እሱ አዲስ ዓመት ሲመጣ ኦኬ፣ በዚህ አዲስ ዓመትማ ይሄን ነገር እለውጣለሁ የሚል ምክንያት ሊኖር ይችላል ማለት ነው። እንግዲህ ሌላው ደግሞ ከአዲስ ዓመት ጋር የተያያዙ በጎ በጎ ነገሮችን ማየት፣ ወቅት የወቅት መለወጥ አሁን በእኛ ሀገር ሁኔታ በቀጥታ ከወቅት ለውጥ እና ከአካባቢያዊ የእይታ ለውጥ ጋር በደንብ ሊያያዝ ይችላል። አበባው ያብባል፣ ፀሐይዋ ትወጣለች። እንዲሁም አሁን ትንሽ ጨለም ከበድ አለ ደግሞ መስከረም አልወጣም ነው መሰል እና
1: እኛ ጋር እንዲሁም አበራ ስንጀምር ትንሽ አስፈራርቶ ነበረ። አሁን ላይ አባርቷል። የዚህ የወቅት መቀየር በሙዚቃ ስራዎቻችን በእኛ በኢትዮጵያን ስነ ቃሎችም ካየን ነው ወይ ልንገናኝ ልንተያይ፣ ይሄ ወንዙ ደረቀ ነው። ብዙ ጊዜ ወቅቱ ሲቀየር ዝናቡ በራሱ እየደረቀ ይሄዳል። ዝናቡ ያባራ ሲሄድ ወንዞቹ እየደረቁ ነው የሚሄዱት አይደለም ያ ደግሞ የተራራቀውን ሰው አመቱን ሙሉ ሳይገናኝ ቆይቶ የነበረው ሰው ደግሞ እንዲገናኝ እንትን ይሆናል
0: በጣም
1: ምክንያት የሚሆንበት ጊዜ ብዙ ነው ስለዚህ ከወቅት ጋርም ተያይዞ ደግሞ ወቅቶች ሲቀየሩ ተስፋን ይዞ ይመጣሉ መነፋፈቅ እኮ አለ ወንዙ ከሞላ ዛማዶ ካለው ቤተሰብ ጋር የመገናኘት እድል አይኖርም ስለዚህ የወንዙ መጉደል በህይወት ውስጥ ሌላ አዲስ ተስፋ ይዞ ይመጣል ማለት ነው ሌላን ሰው እንድታይ የናፈቀህን ሰው እንድትጎበኝ የሚልም ነገር አለው አይደል ተያይዞ ከወቅት መቀየር ጋር
0: ስለዚህ አሁን አንዱ ወቅትና ጊዜ ቦታ ለውጥ መኖሩ በራሱ እንዳልሹ አዲስ አመትን እንድናቀድ ያደርጋል ሌላው ደግሞ እንዳራተኛ ምናልባት ምክንያት የሚታየው አዲስ ማቀድ የካላንደር ጉዳይ ነው በነገራችን ላይ አሁን በእኛ ሀገር ሁኔታ መስከረም ጥቅምት ዳር እያንዳንዱ ነገር በ ጊዜ ሂደት ውስጥ መደረግ ያለበት መደረግ የለበት ለምሳሌ ትምህርት አለ የሆነ ጅማር ያለ ምናምን የመሳሰለው ከጊዜ አቆጣጠር ጋራ መተግበር ያለባቸው ተግባሮች አሉና ካለፈ ጊዜው አለፈ ነው ማለት ነው የሆነ የመመዝገብ ትምህርት ከሆነ የመመዝገቢያ ጊዜውን ጠብቆ አንድ ሰው ካልተመዘገበ ወይ በወቅቱ ነገሮችን ካላደረገ ሊያልፍበት ስለሚችል ከጊዜ አቆጣጠር ጋራ ከጊዜ ሰሌዳ ጋራ ከጊዜ ቀመር ጋር የተገናኙ ተግባራት አሉ የግድ በጊዜው በወቅቱ መደረግ ያለባቸውና ስለዚህ ያ ከዛ ጋር ተያይዞ በዚህ አመት መስከረም ላይ እንትን ብዬ ህዳር ላይ እንደዚህ እንደዚህ ስለሆነ ጨርሳለሁ ወይ ናሴ ላይ እንደዚህ ያረጋለሁ ብሎ አንድ ሰው ያቀዳል ምክንያቱም ከጊዜ አጥቆጣጥር ጋር በተገናኘ መተግበር ያለባቸው ተግባሮች ስላሉ ማለት ነው ሌላው ደግሞ ልማድ ነው እንግዲህ አዲስ አመት ሲመጣ በቃ ለማዳዊ አንደኛ ባህላዊ ሊሆን ይችላል ማህበረሰባዊ ሊሆን ይችላል እንደገና የመሳሰሉ ልማዶች አዲስ አመት ሲመጣ ያንን በቃ አቀደ የማቀድ የመመኘት ነገሮችን ለማድረግ የማሰብ የመሳሰለው ነገር ከልማድ ጋር ተያይዞ ሊመጣ ይችላል ማለት ነው በነዚህ ምክንያቶች እንግዲህ አዲስ አመትን የመጠበቅ ነገር አለ አዲስ አመት
1: ሌላው ደግሞ የዚህ ብዙ ሰዎች አንድ ላይ ያቀዱበታል ተብሎ የሚጠበቅ ወቅት ላይ ሼር መታረጋውም ደግሞ አለ ሌሎች ሰዎችም እቅዳላቸው ይሄንን ብሉ ስትላቸው አረ ይሄን አላደርገውም ይሉሃል ጧት ተነስተው ምናምን ሰዎች መሮጥ ይጀምራሉ ይሄ ሌሎች ሰዎች ላይም ተመሳሳይ ነገር ማየቱ በራሱ ሰዎች እንዲነቃቁና ይዟለው የሚሉትን እቅድ በተሻለ መልኩ እንዲያስቀጥሉም ደግሞ አዳዲስ አማራጮችን የሚሰጧቸዋል ተያይዞ ማለት ነው ልክ አሁን በሩጫና ሄሌ ልክ ሲያሸንፉ ብዙ ሯጭ በየመንገዱ እንደምናየው የጋራ ሲሆን ሰዎችም አንድ ላይ የሚያደርጉት ነገር ሲሆን ይሄም ይጠቅማል እንደገና ደግሞ ሁልጊዜ የሰው ልጅ መጥፎ ልማዶቹን መተው ይፈልጋል እኮ ሰው ሲመክረው የማይሰማ ይመስላል አይደለ እየጎዳው እንዳላወቀ ሆኖ ሊታየን ይችላል ግን ሁልጊዜ መጥፎ ልማዶችን መስመር ይፈልጋል ጤናውን ማሻሻል ይፈልጋል ቆጥቦ ደግሞ የተሻለ ነገርን በህይወቱ ማድረግ ይፈልጋልና ይሄንን ለማድረግ ስነ ልቦናዊ የሆኑ ምክንያቶቹን አብዛኛው ሰው ከአዲስ አመት ጋር አያይዞ ያያል ስለዚህ ፍሬሽ ስታርት ነው ከዜሮ መጀመር እኮ ነው ሁሉ ነገር እኮ ከዜሮ ሲሆን ነው ደስ የሚለው ይባላል
0: አዎ
1: መኪናውም ከሆነ ያልተነዳ
0: ሰውም
1: ከሆነ ያልተነካ ሲሆን ጥሩ ነው ይባላልና ፍሬሽ ስታርት አንዱ ያልከው ነው በማበራ ህይወት ውስጥ ደግሞ በቃ የሚጀምር መስከረም ላይ ከሆነ ብዙ ሰው የቅድ ወረቀቶቹ እንደዛ ናቸው እሺ
0: በጣም አሁን እንግዲህ የአዲስ አመት በአዲስ አመት ማቀድ መወጠን እንደዚህ እናረጋለን እንደዛ እናረጋለን ማለቱ በጣም ጥሩ ሊሆን ይችላል ሊሳካም ይችላል በነገራችን ላይ ያው ጊዜ ከጊዜው ከሁኔታው ጋር ማያያዙም የራሱ የሆነ ጥቅም ይኖረዋል ቀድም የጠቀስሽ በተለይ ብዙ ሰዎች በጋራ እናደርጋለን የሚለው ነገር የጋራ ሞቲቬሽን ወይም የትጋት ሁኔታን ሊፈጥርም ይችላል እሱ ራሱ ግን በአዲስ አመት የሚወጠኑ ወጥኖች ደግሞ አንዳንዴ ፌል ያደርጋሉ እና አንድ ሰው ለምሳሌ ምን ይላል አምስት እንቁጣጣሽ ስድስት እንቁጣጣሽ የራሴን ስራ ጀምራለሁ እያልኩኝ ስድስት እንቁጣጣሽ በላሁ ይላል ያው ሲቀልድ ነው እንግዲህ ይሄ 40 እንቁጣጣሽ አክብር ያለ ሆናምን የሚባለውን ሐሳብ ወስዶ ይሄው ስድስት እንቁጣጣሽ በልቻለሁ የራሴን በዚህ አመትማ የራሴን ስራ ጀምራለሁ በዚህ አመትማ እንዲያረጋለሁ በዚህ አመትማ ጀምራለሁ እንዳልኩኝ ይሄው በቃ አመት ከአመት ይቀያየራል ግን እኔ የራሴን ስራ ጀምርኩም ይላል እና ፌል ሊያረግ ይችላል ወይም ላይሳካ ይችላል ምናስበው የአዲስ አመት ውጥናችን ወይም ደሞ ሊሰራም ይችላል ይሰራላቸውም ብዙ ሰዎች ይኖራሉ እንደገና ደሞ ያልሰራላቸውም ብዙ ሰዎች ሊኖሩ ይችላሉና ለምን እንደሆነ ማይሰራው ነው የመጀመሪያውም በተለይ በደንብ ትኩረት ተደርጎ የታየው ነገር ምንድን ነው? ከመጥፎ ሳቤ መጀመር ነገሩ እንዳይሳካ የማድረግ ተጽዕኖ ሊፈጥር ይችላል።
1: የማይሳካበት ምክንያት ሶስት ወር ላይ ፌል የምናደርግበት አሁን ብዙ ሰው መስከረም ላይ ከጀመረ ህዳር ላይ እቅዱን ትቶ ወደ ነበረው ህይወቱ መመለስ የየራሱ ምክንያት አለው።
0: እጭ ይሄ ቦርጬ ምን አይነት በቃ እንደው ዝም ብዬ ውጣለሁ ሰለቅጣለሁ በቃ ወይ ዝፍዝፍ ብዬ ነው ሙለው ምናምን። በነገራችን ላይ ሰልፍ ክሪቲሲዝም ወይም ራስን በጣም መኮርኮም በጣም ልማድ ሊሆንብን ይችላል። በተለይ ራሳችን ለመለወጥ አንዱ የዲፌንስ እንትን ወደ ራሳችን ነገሩን የማዞር ነገር አለና ብዙ ባለሙያዎች ምን ይላሉ? ግባችን ራሳችን ከመውቀስና ከመተቸት ከመቀጥቀጥ እና ደካማ ጎናችንን ከማየትና ከዛ ከጀመረ የአዲስ አመቱ እንትን ሊከሽፍ ይችላል ይከሽፋል ነው። እና አንዱ ኔጌቲቭ ሞቲቬሽን ወይም ካልሆነ ራስን ከመውቀስና ከመሳሰለው ጠንከር ያለና የበዛ የአእምሮ ልማድ ከሆነ ሰልፍ ክሪቲሲዝም የጀመረ የአዲስ አመት እቅድ ውይ ከሰው ጋር መግባባት አልችል ሰውነቴ እንደዚህ ነው ሰነፍ ነኝ ምናምን እያል ራስ መውቀስ ኮንቴምፕሌሽን በኋላ እናያለን። ኮንቴምፕሌሽን ማለት አይደለም ይሄ ወይም ችግሩ አለብኝ ብሎ መረዳት አይደለም። ይሄኛው ደግሞ ሌላ ነው። ራስን መውቀስ፣ መተቸት፣ መቀጥቀጥ፣ መውገር ከዛ የሚነሳ የለውጥ አይነት አይሆንም። በተቃራኒው የሚሳካው በጎና ጥሩ የሆኑ ድርጊቶች ላይ ማተኮር። ኦኬ ይህን እኮ አድርጌያለሁ ስለዚህ ይህን ባደርግስ የሚለው ነገር ያሳካዋል ነው። ስለዚህ ማያሳካው አንዱ ከኔጌቲቭ ሞቲቬሽን ወይም ራስን ከመውቀስ ከመሳሰለው የሚነሳ ሞቲቬሽን ወይም ትጋት የመሳሰለው ላያሳካው ይችላል። ይህ ዝም ብሎ ይሆናል የሚል ደግሞ ሳቤ ዊል ፓወር በቃ ይሆናል ይሳካል ብሎ ያንን በዛ ውስጥ መጠጋት ያንን ማሰብም ነገሩን እንትን ሊለው ይችላል ላያሳካው ይችላል ነው። ዝም ብሎ ነገሩን እንድንጠብቅና የራሳችንን እንቅስቃሴ እንዳናደርግ የማድረግ
1: ከፍተኛ መቀየሩ ብቻውን እኮ ምንም ያመጣው ነገር
0: የለም።
1: እኛ እስካልጀመርን ድረስ ብዙ ጊዜ ደግሞ አንዱ ስህተት የሚመጣው ነገሮችን በአንድ ጊዜ ማድረግ ስንፈልግ ማለት ነው። ሲጋራ መቀነስ ፈልጋለሁ የሚል ሰው አሁኑኑ አዲሱ ዓመት ላይ ሲጋራ አቆማለሁ ማለት ይሄ ሊሳካ የማይችል አይነት ግብ ነው። በቀን 10 ሲጋራ የሚያጨስ ሰው ወይ 5 ሲጋራ የሚያጨስ ሰው መጀመሪያ 3ቱን ለመቀነስ ነው እኮ መሞከር ያለበት አይደለ? ግቡ በራሱ ሊሳካ ይችላል የሚለው አጠራጣሪ የሚያደርገው የምናቀዳቸው እቅዶች ከእውነታው በጣም ይራቁ ሲሆኑ ማለት ነው። እና ሰውነቱን ቀስ በቀስ እያለማመደ እየቀነሰ ቀስ በቀስ አማራጮችን እየተጠቀመ በሚሄድበት ጊዜ ወደዛ የፈለገውን ነገር የማሳካት እድል ይኖረዋል። ሁሉ ነገር በአንድ ጀንበር ስለማይሆን መታመምም እኮ አለ።
0: በጣም
1: ኃይሌ እነዚህን ሱሶች ሙሉ ለሙሉ አሁን ምንድን ነው የሚባለው የሚጠጡ ሰዎች አረቄ እና ያንን ካላገኙ ሰውነታቸው በጣም ይንቀጠቀጣል ይባላል፣ ደማቸው ውስጥ በማይኖርበት ጊዜ። ስለዚህ ለመተው ሲፈልጉ ግን ምንድን ነው የሚያደርጉት? ወይ ደግሞ በባለሙያዎች ጋር ቀርቦ ያንን ሊያስተካክሉ የሚችሉ መድኃኒቶችን የመውሰድ ግዴታ ውስጥ መግባት ይኖራል። ስለዚህ ሁሉ ነገር በአስር እርምጃ ለመሄድ የመጀመሪያው አንድ ብሎ መጀመር አለበት። ዘለህ እዛ አስረኛው ላይ ልደርስ አትችልም። እና አንዳንዴ ሪያሊስቲክ ያልሆኑ ከእውነታው የራቁ ልናሳካቸው ማንችላቸው አይነት ግቦችን ማቀድ ነው። ለአብዛኛው ሰው ገና በሶስት ወሩ እቅዳችንን እርግፍ አድርገን ትተን ብዙ አውርተን የቅድ ደብተሩ ልኮ የሚገዛ ሰው አለ ሄሌ
0: አይደል
1: እንዴ? ደብተር ይገዛል እና የሚያምር ነገር ያደርጋል፣ ይጽፋል፣ ይደልዛል፣ ለሰው ያወራል። በቃ በአዲሱ ዓመት ማኔን እንዲህ ነው የምታገኙኝ እንዲህ ነው ይላል። ብዙ ጊዜ ለሌሎች ሰዎች መናገሩ መጥፎ አይደለም እኮ፣ እንደውም ተጠያቂነት እንዲመጣብን ያደርጋል አይደለ? አንዱ እቅድ ስናቅድ እንደውም ጥሩ የሚባለው ለሰው መንገር ነው፣
0: ለሰው ማጋራት።
1: እንዴት አደረግሽው ኤልሳ፣ ስፖርት ጀምራለሁ ብለሽ ነበረ፣ አሁንም አልገባሽም የሚል ሰው ሲኖር ሌላ ገፊ ምክንያት ይሆናል። መንገራችን መጥፎነት የለውም፣ ግን የምናቅደው እቅድ ይሆናል ወይ? 20 ኪሎ መቀነስ የሚፈልግ ሰው በቃ መስከረም ላይ ልክ በአዲሱ ዓመት 20 ኪሎን አራግፋለሁ ማለት አይችልም እኮ አይደለ? ቀስ በቀስ በሶስት ወር ውስጥ ይሄን አደርጋለሁ ብሎ ሊታመን የሚችል አይነት ቅርብ ይኖረው ጥሩ ነው ነው መልካም ጊዜ እንዲሆንላችሁ በአክብሮት እንጋብዛለን። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ፕሮግራሙ ስለኛ ነው። በፋሽን ውበት አጠባበቅ ጤናማ ያኗኗር መንገዶች ላይ ትኩረቱን ያደርጋል። የበዓል ፕሮግራማችን ነሐሴ 27 የጀመረ ነው እስከ መስከረም 15 ድረስ ይቀጥላል። ኤልሳ ሰፋ ኃይለ ጊዮርጊስ ወንድሙ ፕሮግራሙን እናቀርባለን። ይህን ፕሮግራም በቲክቶክ እያያችሁ ለምትከታተሉን አድማጮች ከኛ ጋር ስለምትሆኑ በጣም ነው የምናመሰግነው። ብዙ መልእክቶች አስተያየቶች አሉ እየተላኩልን ያሉ። ቀደም ሲል ስቶክላንድ የብራንድ አልባሳት መሸጫ ነው ምን ያህል ብራንዶችን ለሀገር ውስጥ ገበያ ያቀርባል ብዬ 48 ገና ጥያቄውን ከመጨረሴ በፌስቡክ ገጻችን በፌስቡክ ላይ አላየሁም ቆይ በአጭር የጽሑፍ መልእክትና በቲክቶክ ወዲያውኑ ተመልሷል። በፌስቡክ የመለሳችሁ አድማጮች ካላችሁ ስልካችሁንም ብትተውልኝ በጣም ደስ ይለኛል። ስለዚህ ስጦታዎቹን ወደ እናንተ እናደርሳለን። የማለዳፎም የዶሮ መግዣ ስጦታ ቤቲ ቀዳሚ ሆና ተመዝግባለች። የባቢ ስፔሻሊቲ የጥርስ ጥበስ ስጦታን ደግሞ ወደ እናንተ እናደርሳለን። እነማናቸው ስጦታውን ያገኛችሁ የሚለውን ደግሞ ሮብለስ መጣ ነው እንደተለመደው የምነግራችሁ። የድርጅት ሹፌሮች ነን ሰብሰብ ብለን እየሰማንሽ ነው። መላ በይም ብለዋል ኃይሌ መላ መላ የሚለውን መላ በላችሁ
0: ወይ መላ ነው ይሻሉ ወይ መላ
1: እንደው መላ መላ
0: አይ እንላለን መላ እንላለን እውነት
1: እናመሰግናለን።
0: እንኳን አደረሳችሁ
1: እውነት እንኳን አደረሳችሁ እናመሰግናለን። ሁሉንም ሰው ማስደሰት ፈልገን ሁሉንም ሰው ማስደሰት እንደማንችል ደግሞ አውቀናል። ስለዚህ ፕሮግራማችን ራሱ በነፃ የሚሰራጭ በያላችሁበት በሳምንት 4 ቀን የሚደርስ ስለሆነ በመናቀርባቸው መረጃዎች ዘና ያላችሁ ቆም ነገር እየጨበጣችሁ እንድትቆዩ ባክብሮት ጋብዛችኋለሁ። አድማጮች መላመላ የሚለው ኃይሌ ሙዚቃ እንትን በልልን ተዘጋጅ ለሙዚቃው መዘጋጀት አለብ። አብራችሁ ስላላችሁ ደስ ይለናል። ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ ነው። ከተለያዩ የገንዘብ አስተላላፊ ድርጅቶች በኩል የሚላክላችሁን ገንዘብ ስትቀበሉ እንደዚሁም ስትመነዝሩ የ10% ቅናሽ አዘጋጅቶ እየጠበቃችሁ ይገኛል። ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ ነው። በዳሽን ሱፐር አፕ ተጠቅማችሁ ደግሞ ገንዘብ ስትልኩ ስትቀበሉ የባንክ አካውንት ቁጥራችሁ ሳያስፈልግ ስልክ ቁጥራችሁን ብቻ በመጠቀም ያንን አገልግሎት የምታገኙበትን አማራጭ ይዞላችሁ መጥቷል። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ የአፍና የጥርስ ጤናችሁን ይጠብቃል፣ የአበቃቀል ችግር ካለ ያስተካክላል። የጥርስ ጥበስ ስጦታ ሰጥቷል። ለማን ነው የዛሬ ስጦታ የሚሰጠው? ሮብ ስመለስ እሱንም አሳውቃችኋለሁ። ከአምስቱ ቅርንጫፎች ወደ ቀረባችሁ ጎራ እንድትሉ ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ግብዣ አቅርቧል። አዶ ኪችን እና ኬተሪንግ ቦሌ ብርሃን ያደረይ ሞል አጠገብ ውልና ማስረጃ ያለበት ህንፃ ስር ይገኛል። የ24 ሰዓት አገልግሎት አለ። እንጀራው እዛው ነው የሚጋገረው። ወጡ፣ ምግቦቹ ሁሉ ጣዕም ባለው መልኩ ይዘጋጃሉ። የዚህ ፕሮግራም አጋር ነው አዶ ኪችን። የኬተሪንግ አገልግሎትም ስትፈልጉ አናግሯቸው። ሀያት ሪል ስቴት ሀያት ዞሮ መግቢያዬ እንኳን አደረሳችሁ። ላለፉት 3 10 ዓመታት በርካቶችን የቤት ባለቤት አድርጓል። አሁን ተረኛ እናንተ ናችሁ። ካሳንቺስ አካባቢ በ15% ቅድመ ክፍያ እጅግ በዘነጠሸው ካሳንቺስ አዲስ ነገር ይዞ መጥቷል። በሲኤምሲ ደግሞ በ25% ቅድመ ክፍያ የሱቅ ባለቤት እንድትሆኑ አማራጮችን ይዞላችሁ መጥቷል። አያት ሪል ስቴት አያት ዞሮ መግቢያዬ የዚህ ፕሮግራም የክብር አጋር ስለሆነ ደግሞ አመሰግናለሁ። እስከ 6 ሰዓት ድረስ ቆይታ በሚያደርገው ዝግጅታችን ከኛ ጋር እንድትሆኑ የአክብሮት ግብዣ ነው የማቀርብላችሁ። አድማጮች መልካም ጊዜ ይሁንላችሁ። ትንሽ ደግሞ ሙዚቃ ጨመር አድርገን ተመልሰን እንመጣና ከዚሁ ከአዲስ ዓመት እቅድ ጋር የያዝነውን ሀሳቦችን እናነሳለን። መልካም ጊዜ ይሁንላችሁ።

0: መስለኛ ፋሽን ኖቤት በብስራት
1: እንኳን አደረሳችሁ በተወዳጁ ጣቢያ ብስራት ኤፍኤም 101.1 ስለኛ ፕሮግራም ልዩ የባል ዝግጅት ወደ እናንተ እየደረሰ ይገኛል። የስኮትላንድ ስቶክላንድ አልባሳት ለምሳ አርማጮች ስጦታ ምንሰጥበት የማለዳፎም ምርቶች እንደዚሁ በ10% ቅናሽ እስከ መስከረም 5 ድረስ ይቆያሉ። እንደዚሁ የማለዳፎም ፍራሽን ለመግዛት እቅድ ላላችሁ አድማጮች እኔ ደግሞ QR ኮድ ከሰጧችሁ በኔ ስም ተጨማሪ የ5% የምታገኙበትን የ15% ስጦታ ወይም ደግሞ የ15% ቅናሽ የምታገኙበትን እድል ማለዳፎም ሰጥቶናል። በጣም አመሰግናለሁ። ስለዚህ አሁን ላይ ፍራሽ መግዛት የምትፈልጉ ሰዎች እኔን አናግሩኝ ማለት ነው። 15% ይሆንላችኋል ማለት ነው። ከዛ ውጪ ግን እስከ መስከረም 5 ድረስ 10% ቅናሽ አለው ማለዳፎም። እንደዚሁ ለአድማጮቻችን የ5000 ብር የዶሮ መግዣ ስጦታ እያበረከተልን ነው። በጣም አመሰግናለሁ። መልካም የበዓል መዳረሻ እንዲሆን ኤልሳና ሄሌ እየተመኘንላችሁ ነው። ብዙ አስተያየቶች መልእክቶች መጥተዋል። በጣም ነው የምወዳችሁ። ዶሮ መግዣ የሚለው ሰው በጣም ብዙ ነው። ያለፈው ዓመት እቅዴ ለእናቴ ቤት መግዛት ነበረ። ቢያንስም አድርጌዋለሁ አጨብጭቡልኝ ብሏል።
2: ቢያንስም ይባል ነገር የለም እንዴ?
1: ቤት ማናቸው በአካድማጫችን?
2: እንኳን ደስ አለዎት።
1: እንኳን ደስ አለዎት። ብዙ ቴክስት ያደረጉ አድማጭ ናቸው። ናቲ ይባላሉ። በጣም በጣም ነው ደስ የሚለው። እንኳን ደስ አለዎት። ይሄ በጣም ትልቅ እድል ነው። ይቻላል፣ ማድረግም ይቻላል። ስንቴ ከላምበረት መተሽብኝ ነበር ሌሊት ላይ በህልሜ። አቤት ብዬም ነበር ስምሽ መስሎኝ ስሜ። ናፍቆት አስገድዶኝ ሳለቅስ ከርሜ። ፍቅርሽን ሳልጨርስ ገና አጣጥሜ። ፍጥን እንደ ነፋስ እጥር እንደ ጳጉሜ። አቅፌሽ እንዳልኖርኩ በሰፊው ደረቴ። ኑሬ ለሸኘሁት ላለፈው ማጣቴ። ጸጸት ይገርፈኛል ምን ይሆን ጥፋቴ። በአዲስ ዓመት አዲስ ቺክ ለመያዝ አቅጃለሁ ብሏል ስንቴ ከላምበረት ግጥሙን አስከትሎ።
2: ጳጉሜ በዛ ሰፊ ደረት ላይ
1: አጠረች።
2: ጳጉሜ ግንኙነቱ ጳጉሜ ሆነ።
1: ከባድ ነው።
2: አጠረ፣ በጣም
1: አጠረ። እና ናፍቆት አስገድዶኝ ሳለቅስ ከርሜ። ፍቅርሽን ሳልጨርስ ገና አጣጥሜ። ፍጥን እንደ ነፋስ እጥር እንደ ጳጉሜ። ይሄማ መሳቀቅ ነው። ሳይጠግብ እኮ ነው ገና። ቴንኪዩ ስንታዩ፣ በጣም እናመሰግናለን። ከመጡ አስተያየቶች መካከል ነው የፌስቡክ ገጻችን ማለዳ 12 ሰዓት ላይ ስለ ፕሮግራማችን ካሳወቅን በኋላ ተስፉ ከገላን ኮንዶሚኒየም አዲሱ ዓመት ከሽልማት ጋር አዲስ ነገር መጥቷል። አዲስ ዓመት ብቻ እየጠበቁ ማቀድ አያዋጣም፣ ኮርወር ማስተካከል ያስፈልጋል ተብሏል። እናመሰግናለን። ማንዴማን፣ ሰብለ ሀብተ ማርያም፣ ኃይሉ ደሳለኝ፣ ሁሴን ጀማል፣ ሰመረ ከጎፋ፣ ትግስት ገዳ፣ ታቲ ዘውዴ፣ ሞዛይክ መሐመድ፣ ንበለጡ እንደዚሁ አስተያየት የሰጡ አድማጮች ናቸው። ጥያቄ ከመለሳችሁን አንድ ስልክ አለ እዚህ። ሶላ ብርሃኑ የልብስ ስጦታ እንስጥህ አለ እዚህ ጋር። ይኸው ሚሊ ወልደ ማርያም የመለሱ አድማጭ አሉ ከፌስቡክ። ይዤዋለሁኝ፣ ይህን ስጦታ እንሰጣለን። ስልክ ያለው ይቀለኛል እንግዲህ ቶሎ ለማፍጠን። ሶላ ብርሃኑ እዚህም ቲክቶክ ገጻችን ላይ ያለ ይመስለኛል። ስለዚህ የልብስ ስጦታ የምትፈልጉ ከሆነ ደግሞ እንሰጣለን። አሚር ምን አለ መሰለ፣ 2018ን ሰርቫይቭ በማድረግ ብቻ አጨብጭቡልኝ ብሏል።

0: የሚባለው ላይ ነው ከዛ መተግበር ነው ከተገበርን በኋላ ደግሞ ወደ መጀመሪያ ወደ ነበረው ልማድ ያለ እንዳንመለስም ደግሞ ያንን መትጋትም እና መጠበቅ ይባላል ለምሳሌ በቀላል አማርኛ መቆጠብ አለብኝ በቃ በዚህ አመት አስር% አንድ ባለሙያ አለና በጣም የታወቀ ሰው ነው ማን ስሙን ምናልባት ዘነጋውት 10% ለራስ አስቀምጥ ከገቢህ ላይ ይላል ይላሉ እና ብዙዎቹ ይሳካላቸዋል
1: 10%
0: ከገቢህ ላይ ለራስ አስቀምጥ ትንሽም ቢሆን ትልቅም ቢሆን በቃ አስቀምጥ ምናልባት ኢንፍሌሽን ስላለ ወይም እንትን ስላለ ባስቀምጠውስ ምን ዋጋ ይኖረው የሚለውንም ትተህ ለራስህ አስቀምጥ ይላል ይላል እና በዛ ውስጥ እንግዲህ ቁጠባን እየመረ ይችላልን ቁጠበን ደና ሲሆን አውጥተን የሆነ ሰዓት ላይ ውድም ልናረጋው ይችላል ስለዚህ የነበረው የመጀመሪያው ያለ መቆጠብና የማጥፋት ባህሪ ተመልሶ ሊመጣ ይችላል የሆነ ሰዓት ላይ ያ እንዳይመጣ መከታተል ሪላፕስ እንዳይመጣ ወይም የነበረው ልማድ የነበረን ባህሪ ተመልሶ እንዳይመጣ ያን መከታተል በሐሳባችን ውስጥ ሊመጣ ይችላል ይሄን ላድርግ በስሜታችን ውስጥ ሊመጣ ይችላል በሁኔታዎች በሰዎች አማካይነት በመሳሰለው ሊመጣ ይችላል ስለዚህ አዎ ወደዛኛው ለመለስ እኮ ነው ብለን ማስ አዌር መሆን በራሳችን ማየት በጣም አስፈላጊ ነው ይላሉ ባለሙያዎች ለምሳሌ በሱስ እንደዛ ነው ቀስ ብሎ ነው የሚመጣው በነገራችን ላይ አንድ አመት ሙሉ ጫት በርጫም ይባልበት አከባቢ ስሙንም ረስቶት ምንድነው ይሄ 10 አመት ከሞ
1: በርጫ ይሄምን
0: 10 አመት
1: ሉሉ አርጌ መጣው ሲለው ሉሉ ሉሉ የኔል ሰው ሻል ነው ምናምን ማለት ይጀምራል ታሪፍ ነው በጣም
0: 10 አመት ከሞ አንድ አመት ሙሉ ራሱን አገቶ ይሄ ምንድነው ምንድን ቅጠል ነው ብሎ ራሱ ስሙን እስከ መርሳት ድረስ የደረሰ ሰው አመት ሙሉ ለፍቶ ደግሞ በአመቱ መጀመሪያ ምናልባት ተንሸራቶ ሊገባ ይችላል ስለዚህ ግን ያቺ ቅጽበት አይደለችም ሪላፕስ ወይም ያ ልማድ የሚመጣው ቀስ እያለ ነው የሚመጣው በሐሳብ በስሜት አምሮ ውስጥ እየተጫወተ ይመጣል የድሮ ጓደኞች የድሮ ሁኔታዎች ምናምን ይናፍቃ ከዛ እዛው ይገባል ስለዚህ ምንድነው አዲሱን ልማድ ማትጋት 6 ወር ሲሆነን መቆጠብ 6 ወር ከሆነ ጎበዝ ቀጥልበት እንደሞ ይሄን አሻሽለውና ጨመር አርግ ብለን 6 ወር ላይ ደግሞ ያንን ልማድ የበለጠ እንዳይሰለችን ማትጋት ይባላል በዛ መቀጠል ከዛ በኋላ እያልን ይሄ የ21 ቀን ምናምን አይሰራም ብለናችሁ ላይ 21 ቀን እንቁላሏ ምናምን እሱ እንቁላልም አሁን 21 ብር አይደለም 24 ብር ምናምን እየገባ ነው እና
1: ሰዓቱ አለቀ እንጂ በሌላ ፕሮግራም ደሞ እንመለስበታል እንደው ነካክተናል አይታይት አርገናል በሌላ ፕሮግራም ደሞ እንመለስበታለን ደስ የሚል ጊዜ ያሳልፈናል መቼስ ይሄ አዲስ አመት እቅድ ማይሳካበት ምክንያቶች ምንድናቸው አና ነጥቦችን አንስተናል በየራሳችን እናቃቸዋሉ ምን መደረግ አለበት ያው በአል ስለሆነ ከመደበኛ ፕሮግራሞች ይልቅ ከአዲስ አመት ጋር ለማያያዝ እየሞከረን ነው ስለዚህ ባንድም በሌላም ያነሳሳን እንቆያለን ከኛ ጋር ስለነበራችሁ በጣም አመሰግናለሁ አድማጮች 5 አድማጮች የስቶክላንድ ብራንድ አልባሳት ተሸላሚ ይሆናሉ በዚሁ አጋጣሚ ለልጆቻችሁ ለራሳችሁ ለአዲስ አመት ልብስ መሸመት የምትፈልጉ ከሆነ የስቶክላንድ ብራንድ አልባሳትን እዩ በተለይ ለልጆቻችሁ አትቆጭም ተወዱታላችሁ ሃያት ሪል ስቴት አዶኪችና ኬተሪንግ ባቢ ስፔሻሊቲ የጥርስ ህክምና ማለዳ ፎም ዳሽን ባንክ ሃያት ሪል ስቴት እንደዚሁም ደግሞ ኮምፎርት የልብስ ማለስለሻ የዚህ ፕሮግራማችን የክብር አጋሮች ነበሩ ዛሬ ሰኞ ነው ሮብለት እንመጣለን ከበዓሉ በፊት እንግዲህ በ13ኛ ወር የኢትዮጵያውያን ብቻ በሆነው ጳጉሜ የሮብ እንደዚሁም የሐሙስ ዝግጅታችን በልዩ ስጦታ ታጅቦ ከእናንተ ጋር ቆይታ ያደርጋል የለተሰኞ ይህንን ይመስል ነበረ ኤልሳና ሄሌ ነበርን የተባረከ ቀን ይሁንላችሁ አድማጮች በጣም እናመሰግናለን የክብር ስፖንሰሮችን መልእክት የፍሬም ይጋብዛችኋል ሮብ ያገናኘን
2: አዲስ አመት ሲመጣ ለውጥና እድገት ይታሰባል የህልምና ምኞት ፍቺ በጥረትና ትጋት ይታጀባል ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል ለአዲስ አመት መኝታ አዲስ የምቾት ስጦታ በአዲሱ አመት ሲዘይዱ አዲስ እንቅልፍ ይቀይሩ እያንዳንዱን ማለዳውን በማለዳ ፎም ያሳምሩ የሌትና ቀን ጥምረትን ማለዳ ፎም ያግባባል በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል።

0: በብሩህ የማለዳ ንጋት ቀኑን በንቃትና በትጋት መልካም አዲስ ዓመት ማለዳ ፎም የሚገባውት ምቾት።
1: ሄሎ ጓደኛዬ፣ ያበደርሽኝ ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
2: ፋይዳለኝ። አዎ ጓደኛዬ፣ የፋይዳ ፊን ቁጥርሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
3: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆኖ በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆኖ ይክፈቱ። ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
4: የምስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአዲስ አበባ አምስተኛ ቅርንጫፉን በልደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ህንፃ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ጠቅላላ አፍና የጥርስ ህክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስማውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ልደታ ፍርድ ቤት ፊት ለፊት የማርያም ህንፃ፣ ፀሐይ ሪል ስቴት ፊት ለፊት የተባበሩት ማደያ ጎን፣ ጀሞ አንድ አንደኛ በር ዴሊና ሞል፣ ቦሌ ሚካኤል ድሪም ቪው ሆቴል አጠገብ፣ ቤተል ቢጫ ፎቅ፣ እንዲሁም ከኢትዮጵያ ውጪ በሐርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ህክምና ማዕከል መሆን ነው። ስልክ 0975777777። ፈገግታውን እንጠብቃለን። ባቢ
5: አያቶች ነን። የመኖሪያ ቤትን ችግር በህብረተሰብ ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን፣ ዛሬም እንደ ትናንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ። ይህ የአያት አክሲዮን ማህበር የቤትና ሱቅ ግዙ ጥሪ ነው። በአዲሱ የአያት መንደር ኑሮና ንግዶን እንዲጀምሩ ቤቶችን ለሽያጭ አቅርበናል። አሁኑ ወደ 7760 ወይንም በ0977666060 ይደውሉ፣ አሊያም የሽያጭ ቢሮዎቻችንን ይጎብኙ። አያት ዞሮ መግቢያይ።
6: ዘመን ገበያ የአዲስ ዓመት ኤክስፖ ተከፍቷል። እስከ ጳጉሜ 5 ይቀጥላል። አኩሪ አማላይ ምርትና አገልግሎቶች፣ ምግብና መጠጥ እንደየምርጫችሁ፣ የጌም ዞን መጫወቻዎች ለልጆቻችሁ። በዘመን ገበያ ሲገበያዩ የሸመቱት ቀድሞ ከቤት ወይ ይደርሳል። ሁልጊዜ አንድ እርምጃ ቀዳሚው ዳሸን ባንክ በሶስቱም አዳራሾችና በግቢው ውስጥ የባንክ የኤቲኤም አገልግሎቶችንም ይሰጣል። ከነሐሴ 15 እስከ ጳጉሜ 5 በ21ዱም ቀናት ታላላቅ ኮንሰርቶች እነ ካሳሁን እሸቱ፣ ገዳ ሐምዛ፣ ዚጊዛጋ፣ ስዩ መቃ፣ መሰሉ ፋንታሁን፣ አህመድ ማንጁስ፣ ሃይማኖት ግርማ፣ ሐናን አብዱ፣ ከ30 በላይ ተጋባዥ ድምፃውያን ያዝናኗችኋል። የመግቢያ ትኬቶን በቴሌብር ሲቆርጡ ዕጣ ያገኛሉ። በአንደኛ ዕጣ የኤሌክትሪክ መኪና፣ በሁለተኛ ዕጣ የቢኤምደብሊው ኤሌክትሪክ ሞተር ሳይክል፣ በሦስተኛ ዕጣ ባለ ሁለት መቀመጫ የኤሌክትሪክ ብስክሌት ይሸለማሉ። መገበያያ፣ መዝናኛ፣ መገናኛችን፣ ኤግዚቢሽን ማዕከል ሁላችን፣ ሴንቸሪ ፕሮሞሽንና ኤቨንት።
7: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ እፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት፣ ቅንጡ መዓዛ ለመቶ ሰዓታት።
8: ጤና ይስጥልን። አሁን ምሳ ሰዓት ደርሷል። እንደ እናት ቤት ጣዕምን ከፍቅር ጋር አዋህዶ ወደሚያቀርበው
9: አዶ ኪችን ጎራ ይበሉ። ለጾም ቀናት ልዩ ቡፌ እንዲሁም በልዩነት የሚታወቅበት የበከል ጥብስ የአዶ ኪችን መለያ ነው። አዶ ኪችን እና ኬተሪንግ ለተለያዩ ዝግጅቶች ጣዕም ያላቸው ምግቦች ከልዩ መስተንግዶ ጋር በማቅረብ መልካም ስምና ዝናን አትርፏል። ይደውሉ በ0948 555574 ብርሃን ያደረ ሞል ፊት ለፊት ሁሉና ማስረጃ ያለበት ህንጻ ምድር ቤት ላይ ያገኙታል። ጣዕም ላለው ምግብና ቤተሰባዊ መስተንግዶ ጎራ ይበሉ። አዶ ኪችን እና ኬተሪንግ።

ፈጣሪና ተጽዕኖ ፈጣሪ የዓለማችን ሰዎች የሚያዘወትሯቸውን ዓለም አቀፍ ጥራታቸውን የጠበቁ አልባሳት ይፈልጋሉ። በኢትዮጵያ ኢንዱስትሪ ፓርኮች ተመርተው ወደ አሜሪካና አውሮፓ የሚላኩ ከ48 በላይ ታዋቂ ብራንዶችን ስቶክላንድ ይዞሎት ቀርቧል። ከህፃናት እስከ አዋቂ የጂን፣ የዋና፣ የመኝታ፣ የጫጉላ ቤት እንዲሁም ለስፖርታዊ እንቅስቃሴ የሚሆኑ ዘመናዊ አልባሳትን በቅናሽ ዋጋ በጅምላና በችርቻሮ ያገኙ። ዓለም አቀፍ ስታይል በሀገር ውስጥ ምርት በስቶክላንድ አሁኑን ይጎብኙን። ስቶክላንድ በ0911 57 52 57 ላይ ይደውሉ።

0: አንቺ ሞሞ የመነጨከውን ንስት ቀለሙን ፍክት
1: ስለኛ ፋሽን ኦቨት ወብስራት
2: በደስታ የተሞላ ቤት ሁሉ ባማረህል የሚገነባል። እያንዳንዱ ዘላቂ ትውስታ በውብ ቀለማት ይጀምራል። በኖርዌይ የተመሰረተውና ላለፉት 100 ዓመታት በአለማችን ታማኝ ስሙን የገነባው ጆቱን ቀለም ታዋቂውን ቡርጅ ካሊፋ ህንጻን ጨምሮ ለታላላቅ ግንባታዎች ተሻጋሪ ውበትን አጎናጽፏል። አሁን ደግሞ ተወዳጁ ጆቱን ግዙፎቹን የላጋር ሌክዠሪ አፓርታማዎችና የወንጪ ቱሪስት መዳረሻን ጨምሮ በኢትዮጵያ በሺዎች የሚቆጠሩ መኖሪያዎችን በማይወዳደር ውበት ያሳመረ ይገኛል። ጆቱን ቀለም በማራኪ ቀለሞቹና በተራቀቀ ቴክኖሎጂው ቤቱንና ያኗኗር መንገዱን ወደ አዲስነት ከመቀየር አልፎ ለእያንዳንዱ ስፍራ ውበትን ከለላን እና ዘላቂ ሞገስን ያጎናጽፍልዎታል። ከመቶ ዓመታት በላይ በጥራቱ የታመነው ጆቱን ቀለም በጆቱን ሱቆች ከመቶ ሺህ በላይ የቀለም አማራጮችን በጠየቁበት ቅጽበት ያቀርብልዎታል። ጆቱን ቀለም በጥራት ቀዳሚ ነው።

0: Mungi Zemrindo.
1: I'm not going to be able to do it.

0: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
1: እስኪ ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት አራፍጣው።
2: እንደዛ ስለቀስ እቃዎች እንዳይበላሽ።
3: አባ እማ ወዴት ልንሄድ ነው?
0: እንዴ ጎረቤቴ ወዴት ነው?
1: በአዲሱ አመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎችን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
4: ምን መግዛት ይፈልጋሉ? ምንስ መሸጥ አስበዋል? ኢማርት የሞባይል መተግበሪያም አሁኑኑ ከፕሌይ ስቶርና ከአፕ ስቶር ያውርዶ። ቤት፣ መኪና፣ ማሽነሪ የሚፈልጉትን ሁሉ በቀላሉ መግዛትና መሸጥ፣ ማከራየትና መከራየት ሁሉም ይቻላል። አንድ ጊዜ ብቻ በሞቴ የኢማርትን የሞባይል መተግበሪያ መጠቀም ይጀምሩ። ከዚያ በኋላማ ቤተሰብ ሆኑ። አበቃ። በ0994111111 ሃሎ እንባባል። ኢማርት።
5: ፈልጋችሁ ያገኛችሁን በሜትር ባንድ ብስራት ኤፍኤም 101.1 ጤና ይስጥልን። እንደምናችሁ የምንላችሁ ውዝውዝ አዲስን አዘጋጅተን ማሂና ኪንጎነን በቴክኒኩ ኤፊ በሞገዱ አሳፍሮ ወደ እናንተ ያደርሰናል። በጥረት ያስደምጠናል። ምን ያገናኘናል ካሉ ይደውሉ፣ የቴሌግራም ቻናላችንን ይቀላቀሉ። ለማንኛውም አስተያየት፣ ጥያቄ ወይም የድምፅ መልእክት ዲጄ ኪንግስተን የሚለውን የቴሌግራም ቻናል ይቀላቀሉ። ሰላሚና ከንፋስ ፈጥና የላካችሁትን ትመዘግባለች። ወዝውዝ አዲስ እንድታደምጡ ገንዘባቸውን ያወጡ ስመጥር ድርጅቶች አሉ። አዋሽ ባንክ፣ ሀያት ሪል ስቴት፣ የከተማችን ልዩ የአዲስ ዓመት መቀበያ ድግስ ዋዜማ ኮንሰርት በአዲስ ኢንተርናሽናል ኮንቬንሽን ሴንተር፣ አዘጋጅ ሸጋ ኤቨንትስ፣ ሳፋሪኮም ሳፋሪ ለተሰማሪ፣ ሰላም ኤክስፖ በአዲስ አበባ ኤግዚቢሽን ማዕከልና መስቀል አደባባይ፣ አዘጋጅ ሴንቸሪ ፕሮሞሽን እና ኤቨንትስ። እንዴት ነው? ጥሩ ጊዜ እያሳለፋችሁ ነው ወይ? የእኛም ጥያቄ ነው። በሰላም ኤክስፖ
6: በሰላም ኤክስፖ እንደገና ሰኞ ነው ዛሬ ደግሞ።
5: ባለፈው ለታ አንድ ጥያቄ አለኝ አልሽኝ። ምንድን ነው ስልሽ፣ ሰላም ኤክስፖ ከተባለ ለምን ማሄ ኤክስፖ አይኖርም?
6: ወደፊት አይቀር
5: እያልሽኝ ነበር።
6: ያስኬዳል። እስኪ
5: ማህሌት ኤክስፖ የሚባል ለምንድን ነው የሌለው ስትይ ነበር። ለማንኛውም ሰላም ኤክስፖ በአዲስ አበባ ኤግዚቢሽን ማዕከልና መስቀል አደባባይ በጣም አሪፍ ጊዜ እያሳለፈናችሁ እንደሆነ ተስፋ እናደርጋለን። ሴንቸሪ ፕሮሞሽንና ኢቨንትስ አዘጋጅቶታል። የአዲስ ዓመት ሌላኛው ታላቅ ዋዜማ ኮንሰርት በሸራተን አዲስ አስቱካና ቲአይ ተጣምረዋል።
6: አዲስ ዓመትና ስቴረን ለያይቶ ማየት እኮ ከባድ።
5: ዩሀ በባይ
6: በጣም
5: አስቶካ በማንም የማትተካ አስቴር አወቀ በሸራተን አዲስ ወዝወዝ ነው። ቲአይ መጥቷል። የቲአይ አድናቂዎች የት ናችሁ? ቁጥር አንድ ነኝ እኮ ነኝ።
6: ትኬት ስትለይ ደግሞ
5: አንቺን እኮ ነው የጠየቅኩሽ።
6: ዛሬ እኮ አንተ ነህ ትኬት ጠያቂውና በሰላም ነው እያልኩ
5: ማሄ መግቢያ ትኬት እያልኩ ነው። ለማንኛውም ቲአይና አስቶካ በሸራተን አዲስ ወዝወዝ ነው አይቀርም እየተባለ ነው። ምርቶቻቸው እንድትገዙ አገልግሎታቸው እንድትጠቀሙ እንጋብዛለን። የምንጊዜ ማገራችን ስለሆኑ በድጋሚ እናመሰግናለን።
6: ጎንበስ ብለናል።
5: የሳምንቱ መጀመሪያ፣ የደስታ መጀመሪያ ሰኞ። ሰኞ ዕለት እንዴት ነው?
6: ሰኞ በጣም ጥሩ ነው።
5: የበዓል መጀመሪያ
6: አዎ ሙቅ ሙቅ ብሏል ስቱዲዮአችንም
5: ምንም ማረጋ አይቻለም ከሰኞ ሲጀምሩ ሳምንት ጥሩ ይባላል ስኬታማ ሰዎች ሰኞን ይጠብቁታል አዲስ ሳምንት አዲስ ተስፋ አዲስ ጉልበት ሰኞ ወዝወዝ አዲስ በእኛጫዋችነት በእናንተ አድማጭነት ሞቅ ደመቅ ብሏል ስለምሰሙን ደስ ይለናል ከእናንተ ጋር ነን ስለምትሉን እንደገና ደስ ይለናል ምን ማረጋ ይቻላል
6: ምንም ማረጋ አይቻለም
5: ትኩስ ሙዚቃ ተቀባብሏል አዲስ ዘመን የመጣ ነው አዲስ አመት ይሰኛል አረጋኝ ወራሽ ከደመጡን ዘንድ ወረድ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ

0: እንኳን አደረሰን። የ2019 አዲስ ዓመት በሸራተን አዲስ ልዩ አቀባበል ይደረግለታል። ከረጅም ጊዜ በኋላ እንደገና በሸራተን አዲስ መድረክ የሙዚቃ ንግሥታችን አስቴር አወቀ ትነሸነሽበታለች። ከባህር ማዶ ዓለም አቀፍ ዝና የናኘው ቲአይ በአዲስና ነባር ዘፈኖቹ የሸራተን አዲስን መድረክ ያናውጠዋል። ሐሙስ ምሽት ለዋዜማው ያለ ገደብ ራት እየተበላ ያለ ገደብ መጠጥ እየተጠጣ ሰማዩ በርችት ደምቆ ለአዲሱ ሙሽራ 2019 ሻምፓኝ ይጋጫል። መግቢያ ዋጋ 25,000 ብር ብቻ። ትኬቱን በዳሽን ሱፐር አፕና እዛው ሸራተን ሎቢ ውስጥ ያገኙታል። አዘጋጆች ሸራተን አዲስና ዳሽን ባንክ።
1: አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅምን በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን፣ ዛሬም እንደ ትናንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ። ይህ የአያት አክሲዮን ማህበር የቤትና ሱቅ ግዙ ጥሪ ነው። በአዲሱ የአያት መንደር ኑሮና ንግዶን እንዲጀምሩ ቤቶችን ለሽያጭ አቅርበናል። አሁኑኑ ወደ 7760 ወይንም በ0977 6060 ይደውሉ፣ አሊያም የሽያጭ ቢሮዎቻችንን ይጎብኘው። አያት ዞሮ መግቢያይ።
2: አሁን በመላው ዓለም ዙሪያ ያሉ ኢትዮጵያውያን ከሀገር ቤት በአንድ መተግበሪያ ተቆራኝተዋል። አዋሽ ረሚት የውጭ ሀገር ገንዘብ መላኪያ ቀላል፣ ምቹና ፈጣን መተግበሪያ። የጣት አሻራንና የፊት ገጽታን በሚለይ ከፍተኛ የደህንነት ጥበቃ፣ በየትኛውም የቪዛ ወይም ማስተር ካርድ ገንዘቦትን መላክ የሚችሉበት፣ ምንም አይነት የአገልግሎት ክፍያ የሌለው፣ ዕለታዊ የምንዛሬ ተመንን የሚያሳይ ግልጽ አሰራር። አሁኑኑ መተግበሪያውን ከፕሌይ ስቶር ወይም አፕ ስቶር ያውርዱ። በአዋሽ ረሚት የፈለጉትን ያህል የውጭ ሀገር ገንዘብ ያለ ገደብ በቀጥታ ወደ አዋሽ ባንክ አካውንት ወይም ወደ አዋሽ ብር ፕሮዋሌት ገቢ ማድረግ አሊያም በቅርንጫፎቻችን በኩል በጥሬ ገንዘብ መላክ ይችላሉ። በአዋሽ ረሚት ሲልኩ ከዕለታዊ የምንዛሬ ተመን በተጨማሪ ጠቀም ያለ ጉርሻም አለዎት። አዋሽ ረሚት ከዓለም ጫፍ ወደ እጆ መዳፍ ከአዋሽ ባንክ።
3: 2019 ዓመተ ምህረት እንኳን አደረሳችሁ። የምስራች ዋዜማ የአዲስ ዓመት ኮንሰርት በአዲስ ኢንተርናሽናል ኮንቬንሽን ሴንተር ከእውቆቹ ድምፃን ሮፍናን፣ ዮሐና ማስተዋል፣ የማይረሳ ልዩ አዲስ ዓመት ምሽት የሚያሳልፉበት ታላቅ የዋዜማ ኮንሰርት ሐሙስ ጳጉሜ 5 2018 በአዲስ ኢንተርናሽናል ኮንቬንሽን ሴንተር። በሮች ከቀኑ 11 ሰዓት ጀምሮ ክፍት ናቸው። ትኬቱን ቴሌብር ላይ ያገኙታል። ቅድሚያ 800፣ መደበኛ 1000፣ በር ላይ 1200፣ ቪአይፒ 3000 ብር። አዘጋጅ ሸጋ ኢቨንት።
4: አዲስ ዩኒቨርሲቲ ተመራቂ ነኝ። ዛሬ ስራ እንዳገኝ ሊረዱኝ የሚችሉ 3 ሰዎች አግኝቼ ደስ ብሎኛል። ስልካቸውን ሰጥተውኛል። አሪፍ እድል ነው ለኔ።
5: 0909
4: ደውልልኝ። 209 ኔትወርክ ላይ ናቸው። ሰላምታ ብቻ ደግሞ አይደለም፣ በደንብ ማናገር አለብኝ። ምንድን ነው ማደርገው?
6: ከሳፋሪኮም መፍትሄ ቀርቦልናል። ሳምንታዊ 120 ደቂቃ ጥቅል በ30 ብር ብቻ በመግዛት ከ07 ሳፋሪኮም ወደ 09 ቴሌ እንደ ልብ እንደዋል።
4: ሄሎ፣ ሰላም አቶ ዳንኤል። ዛሬ የተዋወቅኩት አዲሱ ተመራቂ ነኝ። ሰላም ህሊና፣ ስለ ስራው ዕድል ላናግሮት ነበር አደዋወሌ። ሰላም አቶ ዳዊት፣ በስልክ እንዳናግሮት ስለፈቀዱልኝ አመሰግናለሁ።
6: ሳፋሪኮም የቴሌ ጥቅል በየትኛውም ሰዓትና ቦታ ሳንገደብ በሳምንታዊ የ120 ደቂቃ ጥቅል በ30 ብር ብቻ በመግዛት ከሳፋሪኮም 07 ወደ ቴሌ 09 እንደ ልብ እንደዋወል። ኮከብ 777 ኮከብ 1 መሰላል ላይ አሁኑኑ ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
7: ዘመን ገበያ የአዲስ ዓመት ኤክስፖ ተከፍቷል። እስከ ጳጉሜ 5 ይቀጥላል። አኩሪ አማላይ ምርትና አገልግሎቶች፣ ምግብና መጠጥ እንደየምርጫችሁ፣ የጌም ዞን መጫወቻዎች ለልጆቻችሁ፣ በዘመን ገበያ ሲገበያዩ የሸመቱት ቀድሞ ከቤት ወይ ይደርሳል። ሆል ጊዜ አንድ ምጃ ቀዳሚ ውዳሸን ባንክ በሶስቱም አዳራሾችና በግቢው ውስጥ የባንክ የኤቲኤም አገልግሎቶችንም ይሰጣል። ከነሐሴ 15 እስከ ጳጉሜ 5 በ21ዱም ቀናት ተላላክ ኮንሰርቶች እነ ካሳሁን እሸቱ፣ ገዳ ሐምዛ፣ ዚጊዛጋ፣ ሲዩ መቃር፣ መሰሉ ፋንታሁን፣ አህመድ ማንጁስ፣ ሃይማኖት ግርማ፣ ሃናን አብዱ፣ ከ30 በላይ ተጋባዥ ድምፃውያን ያዝናኗችኋል። የመግቢያ ትኬቶን በቴሌብር ሲቆርጡ እጣ ያገኛሉ። በአንደኛ እጣ የኤሌክትሪክ መኪና፣ በሁለተኛ እጣ የቢኤምደብሊው ኤሌክትሪክ ሞተር ሳይክል፣ በሶስተኛ እጣ ባለ ሁለት መቀመጫ የኤሌክትሪክ ብስክሌት ይሸለማሉ። መገበያያ፣ መዝናኛ፣ መገናኛችን፣ ኤግዚቢሽን ማዕከል ይሁላችን። ሴንቸሪ ፕሮሞሽን እና ኤቨንት
8: Welcome listening to a radio station where the mighty hosts are
9: Was Zaddis, DJ Kingston, Menem Maragay Chalem
8: Turn your radio on
9: Was Yalach, Arif Kani Yasalafa Chusalona, Desilalal Was Zaddis,
8: Turn your radio on Turn your radio on
10: ወዝወዝ ዘዴስ ሁለንዳ ዲሲ ደመጣል የተደመጠና ፈቃል አልኮስኪ ማለስ በጉጉት ይተበቃል እናንተ ድርሻስ ከመጨረሻ ድምጹ መቀርጋቹ ወዝወዝ ያላችሁ ማድመጥ ብቻ ነው። እንኳን ለ2019 አዲስ አመት በሰላም አደረሳችሁ ለማለት ነው። ዳለን በጣም በርካታ አድማጮች መልእክት እየላኩልን ነው።
11: አዎ እንግዲህ እድሜና ጤና ይስጣንና አዲሱን አመት በጥሩ መንፈስ ለመጀመር
10: ስቲያርጉት ሞቅ እንደ በላይነሽ ፎቅ ጆሮን አደናቅፎ የሚጠል አዝናኝ ፕሮግራም
11: እንቅፋት
10: ሬዲዮ። በዛሬ እንቅፋት ሬዲዮ አዲስ አመትና ሙዚቃ ይቀርባል። ምን አገናኛቸው እያሰብሽ ጠብቂ። ሸራተን አዲስ ከዳሽን ባንክ ጋር በመተባበር አዲሱን አመት በአማረ የሙዚቃ ምሽት ሊቀበል ተዘጋጅቷል። በዚህ ኮንሰርት ታላቁ የሂፕሆፕ አርቲስት ቲአይ ከስቴራ ወቀ ጋር በአንድ መድረክ ይገናኛሉ። ጳጉሜ 5 የአመቱን የመጨረሻ ምሽት ከምትወዷቸው አርቲስቶች ጋር ማክበር የምትችሉበት ታሪካዊ የሙዚቃ ድግስ እንዳያመልጣችሁ። ትኬቶች በዳሽን ሱፐር አፕና በሸራተን አዲስ ሎቢ ይገኛሉ። የመግቢያ ዋጋ ካልተገደበ የምግብና የመጠጥ ግብዣ ጋር 25000 ብር ብቻ። ሙዚካል ፋውንቴን ሸራተን አዲስ ጳጉሜ 5 ወዝወዝ ነው አይቀርም። ኮዲዮ ፕሮግራማችን አስተካክሎ ምክንያቱም አስቱካ በሌላ ተተካ አስቴራ ወቀና ቲአይ ተጣምረዋል።
11: አዎ አዲስ አመት ሲመጣ ወደ ልጅነት ራሱ ብንመለስ ተዚህ ላል አይደል በረንዳችን ላይ ቆመን
10: አዎ የሸራተን ርች ሲተኮስ
11: አዎ ከዛ ይሷ ድምጽ አለ።
10: አዎ
11: በጣም ብዙ ነው።
10: ይሁበባ ትላለች አስቱካ ከቲአይ ጋር የማይረሳ ምሽት በሸራተን አዲስ ጳጉሜ 5 እንገናኝ። 25000 ብር ብቻ ነው ምግቡ መጠጡ ሁሉ ሙሉ እያለ ነው። ሸራተን አዲስ ወዝወዝ አዲስን በክብር ስላቀረበ እጅግ አድርገና መሰግናለን። መልካም በዓል፣ መልካም መዝናኛ፣ መልካም ቆይታ ተመኝቶላችኋል።
11: ደስ ብለናል።
10: አዲስ አመትና ሙዚቃ ምን አገናኛችሁ? ማይ
11: እንዴ ምን ጥያቄ አለው? ስለ ሙዚቃ ካነሳንማ ጋሽ ጥላሁንን፣ ዘሪቱን፣ አስቴርን ብዙ ምናነሳሳቸው ድምፃኖች አሉና አይደል?
10: ስለዚህ አዲስ አመትና ሙዚቃ ይገናኛሉ።
11: በደንብ ነው የሚገናኘው ከነትዝታው። የጋሽ ማሙድ ግን ምልህ ኖረንበት አይደለም ሙዚቃው ሲሰራ ግን ለምንድን ወደ ልጅነት የሚወስደን? ይሄ ያካባቢ
10: ያስገድዳል።
11: በጣም ያስገድዳል ሙዚቃው ወደዛ ይወስደን።
10: ሙዚቃ የእንቁጣጣሽ ደስታ ስሜት መግለጫ ነው። ያለፈውን ትዝታ፣ ያለፈውን ዘመን ትዝታ አሰናብተን አዲሱን አመት በተስፋና በጉጉት እንድንቀበል ልባችንን የሚያነቃቃ ዜማ ኃይላለሁ። ስለዚህ አዲስ አመትና ሙዚቃ ይገናኛሉ። አዲስ አመትና ሙዚቃ እንቅፋት ሬዲዮ ወዝወዝ አዲስ
12: እንቅፋት ሬዲዮ ጆሮን አደናቅፎ የሚጥል አዝናኝ ሬዲዮ ፕሮግራም እንቅፋት ወዝወዝ አዲስ

0: እንቅፋት ሬዲዮ
1: ማንም ማረጋ አይቻልም።
2: በያመቱ ለኛ እንቁጣጣሽ ደስ ይበለን እንኳን ደህና መጣሽ።

የአዲስ ዓመት ሙዚቃዎች በዘመን ልኬት ይሰፈራሉ። አዲስ ዓመትን ከሚያደንቁት ዝግጅቶች መካከል ሙዚቃ ቀዳሚው ነው። በተለይ ደግሞ ቆየት ያሉ ሙዚቃዎች አይረሴ በመሆናቸው ለአዲስ ዓመት የበለጠ ድባብ ይሰጡታል። የዘመን መለወጫ በዓል በተወሰነ ደረጃም ቢሆን ባህላዊ ይዘቱን የጠበቀ እንዲሆን የሙዚቃ ድርሻው የጎላ ነው። አዲስ ዓመት ማለት 365 ቀናት ተቆጥረው ዑደቱ ሲደርስ ብቻ የሚከበር አይደለም። የሰው ልጅ ስነ ልቦናዊና ቁሳዊ ዝግጅት እንዳለ ሆኖ የጅረቶች ጥራት፣ የአበቦች ልዩ ውበት፣ የፀሐይ ጸዳል ልዩ ድምቀት አዲሱን ዓመት ያፈኩታል። ከዚህ በላይ ግን ሙዚቃ በሰዎች ቀምራዊ የዘመን ዑደት ከጊዜው ጋር አብሮ ተጣጥሞ እንደሄድ የሚያደርግ ልዩ ኃይል አለው። የማይረሱ የአዲስ ዓመት ሙዚቃዎች በዘመን ልኬት ይሰፈራሉ። ዘመንም እነዚህን ሙዚቃዎች ባይረሴ ትውስታው ይመዝናቸዋል።

0: 要让人出自己的孩子妈妈。
1: በ1950ዎቹ እና 60ዎቹ እነ ጥላሁን ገሰሰ፣ ዘሪቱ ጌታሁን፣ ምክትል አስራ አለቃ ገዛኸኝ ደስታ እና አያሌው መስፍን እና ሌሎች ድምፀ መረዋ አቀንቃኞች የሰሯቸው ውብ ሙዚቃዎች መለኪያቸው የተፈጠሩበትን ዘመን ተሻግረው ከነ ተጽዕኖአቸው ዛሬ መደመጣቸው ነው። መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ፣ እዩሃ አበባዬ መስከረም ጠባዬ፣ መስከረም ሲጠባ ወደ ሀገሬ ልግባ እያለች አስቴር አወቀ እንዳቀነቀነች ሁሉ መስከረም ሲመጣ ክረምት አለያየታቸው የነበሩት የሚገናኙበት የተነፋፈቁ የሚገናኙበት ወቅት ነው። ተፈጥሮ በውበት ራሷን አሽሞኑናና አዲሱን ዘመን መምጣቱን በተፈጥሮ ልሳኗ ስትነግረን፣ የጥበብ ሰዎች ደግሞ በተለየ መንገድ ቀለምና ድምቀት ይሰጧታል።

0: ጥላሁን ገሰሰ የዘመንን መተካካት የሚናፍቀው የሰው ልጅ ብቻ ሳይሆን ወፎችና ጅረቶች የአዲስ ዓመት መባቻ አብሳሪዎች የተፈጥሮ ገጸ በረከቶች ስለመሆናቸው ሲያስረዳ አሮጌ ዓመት አልፎ አዲሱ ሲተካ ወፎች ሲዘምሩ ፏፏቴው ሲያውካካ ወፎች ሲዘምሩ በየዛፉ ላይ መስከረም ጠባልን እያሉ አንድ ላይ ብሏል።
1: አንደኛው ሲተካ ወፎች ሲዘምሩ

አዲሱ ዘመን ሲሞሸር አመት ሲቀመር በሬዲዮም ሆነ በቴሌቪዥን በሚቀርበው እንቁጣጣሽ በተሰኘ ዜማዋ ከፍተኛ ተወዳጅነት ማትረፍ ቻለችው ዘሪቱ ጌታውንም እናነሽሽ አበባ ፀሐያቱጣ የጉደል ጅረቱ ዳመናው ይግፈፍ ትሙቅ ምድሪቱ በማለት የመስከረም ፀሐይ መውጣትን ልዩ ጸዳል ያዋፋትን ጣመ ዘማሬ እንዲሁም የተፈጥሮና የሰውን የሐሳብ ስሜት ዑደት ያንጸባርቃሉ።

0: ተፈጥሯዊውን ከምናባዊው ግዕዙን ከመንፈሳዊ እያዋሃዱ በጥበብ አንደበታቸው እያዝናኑ የአዲስ ዓመትን ብስራት በሙዚቃ ይተርካሉ። በተለይ አርሶ አደሩ ወርሃ ክረምት አልቆ መስከረም ሲጠባ አዝርቱ ሁሉ ለምልሞ ተስፋው ፍሬ የሚሰጥበት ወቅት ነው። ሐምሌ ነሐሴ አልቆ መስከረም ሲገባ አቤት ማስደሰቱ! ቡቃያው አበባ እሰየ መስራጭ ጠባል መስከረም አገር ሰላም ሊሆን ደስ ይበላት ዓለም በማለት ዝነኛው አያሌው መስፍን አዚሟል። በእርግጥ ቆየት ያሉ ሙዚቃዎችን ስንመለከት በዋናነት የተፈጥሮና የሰብአዊ ፍጥሮች ቁርኝት ላይ መዝኖ ናቸው። ከተፈጥሮ ጋር ጥብቅ ግንኙነትና ቁርኝት ያለው አርሶ አደሩ በመሆኑ መስከረም ወር የልፋት ዋጋውን የአዝርቱን ብሩህ ተስፋ የሚመለከትበት ወቅት ነው። መስከረም ጥላሁን ገሰሰ በአንድ ዜማው ላይ አዝርቶች በሙሉ አረንጓዴ መስለው እጅ መንሳት ጀመሩ ፍጥረትን እንደሰው ገበሬው እያየ ደስ ብሎት ይስቃል ያዝመራውን መድረስ በተስፋ ይጠብቃል።
1: አዝርቶች በሙሉ

አሊያባ በበጋም ይሁን በክረምት ተሰውሮ ቆይቶ ለይታና ለድምቀት የሚበቃው በዚሁ በአዲስ ዓመት መባቻ ነው። ለዚህ ሳይሆን አይቀርም እነዘሪቱ ጌታውንና አስራ አለቃ ገዛይ ደስታ እንዲሁም ሌሎችም አዲያባን በአዲስ ዓመት መባቻ ሙዚቃቸው በሚስረቀረቅ ጣዕመ ዜማ የሚወድሱት። የታላቁ አርቲስት የክቡር ዶክተር ተስፋ በበድርሰት የሆነው የዘሪቱ ጌታውን ዘመናዊ ሽሬ ዘፈን የሰው ስሜትን የመቆጣጠር አቅም ያለው በመሆኑ ዓመት በተቀያየረ ቁጥር እሷን አለማስታወስ ይከብዳል። እንቁጣጣሽ እንኳን መጣሽ፣ በአበቦች መሃል እንምነሽነሽ፣ በፀሐይ ሙቀት ሲፈካ አበባ፣ ምድር አማረች መስከረም ጠባ በማለት አበቦች በዘመን መለወጫ ጊዜ ልዩ ሐሴትን የመጫር አቅም እንዳላቸው አገልጥናለች። አስራ አለቃ ገዛይ ደስታም በዚሁ ጉዳይ ላይ አበቦች አብበው ፈክተው የሚታዩት ምድር አሸብርቃ የምታጌጥበት ባለበት ወቅት፣ ጥላውን ገሰሰ ደግሞ አተኩሮ ሳይውጥ በስሜት ተመስጠው ተራሮች በሙሉ በአደይ አበባ ጌጠው በማለት የእንቁጣጣሽ ምድር አደይ አበቦች በውበታቸው አስውበውና አስጌጠው በናፍቆት ይጠባበቃሉ። የመባቻው ድምቀት በመሆንም ለዘመን መለወጫ ውበት እንደሚሰጡት በሙዚቃቸው ያስታውሱናል። ተፈጥሮን ከሰብአዊ ፍጥሩ እያዋሃዱ የህብረተሰቡን ስሜት በሚስረቀረቅ ድምፃቸው እየኮረኮሩ የዘመን ዑደትን እንድንናፍቅና ሁሌም በአዲስ መንፈስ እንድንጠብቅ ያደርጉናል። ሰው ሰርቶ የሚከብርበት፣ ዘርቶ የሚያጭድበትና ወልዶ የሚሰምበት እንዲሁም ደምቆ የሚያብብበት ዘመን እንዲሆን መልእክት የሚተላለፍበትና መልካም ምኞት የሚገለጽበት አንዱ የጥበብ ዘርፍ ነው፣ በተለይ ሙዚቃ። አዲስ ዘመንና ዘፈን ከደጀኔ በቀለና ሪፖርተር ጋዜጣ ለንባብ ካበቃው ጽሑፍ የተወሰደ ለፕሮግራሙ ሲባል ማሻሻያ ያደረጉበታል። እንቅፋት ሬዲዮ ወዝ

ተሰጠ በውልማቱ ናው ባንኮራ ለገፈቱ አረቄ ዳቦ ሁላክፋይ ያቁን ይዞ ወዳጅ ደስ

0: ቻልሲ በቃ ዋን ቪ ዋን ከበረኛ ጋር
1: ከበረኛ ጋር ትክክል። እንደዚህ አይነት አጋጣሚ ነበረ። የዞሊስም እንግዲህ አሁን ዛሬ አሁን ደግሞ ማን ሊተቸዋል? ማንም ነው ሊባል የሚችለው። አንድ ጨዋታ ቪላ ማቲካሽ ነበር፣ እዚኛው ላይ ፔድሮ ኔቶ ተከላካይም አይደለም ይገባኛል፣ ግን ደግሞ በደንብ ምቾት ነበረው። እሱ ብቻ አይደለም፣ ከእሱ በቀኝ በኩል የነበረው ጆሽ አቺምፖንግንም እንደዚሁ በጣም ምንድነው መከራቸውን ሲያሳያቸው ነበረ። ይሄ ጥራት አንዳንድ ነገሮች ከወጣትነት ጋር የተገናኙ ነገሮች አሉት፣ ግን ደግሞ ለቡድኑ እንቅስቃሴ በተለይም ጌሙ እንደጀመረ ይሄ እስከ 12ኛው ወይም ኦፍሳይድ እስከሚባለው ድረስ አይቶ ከሆነ ሴ ነው የአርሰናል ማጥቃት ኦልሞስት 76% የነበረው በግራ በኩል ነበር። ይሄ የሳካ የኦደጋርድ የቲምበር መስመር ላይ ነበረ። ከዛ በኋላ ግን ቡድኑ ባላንስ ያደረገበት ለዛ ደግሞ የዞሊስ እንቅስቃሴ ራሱን ነፃ የሚያደርግበት ፖዚሽኒንጉ ጥሩ ነው። ሴ ነው እንግዲህ በዚህ በተለይም የቪላውን ጨዋታ ካወጣ ነው በኮቨንትሪው ጨዋታም በሲቲ የመጀመሪያ ጨዋታም የኤፌ ኮሚኒቲ ሽልዱ ላይ እዚኛውም ላይ ከተመለከት ነው ራሱን ነፃ የሚያደርግበት አንድ ኳስ አስተውለ ከሆነ ሁሴኑ ቤን ዋይት ከጀርባ ነበር ያገኘው ኳሱን በጥልቀት ወደ መሀል ገብቶ ኳሱን አንስቶለት ነበር እና ራሱን ወደ ግብ የሚያመቻችበትም ሁኔታ የዞሊስ በጣም ጥሩ ሆኖ የተመለከትንበት እንቅስቃሴ ይመስላል። እንግዲህ በአጠቃላይ የቼልሲ ማጥቃት አማካኙ ከአጥቂው ጋር የተከፈለበት በቃ ምንም ዴሊቨሪ ስላልነበራቸው የፊት መስመር ተጫዋቾቹ ምንም ነገር ያልፈየዱበት፣ ሮጀርስ ከግቡ ውጪ ያደረገ የተለየው ነገር ምንድን ነው? አንድ አጋጣሚ ላይ በተመሳሳይ ሙከራ ያደረገበትና የወጣበት አጋጣሚ ነው እንጂ የተለየ እንቅስቃሴን በቼልሲ በኩል አልተ እነ ኮል ፓልመር በጣም በጥልቀት ወደ ማለ ቡድኑ የግብ ዕድል መፍጠር ስላቃተው ከቦታው ወደኋላ በጣም ሸሽቶ ብዙ ጊዜ እንደውም ከተመለከት ከሮሜዮ ላቪያ አጠገብ ሁሉ እንመለከተው ነበረ። ይሄ ኳስ ለማደራጀት የሚደረግ ጥረት ግን በአርሰናል አማካኞች በተለይም የስኬሊ ብቃት በጣም የተለየ ነበር። እስኬሊ ይሄን ቦታ የሚያስነካ አይመስለኝም። ሙሴ ነው እዚህ ላይ ሀሳብ ልታነሳበት ትችላለህ። አንተም
0: ጥሩ አልነበረም፣ ጥሩ አልነበረም፣
1: ጥሩ አይደለም። ግን አንዳንድ ይሄ
0: ጌሙን የሚያነገርብህ እኔ ያየሁት ነው የምልህ ዙቢሜንዲና ማነው ስፓኒሾች ሁለቱ ያኛው ማነው
1: ሜሪኖ
0: ሜሪኖ ሲገቡ ግን መሀል ላይ እንዴት ራቱ ማኔጅ አድርጉ በደንብ ስፓኒሽ ተች ይታያል። ገብቷል። ጌም ኮንትሮል በደንብ ታያለ።
1: እሱም ፈልጉም እንዳስባቸው
0: ማለት ብስለት አለ እዚህ ጋር። እዛ ጋር ብስለት የለም፣ እንትን ነው ስሜት አለ በጣም ብስለት። እነዚህ ጋር ግን ብስለት አለ።
1: ልዩነቱ ከኳስ ጋር ሲሆን እነዚህ የተሻለ ነገር ይኖራቸዋል። ከኳስ ውጪ ሲሆን ደግሞ በመከላከሉ ራሱም የፉልባክ ተጫዋች ስለነበር በደንብ ያንን ነገር ሊረዳቸው እንደሚችል ታያለህ። ግን እኔ ቅያሪው ላይ ጥያቄ አለኝ። የአሰልጣኝ ሻቢ አሎንሶ በተለይም ደግሞ ሁለቱን የቀኝ መስመር ተከላካዮች ተፈጥሯዊ የፉልባክ ተጫዋቾችን አማካኝ ቦታ ላይ ለመጠቀም የነበረው ጥረት ደግሞ ጥሩ ሊሆኑ ይችላሉ፣ ግን ከኳስ ጋር ያለ ነገር ለቦታው አዲስ ስለሆኑ ተደጋጋሚ ፓሶችን ወደ ፋይናል ሰርድ የማድረስ እንደዚህ አይነት ነገሮች ክፍተት ነበረባቸው። ይሄ ባክ ፓስ እና ደግሞ ሆሪዞንታል ለነሱ የሚመቻቸው የቀኝ እግር ተጫዋቾች ስለሆኑ በዚህ በፔድሮ ኔቶ በኩል ያለን እንቅስቃሴ የማፍጠን አይነት ነገር በችል የአሰልጣኙ ቴክኒክ ነው ምናምን አላቅም፣ ግን እንደዚህ አይነት ሚናን ወስደው ለመጫወት ጥረት ሲደረግ ነበር። ሮሜዮ ላቪያም ጨዋታው ላይ ጥሩ ስለነበር ይመስለኛል ሁሴኑ ሲወጣ የተቆጣ ወይም በመቀየሩ ደስተኛ ያልሆነው ያ ነገር ይመስለኛል። እና ተፈጥሯዊ አማካኙ እሱ ብቻ ሆኖ ግን እሱንም ቀይሮ ማስወጣቱ ብዙ ልክ አይመስለኝም።
0: ኦደጋርድም ደስተኛ ነበር ሲቀየር።
1: ኦደጋርድም ያው ጨዋታውን ለመጨረስ ካለ ፍላጎት ይመስላል። ይሄ ደግሞ
0: ሙዳቸውን ያቁታል። ገብተዋል። ለአንተ ለተመልካቹ ብቻ አይደለም እኮ ተጫዋቹ ሜዳ ውስጥ ያለው ተጫዋች ሙዱን ያውቀዋል። ሙዲ መሆኑ ውስጥ የሚሰጠውን አንዳንዴ ፊትነስህ እላይ ጫፍ ይደርስና ራስን እንዲህ ዛሬ ጥሩ ነው የምትልበት ጊዜ አለ ኳስ ተጫዋች ስትሆን እና ያኔ እንደዛ ሙዱ ስትሆን ሙዲ ሪትሙ ስትሆን ሲነቅልህ አሰልጣኙ
1: የሆነ ፍራስትሬሽን ሪያክሽን ውስጥ ትገባለህ። ያንን ነገር የተመለከትን ይመስላል። ግን ኤስቴቫው ገብቶ ያደረገው ሙከራ እና ፔድሮ ኔቶ መቶት ቋሚውን መጥቶ የወጣው ኳስ ካልሆነ በስተቀር በቼልሲ በኩል የተለ

0: የሚነሳው የረባ ነገር አልነበረም፣ ግን ጨዋታው ላይ ለመታገር የነበራቸው እንቅስቃሴ አሁንም ቡድኑ ይሄ ባክላይኑ በጣም ጥያቄ እንዳለበት የሚያሳይና ያልተሰራ እንደሆነ የሚያሳይ አንድ ኳስ አይተዋል። ቪክቶር ዮኬሬሽ በጣም ተደነባብረው ኳሱ ራሱን ላኳም ተደነባብረው ኳሱን ያወጣበት ሁኔታና ላኳ ቡድኑን እንዲረዳ እንዲያረጋጋ ነው የመጣው። ግን እሱም ደግሞ እንደዚህ ችግር ባለበት ሰዓት አንድ ጨዋታውን ይገባኛል፣ ግን የመረጋጋት ክፍተት እንዳለበት ብዙ ሌቫይ ኮልዊል ከአንዳንድ እንቅስቃሴ ላይ ጥሩ ስላልነበረ ተጠባባቂ ያደረገው ይመስላል። ግን የፎፋናም ሁኔታ ለቡድኑ ከሚሰጠው ግልጋሎት የበለጠ ይሄ አንዳንድ የሚሰራቸው ፋውሎች ምናምን ናቸው የሚጎሉት እና እዛ ቦታ ላይ የእሱም ወደ ተጠባባቂ ወንበር የመውረድ አይነት ነገር ሊኖር ይችላል። የሌቫይ ኮልዊል አለመኖር ነው ቡድኑ በመከላከሉ እንዳይረጋጋ ያደረገው። እሱ ብቻ አይደለም፣ ራሱ 7 ግብ ደርሷል አይደለ ቼልሲ የተቆጠረበት እስካሁን እንዴት የጭንቅ ጉዞ ላይ እንዳሉ የሚያሳይ ይመስላል። ግን ባክላይኑ ሲስተካከል እና አማካኝ ክፍል ላይ በጣም ካይሴዶንና ኤንዞን ሚስ ያደረገ ይመስላል። ይሄ ቡድን ኳስ ኮንትሮል ሊያደርግ የሚችል ጨዋታ ሊቆጣጠር ዲክቴት ሊያደርግ የሚችል ተጫዋች አሁንም ይፈልጋል። ላቪያ ጥሩ ተጫዋች ቢሆንም ግን ረዳት ይፈልጓል የሚለውን ነገር ለማንሳት ሙሴ ነው ሰፋ ያለ ነገር ወይም ደቂቃ ይሻለው። አንተ ደግሞ ሀሳቦችን
1: እኔ እንግዲህ ጨዋታው ገና የምልህ የ77 ሰከንድ እድሜ ውስጥ ነው እንግዲህ ቼልሲ ያው በሮጀርስ አማካኝነት ቀድሞ ያገባው ማንም ያልጠበቀው ጎል ነው። ምክንያቱም ኦን ታርጌት የማይመታበት ቲም በዚህ ሰከንድ ውስጥ ጎል ማስተናገዱ አስገራሚ ያልተጠበቀ ክስተት ነው። ማንም አይጠብቀውም። በተለይ ቼልሲ በጊዜ ጎል አዌ ላይ ማስቆጠሩ ደግሞ ደጋፊውንና ጌሙን ለመቆጣጠር ጥሩ ድል ፈጥሮለታል። በጠዋቱ ማግባት ያስደነግጣል። ኤምቤትም እኮ ጸጥ ብሏል ጎሉ እንደገና ያልጠበቀው በመሆኑ። በተቃራኒው ግን ነው ያየው ይሄንን የጎል አድቫንቴጅ ለመጠቀም አላሳዩም፣ ፍላጎት አላሳዩም። ቼልሲዎች ጎሉን አገቡ፣ ከዛ በኋላ በቃ ጠፉ። በተቃራኒው ነብር የነበረው ጎል የገባበት አርሰናል ነበረ እና በመጀመሪያ 30 ደቂቃ ውስጥ ራሱ ስታቱን ስትመለከት ፋይናል ሰርድ ላይ 51-35 ነበር ቼልሲ 35 ያኛው 51። አርሰናል ፔናልቲ ቦክስ ውስጥ 21 ጊዜ የቼልሲ ቦክስ ውስጥ ተች ሲያደርግ ቼልሲ 10 ነው የነካው። ኤክስጂው 1.09 ነው የአርሰናል፣ የዛኛው 0.09 ነው። በጣም የሞተን ኤክስጂው እና አራት ቢግ ቻንስ አርሰናል ሲፈጠር ቼልሲ ምንም አልፈጠረም። እንግዲህ ጎሉን አገባ በቃ ከዛ በኋላ ጠፋ እና በዚህ ውስጥ እንግዲህ በተለይ በግርግር ውስጥ ካላፊዮሪም ያው አስቆጥሮ ነበር ተሻረ። በአጠቃላይ አርሰናል በሁሉ ረገድ በልጦ ነው ጫና በመፍጠር የቀጠለው እና ሀቨርስ እንግዲህ እንዳልከው 25ኛው ደቂቃ ላይ ጎል ማስቆጠር ችሏል። የሀቨርስ የግል ብቃት አድናቆት ይሰጠዋል። ማለት ኳሱን የመታበት ምልህ መወሰኑ ምናምን፣ ግን እንዳልከው ጎልኪፐሩ ማርቲኔዝ መሬት ለመሬት ነው አንደኛ የመጣበት፣ ሁለተኛ የመጀመሪያው ፖስት ላይ የመጀመሪያው ብረት ላይ የተወተበት፣ ሶስተኛ ለኳ እግር መሃል ነው ያለፈ ኳ እሱ ነው። ብዙ ጊዜ በተከላካይ እግር መሃል የሚያልፍ ኳስ በረኛን ያዘናጋል፣ በጣም ያዘናጋል። እና ያቺ ጎል ገብታ 1-1 ሆኑ። እንግዲህ ምንም ጥርጥር የለውም 45 ደቂቃ ላይ አርሰናል የበላይ ነበር። ቁጥሮቹም ይህን ነው የሚያሳብቁት። ቦል ፖዚሽን 58% ነበረው። ኤክስጂው 1.21-0.12 ነበር። ቢግ ቻንስ 4-0 ብያለው። ፋይናል ሰርድ 97-52 ነበሩ። ፔናልቲ ቦክስ ውስጥ 26-13 ነበሩ። ኦልሞስት ግማሽ ማለት እና በዚህ ፈርስት ላይ በተለይ አርሰናል ጥቃቱን ያበዛ የነበረው በግራ መስመር በኩል ነበር። በእነንትና በኩል በሶሊስ በኩል 51% በግራ 28% በመሃል 21% በቀኝ ነበር። በጣም በዚህ በግራ መስመር ላይ ያሉት ደግሞ ማን ነው? ክሪስቶስ ሶሊስ፣ ካላፊዮሪ እና ሉዊስ ኬሊ ናቸው። በተለይ ላቴራል ያሉት ሁለቱ ክሪስቶፍ ሶሊስ እና ካላፊዮሪ ናቸው። ነው ላለፉት በርካታ ዓመታት የአርሰናል ጥቃት በቀኝ መስመር ነበር እንደማለት። በተለይ ስታርቦይ፣ ሳካ፣ ዋይት፣ ኦድጋርድ እነዚህ ሶስቱ ነበረ እና ሳካ ላይ ጫና በጣም ይበዛ ነበር። አሁን ግን ሙሉ ሙሉ ይሄ ተለውጧል እና በሳካ በኩል ጫና በጣም ተቀንሷል። ይሄ ለሳካ አድቫንቴጅ ነው። አንደኛ ጉልበት እንዳወጣ ያደረገዋል፣ ኢኮኖሚካል ፉትቦል እንዲጫወት ያደርጋል። ሁለተኛ የሚያገኛቸውን ኳሶችንም በጉልበት በመጫወት ኤፌክቲቭ ማድረግ ይችላል። ገብቷል። ይሄ ለሱ አድቫንቴጅ ነው እና ታዲያ በዚህ የግራ ጥቃት ዋናው ኮደ ዋና ተዋናይ ደግሞ ይሄ ሶሊስ እና ካላ ፌር ናቸው እያለ ሁለቱ ካላ ሙሉ ጤኛ ከሆነ በቃ ፍሬሽ ነው፣ በደንብ ይታያል። እሱ የኳስ ችግር የለበትም። ጭራሽ አሁን ኦልሞስት አጥቂ ነው፣ አጥቂም ሆኗል ማለት እችላለሁ። ፊት ላይ ነው የምታየው፣ ፋይናል ሰርድ ላይ ወይ ደግሞ ሀፍ ስፔሱ ላይ አካባቢ ነው የምታየው። እና ይሄ አግሬሲቭ የሆነ አንቲሲፔሽን ኳሊቲው ብሶበታል ማለት እችላለሁ። በጣም የሚመቸን የእሱ እሱ ነው። አንቲሲፔሽኑ በጣም አግሬሲቭ ነው፣ በቃ የማጠብቀው ነገር ነው። እና አሁን በዚህ ሊግ በማን ነው በዚህ በተጀመረው ዓመት ይሄ ብሶበታል ማለት እችላለሁ። በደንብ ይታያል ፍሬሽነቱ ምናምን እና ላይን ምልህ እንትን አይደክመውም፣ መስመር ያልፋል፣ ላይን ያልፋል እና በጣም ጥሩ ነው። ከሱ በፊት ያለው ግን የግሪካዊ ክሪስቶስ ሶሊስ ግን በደንብ መነገር ያለበት ተጫዋች ነው፣ ማዋራት አለበት። ይቅርታ አድርግልኝ። የቤልጅየም ስታቱን ስመለከተው ላስት ሲዝን 17 ጎል አስቆጥሯል፣ ሁለተኛ ጎል አግቢ ነው። 23 አሲስት አድርጓል፣ አንደኛ ነው። ጎልና አሲስት አጠቃላይ 40 አድርጓል፣ አንደኛ ነው። ሹትና ቻንስ በመፍጠር 258 ሹትና ቻንስ ክሬት አድርጓል፣ በድምር አንደኛ ነው። እና ኦፍኮርስ የቤልጅየም ሊግ ጠንካራ አይደለም ብለን ልንጠራ እንችላለን፣ ግን በዚያ ያሉ ተጫዋቾች ሌቭል ግን ዝቅ ያለ መሆኑን ይታወቃል። ግን አሁን ኳሊቲው ግን ላይ አድ የሚያደርገው አሁን አርሰናል ያሉ ተጫዋቾች ዙሪያው ኳሊቲ ተጫዋቾች ናቸው ያሉት። ለምሳሌ ዴዚሬ ዱዌን ውሰደው፣ የፓሪስ ሰንጀርመን ዴዚሬ ዱዌ በፓሪስ ሰንጀርመን እና በሬን ውስጥ አንድ አይደለም። ሬን ውስጥ በ2023 አንድ ጎል ነው ያስቆጠረው። አሁን ግን ፓሪስ ሰንጀርመን ውስጥ በ2024 13 ጎል ነው ያስቆጠረው። እሱ ብቻ አይደለም፣ አጠቃላይ ሞቢሊቲው ተለውጧል። ኳሊቲው ያለውን ኳሊቲ ለማውጣት እነ ዴምቤሌና ዙሪያ ያሉት ተጫዋቾች ያለውን ኳሊቲ እንዲያወጣ በደንብ ያመቻችሁለት እና የክሪስቶስ ሶሊስን ጉዳይ ይሄ ነው። አሁን ለምሳሌ ቅድም አንስታል ቪላ ፓርክ ላይ ደብዘ ስላለ የፕሪሚየር ሊጉን ፔስ አልቻለ ምናምን ሳምንቱ ሙሉ ሲወራ ነበር። ምል ፋኑ ያወራ ችግር አይደንቀኝ፣ ሚዲያው ግን እንዲህ ነው ኳሊቲ የማይመለከተ ነው። አሁን ዛሬ ኦድጋርድ ነው ኮከብ የተባለው አይደል? ማን ኦፍ ዘ ማች የተባለው። ለእኔ ግን ሶሊስ ነው። ይሄ ግሪካዊ ልጅ ነው ለእኔ ኮከብ የነበረው። 4 ቻንስ ክሬት አድርጓል በዘጠና ደቂቃ ውስጥ አንደኛ ነው። ሁለተኛ 7.1 ኪሎ ሜትር ነው ማይልስ ወይም ደግሞ 11.26 ኪሎ ሜትር ነው ዲስታንስ ከቨር ያደርገው። ከነበሩት ተጫዋቾች ሜዳ ላይ ከነበሩት 20 ምናምን ተጫዋቾች አንደኛ ነው። የምትጠብቀው አንተ ሃቨርትስ ራይስ ምናምን ብለህ ነው፣ ካሴዶ እንኳን የለም እንደዚህ የማል ተጫዋቾች ነው የምጠብቀው። ግን እሱ 11.26 ኪሎ ሜትር በመሸፈን አንደኛ ነው እና በዚህ ላይ አንድ አሲስት አድርጓል። አንድ ከአሲስት አሲስት በፊት አድርጎ ሁለቱ ጎል ላይ ፓርቲሲፔሽን ነው ከፍ ያለ ነው። 54 ተች አድርጓል። 3 ፔናልቲ ቦክስ ውስጥ ፓስ አድርጓል። 3 ላይን ብሬክ ፓስ አድርጓል። ድዋ ላይ ከስድስቱን አምስቱን አሸንፏል። በጣም ይገርማል። ከስድስቱ አምስቱን ድዋ ላይ አሸንፏል። 3 ፋውል ተደርጓል። 3 ፋውል ተሰርቶበታል እና የግድ የተጫዋች
0: ካቀበላቸው 43 ፓሶች 37ቱ ለታሰበላቸው ዓላማ የደረሱ ናቸው።
1: አዎ፣ ስለዚህ ይሄ ተጫዋች ፊውቸሪቱ ብራይት እንደሆነ ይታያል። አሁን ቅድም ያልኩ ነድዌ ከካቫራሲ ፕሬዚዳንት ታስቦ የት ነው ራሽያ ምናምን በነበረበት ሰዓት እኮ ማንም አያውቁም። በናፖሊ ላይ መቶ ብልጭ አለ፣ ፔጅ ውስጥ ግን ነገሰ አይደለም ስተመለከተው እና ይሄ ምን ያህል ተጫዋቹ ዙሪያ ሲኖር ምን ያህል ይሄም ልጅ እኔ ፊት ለፊቱ ትልቅ ጉዳት ከጉዳት ያድነው የምንድን ነው ያትርፈው እንጂ ኦፍኮርስ አርቲስት አይደለም ልጁ። አርቲስት ይሄ አርቲስቲክ ነገር የለውም፣ ግን ዋን ቪ ዋን ላይም ድሪብል ላይ ብዙም አይደለም እንደ ሳካ። አሁን ሳካ ዋን ቪ ዋን ላይ ብዙ ድሪብለር እኮ አይደለም። እንትና እኮ ይበልጠዋል። ያ ማን ነው ማድዌኬ እኮ ጎበዝ ነው ዋን ቪ ዋን ላይ ለማስቸገር። ግን የዚህ ልጅ ጉዳይ የዚህ ልጅ ኳሊቲ ምንድን ነው? በጣም ሲበዛ ፈጣን የሆነ ኢንፎርሜሽን አወሳሰዱ፣ በጣም ሲበዛ ጌሙን ቶሎ የመረዳት አቅም አለው ይሄ ልጅ ሶሊስ። እና በዚህ ላይ ጌሙን አይቶ ውሳኔ ለመውሰድ ደግሞ ፐርፌክሽኑ ደግሞ ቤስት ነው። አይቶ ከሆነ ከዚህ ከመስመር ላይ ወደ ፔናልቲ ቦክስ አርክ ላይ የሚልካቸው ኳሶች ሁሌ አደጋ ላይ አላቸው። ላለፉት 3 ከሲቲ ጀምረ ማለት ነው አደጋዎች አደጋ ፈጣሪዎች ናቸው እና እንዳልኩ ከጉዳት ያደቀው ነው። ስታርቲንግ ላይን አፑ የእርሱ ነው። በቃ ምንም ያለፈው ሳምንት የቪላ ጨዋታ ዕለት ቲሙ ጠቅላላ ነው ጥሩ አልነበረም። እሱ ይቻል ነበረም ጥሩ አልነበረም። አዘ ቲምም ጥሩ አልነበረም። ያው ስነ ልቦና ነበረው። ቪላ ፓርክ ላይ ስትሄድ አንድ ችግር አለ። ሁለተኛ ቪላ ፓርክ ብራይተን አራት ለባዶ ተሸንፎ ስለነበረ አስቶን ቪላ አርሰናል ሁለቱ ጨዋታ ላይ በጣም ጥሩ ስለነበር ስንት ያገባል ተብሎ ነበር ታስቦ ነበረው። እግር ኳስ ደግሞ እንደዚህ አንደርዶግ ሆነ ስትቀርብ ጠንካራ ነው። አስቶን ቪላ ጠንካራ ሆኖ ነው የቀረበው። ገብተዋል እና በጣም ጥሩ ነበር ለማለት ነው። እና በአንጻሩም ግን ቼልሲ በመጀመሪያ ፈርስት ሀፍ ላይ ያየሁት ነገር ምንድን ነው ካልከኝ፣ አንደኛ ሰሞኑን ትልቁ ዜና የነበረው ትሬኒንግ አሰራሩ የራግቢ ኳስ ሲያሰራ ነበረ። ጉልበት የአርሰናል ተጫዋቾች አግሬሲቮች ናቸው፣ ጉልበት ስላላቸው እነሱን እንዴት ፕሮቴክት እናድርግ የሚል ሀሳብ ይዞ መምጣቱ ሲወራ ነበር። ሌላ ሁለተኛ ያየሁት ይሄ ብቻ አይደለም፣ ፔናልቲ የአርሰናል ተከላካይ ጠንካራ መሆኑ ስለተረዱ ከፔናልቲ ቦክስ ውጭ ይመቱ ነበር። በብዛት ይመቱ ነበር። ለምሳሌ አንድ ሳት ስሰጥ ፈርስት ሀፍ ላይ አርሰናል 10 ሹት ሲያደርግ 9ኙን ፔናልቲ ቦክስ ውስጥ ነው ሹት ያደረገው። በቼልሲ ፔናልቲ ቦክስ 9 ሹት፣ አንድ ሹት ብቻ ነው ከፔናልቲ ውጭ ሹት ያደረገው። በአንጻሩም ቼልሲ ፈርስት ሀፍ ላይ 6 ሹት ነው ያደረገው። ከስድስቱ አራቱ ከቦክስ ውጭ ናቸው፣ ሁለቱ ብቻ ናቸው ቦክስ ውስጥ የተመቱት። ይሄ የሆነ የቼልሲው አሰልጣኝ የሆነ ቀድሞ የመሸነፍ ነገር ነበረው ማለት ትችላለህ። ይሄ የአርሰናልን ጠንካራ ጎን ላይ ነው ሊሲሰራ የነበረው። ወደ ሪያክቲቭ የራሱን አይደለም ገብቷል፣ ይዞ የመጣው ገብቷል። እና እንደዛ ነው። ሰከንድ ሀፍ ያው አርሰናል በአብዛኛው ጥሩ ነበር። ሁለተኛ ጎልም በግሩም ሁኔታ ነው ያገባው። ቅድም እንዳልከው የሀቨርትዝ በተለይ ፎፋና እንዴት በሰውነቱ ብቻ እንትን ያለው ግን ከዛ ግን ጨዋታ በፊት ግን ካላፊዮሪ ለሶሊስ ነው የሰጠው። ሶሊስ እንደለመደው እዛ ጨርቅ ውስጥ ነው የላካት፣ እዛ ጨርቅ ውስጥ ነው ኳስ የላከው። እና አይቀርም አሁን ቀጣይ ፕሪሚየር ሊግ ጨዋታዎች፣ ቀጣይ ስለ አርሰናል የሚገጥሙት ቡድኖች ይሄ ልጅ ኳስ ሲይዝ አርክ ላይ ሲሪየስሊ አለርት ሆኖ እንደሚጠብቁ እርግጠኛ ነኝ፣ እኔ እርግጠኛ ነኝ። እና እሱን ያየሁት ነው ምንና ሲቲ ላይም ይሄን ነገር ምልህ ተመልክተናል። የኦድጋርድን ጎል ቅድም እንዳልኩ፣ ከዚህ በኋላ ግን በየተራው ጌሙን ለመቆጣጠር ቼልሲም በተወሰነ መልኩ ጌሙን በእጁ ሲያስገባ ነበር። በተለይ ልጆቹን ከቀየረ በኋላ ኤነርጂ ይዞ ከመጣ በኋላ ግን መጨረሻ ላይ አርሰናል ሁላ ድል አድርጎ ወጣ። እሳቱን ስትመለከት ኤክስጂው አርሰናል 2.11 ነው፣ ቼልሲ 0.35 ነው። በጣም የሞተ ነው፣ ደካማ ኤክስጂ ነው በጣም። አሁንም አርሰናል ዲፌንሱ ምን ያህል ጠንካራ መሆኑን ያሳያል። 4 ቢግ ቻንስ ፈጥሯል አርሰናል፣ ያኛው ምንም አልፈጠረም። ፔናልቲ ቦክስ ውስጥ 45-25 ነው ያለቀው። ፋይናል ሰርድ ላይ 164-90 ነው፣ በጣም ሰፊ ቁጥር ነው። እና ይሄንን ነው ምልህ ጨዋታውን በተመለከተ።
0: እንግዲህ አሰልጣኙ ምን አይነት እርምት ይወስዳል? አሁንም መከላከል እንቅስቃሴው በጣም ከባድ ነው የአርሰናል። እንደውም አንዳንድ ቼልሲ ጥሩ እንደሚሆኑም ጥሩ እንደሚሆኑ ፍንጭ አሳይቷል። አሁንም አርሰናል በንግስና ላይ ነው የሚል ነገር ሳይ ነበር። አንዳንድ ርዕሶችን ስመለከት ነበረ። ደግሞ ቼልሲ ይሄ ከፍ ሊል እንደሚችል ብዙ ያነሳሉ። ግን መሰራት ያለባቸው ይሄ መከላከል እንቅስቃሴው አሁንም ከባድ እንደሆነ፣ አርሰናል አምና ዋንጫን ለማሸነፍ ነበረ ትግል ላይ የነበረው የዘንድሮ የውድድር ዓመት ግን ይላል የተመለከትኩትን መረጃ ሁሴ ነው፣ አርሰናል ኢንቪንሲብል ስለመሆን ሊያሰብ ይችላል በዚህ አጨዋወታቸው የሚል ነገር አለ። እና ብዙም ይሄ ቼልሲ በአንድ የውድድር ዓመት 15 ግብ ብቻ የተቆጠረበት በጣም ከባድ ነው። ይህንን ታሪክ ለመስበር ወይም ወደ ራሳቸው ወይም 15 ብቻ ተቆጥሮባቸው ወይ ለመጋራት ወይም 14 13 ብቻ ተቆጥሮባቸው ባለ ሪከርድ ለመሆን ከባድ ነው። ግን ይህ አይነት መንገድ ይዘው እየተጓዙ እንዳለ ጥንካሬው በሚገባ አርሰናል ጋር እንዳለ አሁን በአርቴታ በኩል እየተመለከትን፣ የቆመ ኳስ መንገዳቸው ግን በጣም መነሳት ያለበት ይመስላል። በየጨዋታው ሰርፕራይዝ ነው የሚያደርጓቸው። በቃ እኔ በጣም ሌሎቹ የቆመ ኳስ አሰልጣኝ ያላቸው ግን የአርሰናሉ አሰልጣኝ ላይ ፍጹም የሚደርሱ አይመስለኝም። ሙሴ ነው ያለው ዝግጅት እጅግ የተለየ ሆኖ ነው የምንመለከተው። እና በየእንቅስቃሴ አሁን ደግሞ ያኔ በየጨዋታው አንድ ነገር ነበር ምተው ወይ ከኋላ አንድ ላይ ስብስብ ብለው ከዛ ግር ብሎ የመግባት ነገር ምናምን አለ። አሁን ግን አንድ የቆመ ኳስ ሲመታ የሆነ ቴክኒክ ይጠቀማሉ፣ ሌላ ቀጣይ የቆመ ኳስ ሲያገኙ ደግሞ ሌላ የተለየ ነው። ያኛውን መጀመሪያ ያደረጉት ነገር
1: ማለት አትሌቲኮች ናቸው፣ ረጃጅሞች ናቸው አብዛኞቹ። አስቦ አሁን ኮንሳ መጣ፣ እሱም ረጅም ነው እንዴ። ዙሜንዲ እኮ አንተ ቅድም ሳይ በጣም ረጅም ነው፣ ግን እነሱ ማላጭ ነው ይመስል
0: እነሱ ማላጭ
1: ነው፣ ረጅም እኮ ነው መጣ፣ ግን እነሱ ማልገ

0: አርጎ ትክክለኛ መድኃኒት ሰጥቶ ዙሩን ጧጧት ዙሩን ማታ እየመጣ ጎብኝቶ ላዳነ ሐኪም እንዴት ማመስገን ያቀተናል? ብዙ ጊዜ ግን ያለመደ ነው። በቃ ገባን ወደ ቤታችን
1: በቃ
0: አለቀ። አዎ ስራውን እየሰራ ይመስለናል።
1: በትክክል አንዳንድ ጊዜ በጣም መለመድ ያለባቸው ባህሎች እየመጡ ይመስለኛል። አሁን ላይ አመስጋኝ መሆን አንደበተ ርቱዕ መሆን ቀጣይ ህይወታችንን አንድ እርምጃ እንድንራመደው የራሱ የሆነ መንገድ አለው። አይደለም የሰው ልጅ በቃ ሰው ታመመ እኛ ውጫ አካላቻችንን የምናየው እኮ ውስጡ የቱ ጋር እንደተጎዳ ምኑ ምን እንደደረሰበት የምናውቀው ነገር የለም። ስለዚህ አሁን የተያዘ ሰው በሐኪም እጅ ነው ያለው እና ገና ሐኪም ቤት ሲደርስ ሪሊፍ የሚሰማው ሰው እኮ አለ። በቃ ዶክተሩ እንዲህ አንገቱ ጋር የመተንፈሻ መሳሪያውን ይዞ ጋውኑን ለብሶ ነጭ ጋውኑን ለብሶ ሲያልፍ ሲመለከቱ የሆስፒታሉ ሽታ በራሱ ሂል እንዲያደርጉ የሚያደርጋቸው ሰዎች አሉ። ከዛ ባለፈ ደግሞ በጣም እዛ ሐኪም ቤት ውስጥ ተኝተው ረጅም ጊዜ መከታተል ያለባቸው ደግሞ ህመሞች ደግሞ አሉ፣ መቆየት ያለባቸው ህመሞች አሉ። ስለዚህ ጠዋት እየመጡ እያዩቸው፣ ማታ እየመጡ እያዩቸው፣ አንዳንድ ሐኪሞች ደግሞ ቁጭ ብለው ከህክምናው ኬዝ የተለየ ታሪክ ደግሞ ያወራሉ። በቃ ውጪ ላይ ስላለው ደስ ስለሚሉ ነገሮች ያወራሉ። የሰውየው ሰውነት በትክክል ሂል ሲያደርግ ሲድን እንዲሰማውም ጭምርን የሚያደርጉ ሐኪሞች አሉ። ይህንን ላደረጉልን ሐኪሞች ነፍሳችን በእጃቸው በቃ የጤናችን በእጃቸው ለተውንላቸው ሐኪሞች በጣም ብዙ እንቅልፋቸውን የሚያጧሉ። በተለይ በኮሮና ታይም እኮ የምናስታውሰው በጣም በርካታ ታሪኮች ነበሩ። የህክምና ባለሙያዎች ራሳቸውን ህይወት ሪስክ ላይ አስቀምጠው አደጋ ላይ አስቀምጠው እነዛ ዶክተሮች ቤተሰቦች አሏቸው፣ ልጆች አሏቸው፣ ግን ጓንቱን ከእጃቸው ሲያወጡት የተቀቀለ እጃቸው ምክንያቱም ረጅም ሰዓት ጓንት አድርገው ረጅም ሰዓት ጫማ አድርገው ሩጫ ላይ ናቸው። የመተንፈሻ መሳሪያዎቻቸውን ይዘው ለሊት በዛ በኩል ሲሮጡ ይሄኛው ታካሚ ደም እየፈሰሰው ድንገተኛ ሆኖ ሲመጣ ያን የሰውን ነፍስ ለማዳን ነፍስ እንዳትወጣ በገመድ ይዘው የሚታገሉ ሐኪሞችን አመሰግናለሁኝ። አንተ ለዚህ አብቅተኸኛል፣ ድነን ወደ ቤታችን ስንመለስ አበባ ይዘን ብንሄድ አመሰግናለሁኝ ብንለው ምርቃት በቃ ለሰው በጣም እኮ ትልቅ ነገር ነው።
0: በጣም
1: መባረክ መቻል በጣም ደስ የሚል ነገር ነው እና ግሬትፉል መሆን አለብን። ለአንዳንድ ነገሮች አመስጋኝ መሆን አለብን። ውለታ ላለብን ሰዎች አመስጋኝ መሆን መልካም።
0: አመስጋኝ አመስጋኝ፣ በተለይ ደግሞ ህይወታችንን መልሰው ለሚሰጡን ከፈጣሪ በታች ከመድኃኒዓለም ቀጥሎ ህይወታችንን መልሰው ለሚሰጡን እነኚህ ጀግኖች ሐኪሞች። ቤዛ ቅድም በደንብ ነው የገለሽው፣ ብዙ ጓንቱ ግላቭ ሲያወልቁ ቅቅል ያለ ይሄ የበረኛ ጓንት አይደለም የሚያደርግ ያደረጉት ገብቶሻል። ኳስ ለማዳን 90 ደቂቃ አውጥቶ የሚጣል አይደለም። እጃቸው ላይ ላስቲኩ አብሮ እየተጣበቀ አሻራቸውን ያጠፋ እታም ያለሽ ቤዛ፣ የሰውነት ቅርጻቸው ሁሉ እኮ ይበላሻል። በተለይ በሰርጀሪ ላይ 4 ሰዓት 5 ሰዓት ጎብጠሽ ነው እያንዳንዱ አይንሽ እዛ ላይ ተተክሎ ነው። አንድ ውስብስብ ነው እኮ የሰው ልጅ ውስጡ ያለው ስሮች፣ አንዱን ብትበጥሽው ደም አቆም አቅቶት ህይወት ልታጠፊ ትችያለሽ። እና ይህ ሁሉ አድርጎ መልሰው ለሚቀጥሉልን ሐኪሞች እናመሰግናለን የምንል ታካሚዎች እንሁን ነው። ለምን ዕለቱ ዛሬ የአመስጋኝ ታካሚዎች ቀን እየተከበረ ይገኛል። በቀጥታ ጥያቄ ጠይቀ ወደ ፕሮግራም እንግባ። 6979 አጭር የጽሑፍ መልእክት ብስራት ኤፍኤም ዩቲዩብ ቻናላችን ነው፣ ላኩልን፣ መልሰን ወደ እናንተ እናደርሳለን። የአዲስ ዓመት ልዩ ስጦታ እናቀርባለን። ጥያቄ ጌታቸው ደቦጭ 2000 ማን ነበረ የሰጠነው?
1: ጌታቸው ደቦጭ 2000 ዓለሙ እንዲ 1000 ከዛ ቾምቤ ከቀበና 2000 ቤቲ ለሷም እንዲሁ
0: 2000 ዛሬ ደግሞ እነ ርብቃ ካና ማርያም አላቅም ይላኩ አይላኩ ግን የፕሮግራሙ ተከታታዮች ናቸው። አዲስም ለሚልኩ እንደዚሁ ርብቃ ዮኒ ከቄራ እነሱም ይኖራቸዋል። አንድ ሰው ደግሞ 5000 ብር እንሸልም እስቲ። 2000 እናውጣና ዛሬ ዘና ከሚያደርገን አንዱን ሰው 5000 ብር እንስጥ። ታንኪዩ። በእንግሊዝ ጥያቄ 6979 አጭር የጽሑፍ መልእክት ብስራት ኤፍኤም ዩቲዩብ ቻናል ኤፍሬም ሊመልስ ሳቆ መጥቷል። ብስራት ኤፍኤም ዩቲዩብ ቻናል ጥያቄ፣ በእንግሊዝ ፕሪሚየር ሊግ 3ኛ ሳምንት ደረሰ። ትላንትና የሶስተኛው ሳምንት ጨዋታ ባርሰናልና በቼልሲ በለንደን ደርቢ ለንደን ትጣራለች ወይ ከቀዩ ወይ ከሰማዩ አድርጉኝ ያለች ስንል ነበር። ታዲያ በለንደን ደርቢ ሰሜንና ምራቡን ባገናኘው የሰሜን ለንደን ተጠናቋል።

0: ምንኛ ጥያቄያችን ሶስተኛው ሳምንት የሳምንቱን የመጀመሪያውን የመክፈቻ የሶስተኛውን ሳምንት የሶስተኛውን ሳምንት የእንግሊዝ ፕሪሚየር ሊግ የ2026-27 የሶስተኛውን ሳምንት የፕሪሚየር ሊግ የመጀመሪያውን ጎል ያስቆጠረው ተጫዋች ማን ነው ብለናል። አብራችሁን ስላላችሁ ከልብ እናመሰግናለን። የኢትዮጵያ ንግድ ባንክ፣ ሶሲሶያ ህብረት ኢንሹራንስ፣ አያትር ሪልስቴት፣ ኢትዮ ቴሌኮም፣ ኑቢራ ህክምና ማዕከል፣ የአዲስ ዓመት ኮንሰርት በሸራተን አዲስ፣ ቤቲ ማኛ ቆሎ፣ ኪሊዮፓትራ ሳሙና፣ ሴንቸሪ ፕሮሞሽንና ኢቨንት፣ አሚጎስ የገንዘብ ቁጠባና ብድር፣ ማንዴላ ሃውስ ኮምፎርት፣ ቅንጡ ማዛ አብረዋችሁ ቆይታ እያደረጉ ያሉ የክብር ስፖንሰሮቻችን ሆነው አብረዋችሁ ናችሁ። ፋንታ እንቁጣጣሽ ኮንሰርትም አብረዋችሁ ይገኛል። አብራችሁን ስላላችሁ ከልብ እናመስግን። ወደ መጀመሪያው ፕሮግራም እየተወያየን ፕሮግራሙን እያዳበርን እዚህ ደርሰናል። አሁን ውሳኔያችሁ። ውድ የመሴ ሪዞርት ቤተሰቦች፣ በጳጉሜ 2 የ13ኛ ወር የመጀመሪያ ፕሮግራም የመሴ ሪዞርት ወደ እናንተ እየደረሰ ነው። ውሳኔያችሁ ምን አስከተለባችሁ ብለን እንጠይቃለን። ቤዛ ያራጌ ለመሴ ሪዞርት ቤተሰቦች በሚመችና በአማረ መልኩ ልታቀርብላችሁ ግን መስመሩን እየተጠባበቀች ትገኛለች። ቤዛዬ እንዲህ አለች፣ ውሳኔያችሁ ምን አስከተለባችሁ? ቤዛ ያራጌ ትቀጥላለች።
1: አመሰግናለሁ የፍቅር ሚኒስትር። እንግዲህ ቀደም ሲል በመግቢያችን ላይ ስለ ውሳኔዎቻችን የተወሰኑ ሀሳቦችን በደንብ እያብራራን ስንጨዋወት ነበረ። ውሳኔዎቻችን ምን ላይ ያስቀምጠውናል? የግድ ደግሞ የሰው ልጅ መወሰን አለበት፣ አንድ ቦታ ላይ መቆም አይቻልም። ያልተገላበጠ ያድራል ይባላል አይደለም? ስለዚህ አንዳንድ ውሳኔዎችን መወሰን መንቀሳቀስ ያስፈልገናል።
0: ጥሩ ነው፣ ያልተገላበጠ ያድራል።
1: ስለዚህ ስለ ውሳኔ እንግዲህ ስናነሳ ወላጆች የሚወስኗቸው ውሳኔዎች በልጆቻቸው ህይወት ላይ ምን አይነት ተጽዕኖ ሊኖረው ይችላል? የእነሱ ደስታ፣ የእነሱ ሀዘን ወይም ደግሞ በህይወታቸው የሚገጥማቸውን ነገር አስከትሎ የሚመጣ ውሳኔ መጨረሻውን አስበው ነው ወይ የሚወስኑት የሚለውን ለማንሳት ፈልጌ ነው ዛሬ መሴ። ስለዚህ ታሪካችን የሚወስደን ሰላማዊት የተባለች ባለታሪክ ጋር ነው። ሰላማዊት እንግዲህ ተወልዳ ያደገችው ሐዋሳ ከተማ አካባቢ ሲሆን ወላጆቿ ገና በልጅነቷ በመለያየታቸው እና ሌላ አካባቢ ሄደው ሌላ ቤተሰብ በመመስረታቸው እሷ ዘመድ ጋር ለማደግ ትገደዳለች። የልጅነት ጊዜዋን ታዲያ እንደ ኩዮቿ እየቦረቀች እየተጫወተች የመጫወት እድልን ተነፍጋን ያደገች የነበረበት ሲሆን በዛ ሁኔታ እንግዲህ ወደ ትምህርት ቤትም ትገባለች። እች ልጅ የልጅነት ጊዜዋን እንደተነጠቀች ነው የምትናገረው። አሳዳጊዎቼ የሰው አፈርተው እንጂ እንድማርም ጭምር አይፈልጉም ነበር የምትለው ሰላማዊት ትምህርት ቤት ብትገባም ትምህርቷን በአግባቡ ሳትከታተል ብዙ ጊዜ እየቀረችና በተደጋጋሚ እያቋረጠች ከእሷ ጋር ትምህርት የጀመሩ 10ኛ ክፍል በላይ ሲሆኑ እሷ ግን 8 ላይ እንደቆመች ትናገራለች። ታዲያ 8 እንዳጠናቀቀች አሳዳጊዎቿ ከዚህ በላይ እንደማያስተምሯትና እንደ ሰራተኛ የሚከፈለውን ደሞዝ ተከፍሏት እንድትሰራ በግልጽ ይነግሯታል። በወቅቱ እንግዲህ ምንም መሄጃ አማራጭ ስላልነበራት ተስማምታ በጉዳዩ ትምህርቷን አቋርጣ በዛ ቤት ውስጥ መኖሯን ትቀጥላለች። አንድ ዓመት ከመንፈቅ ገደማ እንደሰራች ታዲያ የስራ ጫናውን አልፎ አልፎ ድብደባ ያለበት እንግልት ሲደርስባት ምርር ብሏት ከቤት ወጥታ በአንዱ የሃይማኖት ተቋም ተጠግታ ስታለቅስ ያገኟት ሰዎች ፖሊስ አስከትለው አሰሪዎቿ ጋር በመውሰድ የሰራችበትን ገንዘብ እንዲሰጣት ያደርጋሉ። ቀደም ሲል እናሳድጋታለን ብለው ነበር የተቀበሉት።
0: ተመልከቺ።
1: ወላጆቿም ደግሞ እሷን ከወለዱ በኋላ አብረው መቀጠል አልቻሉ።
0: ስለዚህ ደግሞ ሌላው
1: ትክክል ሌላ ለዚህ ነው ቀደም ሲል ስለ ወላጅነትም ለማንሳት የፈለጉት። ወላጅነት አንድ ጊዜ ወላጅ ከሆንን መታገስ ያለብን ነገሮች ያሉ ይመስለኛል።
0: ኤግዛክትሊ።
1: ማለፍ ያለብን ነገሮች ያሉ ይመስለኛል። አዎ፣
0: ልጅ መጥቷላ። ይኸውልሽ ቤዛይ፣ አንዳንድ ጊዜ ልጅ ከመጣ በኋላ አባትም በግሉ እናትም ኧረ ከዚህ ስኑሮ ብሎ የሚወስኑት አሁን እኮ የድሮ እናቶች እኮ ምን ያደርጋሉ? ተይ አባትሽ እንዲህ ሳያደርግ ቀርቶ መሰለሽ? ሁሉን ችለን ነው እናንተን ብለን ነው በጋራና ምክንያቱም ልጅ ያለ አባት ይጎዳል፣ ልጅ ያለ እናትም ይጎዳል። ገብቶሻል? አሁን ሁለቱ ተለያዩ፣ ዘመድ እጅ ላይ ወደቀች። ይሲ ከባድ ውድቀት። እንደው አባት እጅ ላይ ወይም ደግሞ እናት ጋር እንኳን ብትሆን አንድ ነገር ነው። ሁለቱም ደግሞ በእልህ የተለያዩ ናቸው። ብትፈልጊ አሳድጊ፣ ብትፈልጊ ገደል ክተቻት ብሎ የሄደ አባት አለ እዚህ ደንፍቶ፣ እዚህ ደግሞ እናት አቅም የለም። ገብቶሻል? ለራስ ከጉሊት ኑሮ ጋር እንደ ፀሐይ የሚያሳርር ፀሐይ ላይ ሽሮ እየሸጡ መኖር ልጅ ይዞ ይከብዳል። ለዘመድ ትሰጣለች የተሻለ ታድግልናለች ሄዳም ትማርልናለች ብሎ
1: እንዶም እዚህ ባለ ታሪኮቹ ቀደም ሲል እንግዲህ የራሳቸውን ህይወት ከጀመሩ እሷን ከወለዱ በኋላ መቆየት ሲያቀታቸው ምንድን ያደረጉት በየፊናቸው የራሳቸውን ህይወት መሰረቱ። ምንም ነገር እንኳን ባትሆን ይችላል ያደገች ስትመጣ ወይም በማደግ ሂደት ውስጥ ጥያቄዎችን ታነሳለች።
0: ኤግዛክትሊ
1: ምናልባት የመረጡትን ህይወት ስላስቀደሙ እኔን ጥለውኝ ሄደዋል ወይ ደግሞ ሁለቱም አሁን በየህይወታቸው እንግዲህ ሌላ ህይወት መስርተው እየኖሩ ነው። ምናልባት ልጆች ወልደዋል።
0: ስለዚህ
1: ምንድነው አዲስ የተወለዱት ልጆች ይበልጥ ተወዳጅ እንደሆኑ ዋጋ እንደሚከፈልላቸው ጭምር እንዲታሰብ ያደርጋል እኮ። ልጆች ያደጉ ሲሄዱ ጥያቄን ያነሳሉ። በዚህደት ግን ቀጠለችና ህይወቷ እንግልት የበዛበት ስቃይ የበዛበት ከጓደኞቿ በሁለት የክፍል ደረጃ ዝቅ ያለችበት ህይወትን መራር የምትለውን ህይወትን አሳልፋለች ሰላማዊት። እንግዲህ በቤተ ክርስቲያን አካባቢ ደግሞ አግኝተዋት ወደ አሰሪዎቿ ወስደው ገንዘብ እንድትሰራችበትን ገንዘብ እንድትቀበል ያደረጉ አሰዎች መካከል አንዲት ብቻዋን የምትኖር አብራት እንድትኖር ወደ ወሰደቻት ታዲያ ብዙም ሳትቆይ ካፌ ውስጥ እንድትሰራት አስቀጥራታለች።
0: ኦኬ
1: ሰላማዊት የህይወቷን የመጀመሪያውን ውሳኔ ወሰነችበት ምዕራፍ ነው እዚህ ጋር። ታዲያ በዚሁ ስራ ላይ ያለች አብራት ከሚሰራ ወንድ ጋር ፍቅር ውስጥ ትገባለች። በዚህም ታዲያ እርግዝና ይፈጠራል። እርግዝና ሲፈጠርም ፍቅረኛዋ የራስሽ ጉዳይ ይላትና አብራት በምትኖረው ሴት እርዳታ ጽንሱ ሳይገፋ ብታስወርድም ከፍተኛ ህመም ገጥሟት ከሁለት ወር በላይ ተኝታለች። ስትነሳ በሆቴል መስተንግዶ ትቀጠራለች። ከመስተንግዶ ውጪ ታዲያ ለሴተኛ አዳሪነት ቢዝነስ የሚፈልጋት ሰው ይኖራል። ስራው ላይ ያሉ ሴቶችም ይወተውቷት ይጀምራሉ። አንደኛ በመልኳ በጣም ቆንጆ ናት፣ ሰውነቷ በጣም ቆንጆ ነው። ስለዚህ ከምትደክሚ የተሻለ ህይወት መኖር ትችያለሽ የሚል የተሳሳተ ውሳኔ የሚያስወስን አካላት በህይወቷ ይገባሉ። ሐሳቧ የነበረው አረብ ሀገር መሄድ ቢሆንም መስተንግዶ በመስራት ገንዘብ ማጠራቀም እንደማትችል እድሜዋንና ውበቷን ተጠቅማ የተወሰነ እንድትሰራ አሳምኗት ተሰማቸዋለች፣ ተስማማለች። ከኖረችበት ሐዋሳ ይልቅ አዲስ አበባ ለመስራትን በማሰብ ሐዋሳን ለቃ ለመምጣት ትወስናለች። መሴ በዚህ ታሪክ ውስጥ ብዙ ውሳኔዎች እየተወሰኑ ነው።
0: ተመልከች ያው
1: በጣም በርካታ ራሷን ጋር ቁጭ ብላ ያላሰበችባቸው ውሳኔዎች።
0: በተለይ ደግሞ በመጀመሪያ ካፌ ውስጥ አስተናጋጅ ሆና ኦፍ ኮርስ የመጀመሪያ ፍቅር ማንንም ያውራል እና ታወረች። መቼም በችግሩ ስላለፍሽ ፍቅር አታፍቅሪ የሚባል ነገር የለም። ስለዚህ አቻዋን አገኘች፣ ተደሰተች። ቢሆንላት እሱም ቢያምንላትና አብረው ቢኖሩ መርጣ ነበር። አልሆነም። እንደገና ደግሞ አጉል ቦታ ላይ ሄዳ ነው እንግዲህ ሁለት ወር በህመም ውስጥ አልጋ ይዛ እንድትተኛ የሚያደርግ ውርጃን የፈጸመችው። ልብ በይ። ከዛ በኋላ ደግሞ ተመልሳ አሁን የሰውነት የተክለ ሰውነቷን ማማር የመልኳን ውበት ተንተርሶ ለምን በቀላሉ ቢዝነስ እየሰራን እንደኛ ሜክ አታደርግም? እኛ እንኳን የፊት ጥርሳችን የወለቁት ይህን ያህል ብር እንሰራለን ሲሉሽ አረብ ሀገር የሚሄዱንም እርግፍት አረጊና ያቻ ግፊት የሚባል ነገር አለ። የጓደኛ ግፊት በጣም አደገኛው ነገር ነው። ቀላል ነው። አንቺ እንዲያውም ለምሳሌ 500 600 1000 ያስከፍሉ እንደ አንቺ በ3000 ብቲ የሚል የቁንጅናዋን ማዕከል ያደረገ ስነ ልቦና ውስጥ ይከቷታል። በአጭር ጊዜ ውስጥ ከብዙ አደጋ መከራ ችግር የወጣች ይመስላትና ወደ ሌላው የባሰ መከራ አረንቋ ውስጥ መዘፈቅ ይመጣል።
1: በትክክል። ስለዚህ የሚወሰኑ ውሳኔዎች ምንድን ነው መሆን ያለባቸው? ውሳኔ መወሰን ጥሩ ሆኖ እያለ ቆም ማለት ግን ጥሩ ነው።
0: ታንኪዩ።
1: ለምሳሌ ከእኛ ጋር ይሄዳል ወይ? ከኔ አቋም ጋር ይሄዳል ወይ? ይሄ ውሳኔ ከኔ የማሰብ ችሎታ ጋር ይሄዳል ወይ? በጣም ብዙ የምናስባቸው ነገሮች አሉ፣ ግን ደግሞ የጎደለን ነገር ይብሳል፣ በጣም ይጮሃል ይመስለኛል። በቃ የጎደለን ያጣነው ነገር በጣም ይጮሃል። ስለዚህ ልንይዘው እየመሰለ ገመዱ ሲሳብ፣ ልንረግጠው እየመሰለ ገመዱ ሲሳብ ወደ ገደል አፋፍ ይወስደናል።
0: ቢዛይ ከባድ አባባል ነው። የጎደለን ነገር ይበልጥ ጆሮአችን ላይና አይምሮአችን ውስጥ እየጮኸ ይረብሸናል። ያለችን ጥቂት አደለች፣ የጎደለን ይበዛብን የለ። ኪን እኮ በትዕግስት ይሄ ቀን ከዚህ ይለፍ፣ ነገ ተምሬ ነገ ሰርቼ ሁነኛ የራሴ ዋጣጪ ሰው እስካገኝ ብሎ መታገስም ወንዝ ያሻግራል። ኪን አሁን ያቻ ግፊት ይሄ ምናምን እንዳልሽው በጣም ሊሰመርበት የሚገባው የጎደሉ ነገሮች ባይዘወይ ትንሽም ቢሆን ብዙ አይደለም፣ ትንሽም ቢሆን ሲጎል ይጮሃል። ሰው አይደለን? ፍላጎታችን ብዙ አይደል? አይሞላምና የጮውን ቦታ ለመድፈን ነው ይሄደች ያለችው
1: እቺ በጣም የሚጮሆን ይበልጥ እንመርጣለን
0: ኤግዛክትሊ
1: ታዲያ እንግዲህ በስልክ ስለምትገባበት ሆቴልና ስለስራው በሚገባ ተነጋግራና ተግባብታ ወደ አዲስ አበባ ያመራችው ሰላማዊት የዛኑ ቀን ከሌላ ሰው ጋር ታድራለች
0: በመጀመሪያው ቀን
1: ከዛ ከተጠበቀችው በላይ ክፍያም ታገኛለች መስይ ቀደም ስትል ነበር እኛ ይሄን ያለው ምን ሰራው አንቺ ግን የበለጠ ማግኘት ትችያለሽ
0: ቢኮዝ ወጣትንሽ ቆንጆንሽ መልካለሽ ሰውነ ቆመናሽ ዝም ብለሽ ቅንጥር በይ ይሄን ታኳ አድርጊና ወገብሽን ስምንት የሚያሳይ አንድ ቀሚስ አድርገሽ ሂጂበት ወንዶ ማህል በቃ ያለውን ሁሉ ለጋራጅ በሳምንት መጨረሻ ከፍላል ያለውን ሁሉ ሰጥቶ ሸናል ነው ሰጥቶ ይው እንደዚህ ነው
1: ይውሳኔ ይቀጥላል ታዲያ አብሮ ያደረችውም ወንድ ውጭ ሀገር እየተመላለሰ የሚነግድ ለሆቴሉ ደግሞ ጥሩ ደንበኛ ስለሆነ እንደምትመጣ ተነግሮት ስራዋ የመጀመሪያዋ መሆኑን እንዲሁም ደግሞ ስለውበቷ በወሬ ተምቶ የመጀመሪያዋ ለመሆን ጠብቆ ነበር ያገኛት ከዛ ከሌላ ወንድ ጋር ሳታድር ለሳምንት በላይ አብረው ከዚህ ሰውዬ ጋር አብረው ያድራሉ ከዛም ታዲያ እየቆዩ ይሄዳሉ ከዛም አልፎ የሱ ብቻ እንድትሆን የወደፊት ሚስቱ ሊያደርጋትም ይጭምር እየከፈለ ቤት ተከራይቶላት ያስቀምጣታል
0: አየሽ አንድ የመጀመሪያዋ ነው እሷም ደስተኛ ሆነች ወጥቀማሽ እኮ የለም በዚህ ምድር ላይ ኑሮ ከተመቻቸለት ስለዚህ የመጀመሪያው ነው ትዳር ላይ አብረን እንኖራል ተመቸችው ተመቻት ወደ ትዳር ሊሄዱ ነው
1: ህይወቷ ሊወጣ ነው
0: ታንክ ዩ
1: በቃ ቀደም እንዲህ ያዞራት የመጣ ወደ ገደል ሊከታተይ ነበርው ህይወት ሊቃናም ይመስልበት ምዕራፍ ነው ይህ ምዕራፍ
0: ታንክ ዩ
1: በአጭር ጊዜ ታዲያ ፓስፖርቷን ቢያወጣላትም ከሰባት ወር በኋላ የሚሰጣትን ገንዘብ ያቆማል መጨቃጨቅ ይጀምራሉ ታዲያ ፓስፖርቷ እሱ ጋር ስለሆነ ጭቅጭቁን ለመቻል ተወስናለች አሁን ጸብ ፈጠር ማግኘት ያለብኝን ነገር አጣለሁኝ ስለዚህ whatever happens ነገሩን ቺዩ እምቃርጌጂው ቆያለሁኝ የሚል ውሳኔ
0: ብልጠት ነው
1: ተወስናለች
0: ብልጠት ውሳኔ ነው
1: ነገር ግን እሱ ካስተዋወቃት ወንዶች መካከል አንዱ አሁን ቤታችን የሚገቡ ሰዎችስ ማናቸው ውሳኔዎችን የሚያስቀይሩን ሰዎችስ ማናቸው የሚለውን እንመለከትበት ነው እሱ ካስተዋወቃት ወንዶች መካከል አንዱ ይመጣና እንደማይፈልጋትና ከሌላ ሴት ጋር እንደጀመረ ከተከራየላት ቤት ሊያስወጣትም እንደተዘጋጀም ጭምር በማስረጃ ይነግራታል ከሱ ጋር ከወጣች ግን ፓስፖርቷን ተቀብሎ እንደሚሰጣት ታዲያ እሱም ቃል ይገባላታል ማለት ነው እሷም እልህና ንዴት ተጨምሮባት ተስማማለች ያስቀመጣት ፍቅረኛዋም ይህንን ሲሰማ በቁጣና በንዴት በጣም ሰክሮ ወደ ተከራየላት ቤት ይሄዳል ከዛ በፊት ከሳምንት በላይ አላገኛትም ነበረ ሰላማዊትም የዛን ቀን ምሽት ኩሽና ምግብ እየሰራች የነበረበት ሁኔታ ነበረ በድንገት የገባው ፍቅረኛዋ ጸያፍ ስድብ እየሰደበ ሲደበድበኝ መቋቋም አቃተኝ ብላ የእምነት ቃሏን ሰጥታለች ሰላማዊት ስትሰራበት የነበረውን ቢላዋ አንስታ ደረቱ ላይ ተሰካና ህይወቱ እንዲያልፍ ታደርጋለች ከዛ ሲወድቅም ወጥታ እጇን ለፖሊስ ሰጣለች ፖሊስም ወደ ሆስፒታል ቢወሰድም ይሄ የተወጋው ግለሰብ ህይወቱ አልፎ ነበረ እሷም ታዲያ ህግ ፊት ቀርባ ፍርድ ቤት ጥፋተኛ ብሏት የስምንት ዓመት እስራት ተፈርዶባታል
0: አብራችሁን ስላላችሁ ከልብ እናመሰግናለን መርጣችሁ ፈቅዳችሁ በጳጉሜ 2 የመሴ ሪዞርት መንኮራኩር ላይ ስለተሳፈራችሁ ከልብ እናመሰግናለን የክብር ስፖንሰሮቻችንን መልእክት የክብር ስፖንሰሮቻችን መልእክት ኤፍሬም ያሰምቶን ተመልሰን እንመጣለን
2: ሄሎ ጓደኛዬ ከጂም ወጥቼ በጣም ነው ራበኝ እቤት ነሽ ልምጣ
3: ወይኔ እኔ ነኝ ራበኝ ምንም አልሰራውም ግን
4: እንዴ ይሄ ሁሉ ምግብ ይያለ ነው አልሰራውም እሺ አጭ ከደውልሽልኝ በኋላ ነው የሰራሁት በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው
3: የምታዩ በሙሉ ሶስ ሶያ ነው በቀዝቃዛ ውሃ ለ5 ደቂቃ ተፈዝፈያለሽ ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ
4: ጥብሱ ቀይወጡ ክትፎም ሶስ ሶያ ነው
3: አው ላበሳሰልም በጣም ቀላል ነው
4: ወይኔ ሶሲ እንዴ እንደሆነ አላቀም ደሞ ሲጣፍጥ
3: በዛ ላይ በፕሮቲን የበለጸገ ነው
4: እሺ የት ነው ማገኘው
3: በየሱቁና ሱፐርማርኬት ታገኛለሽ ከፈለክሽ በደቃቁም በአንኳሩ
4: ባለሱቅ ሶሲ ሶያ ስጠኝ
5: አለ በደቃቁ በአንኳሩ
4: ሁለቱንም አይነት ስጠኝ
6: ብለን መጣን ሆ ብለን አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም። አዲስ አመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ አመት እንኳን አደረሰን። ለአዲሱ አመት ከውጭ ሀገራት ገንዘብ ሲላክልዎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትልዎታለን። አዲሱ አመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ አመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። የኔ
7: አደይ ወትሮም መስከረም ሲጠባ ይመስላል በአበባ። ዘንድሮ በልዩ ሁኔታ የአዲስ ዓመት ዋዜማ በፌሽታ ፋንታ እንቁጣጣሽ ኮንሰርት። የአዲስ ዓመት ዋዜማ በሶስት ትውልድ ዜማ ኤፍሬም ታምሩ ባለበት ዘፈን በሚደምቅበት መጨፈር ነው እንጂ ቁጭ ማለትም ማዘበት። ጎሳዬ ተስፋዬ ሲችልበት የደስታ ሙላት የመድረክ ድምቀት ስሙን በማለዳ ጽፏል፣ በአድማጭ ልብ ገዝፏል። ወጣቱ ልዑል ሲሳይ ከአንጋፎቹ ጋር ተሰልፏል። አሁን ለዚህ ኮንሰርት ምን ማብራሪያ ይሰጣል? ይልቅ ከወዲሁ ትኬቱን መያዝ ያዋጣል። ትኬት የመጀመሪያው 600፣ ሁለተኛ 1000፣ በር ላይ 1500፣ ቪአይፒ 2500፣ ቪቪአይፒ 8000 ብር። ትኬቱን በቴሌብር ያገኙታል። ፋንታ እንቁጣጣሽ ኮንሰርት ጳጉሜ 5 በጊዮን ሆቴል፣ አዘጋጅ ሜራ ኢቨንት።
8: ክረምት ገብቷል፣ መኪና ውስጥ ተሟልቷል። እነዚህን ነጥቦች ያስታውሱ፣ የአደጋን መንስኤ ይቀንሱ። የዝናብ መጥረጊያ በበጋ ቢያርፍ በክረምት ይወዛወዛል፣ ተቀናጅቶ በአግባቡ ካልሰራ አደጋን ይጋብዛል። በሙቀት የሚፈጠር ጭጋግ እይታን ይጋርዳል፣ የጉም ማጥሪያ ማዘጋጀት ለጥንቃቄ ይረዳል። በዝናብ ወቅት መንገዱ ያዳልጣል፣ ፍሬን ካልጠበቀ ለአደጋ ያጋልጣል። የመኪናውን እግሮች ያስፈትሹ፣ ጎማ ሊሾ አለመሆኑን ያረጋግጡ። የፍሬን ሸራ ያሳድሱ፣ የፍሬን ዘይት ይለውጡ። የጎማ ንፋስ ልከኛ መሆኑን በየጊዜው ይመርምሩ። የትራፊክ ሕጎችን ያክብሩ፣ ዝግ ብለው ያሽከርክሩ። በአስተማማኝ የቅድመ ጥንቃቄ ዋስትና ወደ አዲስ ዓመት በሰላምና በጤና። ኅብረት ኢንሹራንስ አክሲዮን ማኅበር፣ ኅብረት ለልህቀት።
9: አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን፣ ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ። ይህ የአያት አክሲዮን ማህበር የቤትና ሱቅ ግዙ ጥሪ ነው። በአዲሱ የአያት መንደር ኑሮና ንግዶን እንዲጀምሩ ቤቶችን ለሽያጭ አቅርበናል። አሁኑኑ ወደ 7760 ወይንም በ0977-6060 ይደውሉ፣ አሊያም የሽያጭ ቢሮዎቻችንን ይጎብኘው። አያት ዞሮ መግቢያይ።
10: ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ነው።
11: ወይኔ በላቸው፣ ቴሌብር የለኝም ለካ። እዚሁ ቴሌብር መጫን እችላለሁ እንዴ?
12: አዎ፣ የፈጠነ ቴሌብር መመዝገብ ትችላለህ። ኮከብ 127 መሰላል ትደውላለህ፣ ወይም ቴሌብርን ከፕሌይ ስቶር ወይም ከአፕ ስቶር ጭነህ እዚሁ ተመዝግበህ እዚሁ አስጀምረህ እዚሁ የቴሌብር ደንበኛ ትሆናለህ።
10: እንዴ እንዲህ ቀላል ነው? አባው እስኪ ቴሌብርን
11: ይኸው። መጠራጠራችሁ እኮ ነው የሚገርመው። ቴሌብር አለኝ።
10: አንተ አሁን ገና ነው እንደምከፍተው?
11: የፈጠነ አካውንት ስንከፍት እንዲህ ነን።
12: ለተጨማሪ መረጃ ወደ 127 እንደውል። ቴሌብር
13: ኑቢራ የሕክምና ማዕከል። ኑቢራ ማለት እኛ ጋር ማለት ነው። ለጤኖ ወደ እኛ ይምጡ። ወደ ኑቢራ መልቲ ስፔሻሊቲ ሴንተር ሲመጡ የተሟላ የእናቶች የሕክምና አገልግሎት፣ የጨቅላ ሕፃናት የጽኑ ሕሙማን ኒዮናታል አይሲዩ አገልግሎት፣ የአዋቂዎች ጽኑ ሕሙማን ክፍል፣ የአጥንትና የመገጣጠሚያ ሕክምና፣ የተሟላ ጠቅላላ ቀዶ ሕክምና አገልግሎት እንሰጣለን። በየዘርፉ በሙያቸው እጅግ የተካኑና የረጅም ዓመታት ልምድ ባላቸው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ከማራኪ መስተንግዶ ጋር ወደ ጤናው እንዲመለሱ ከልብ እንተጋለን። የፋርማሲ የላብራቶሪም የአልትራሳውንድና ራጃ አገልግሎት ዘመኑ ባፈራቸው መሳሪያዎችና ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እየሰጠን እንገኛለን። አድራሻችን ሃት ኖርል ስቴት አጠገብ። ለበለጠ መረጃ በ0921 81 21 21 ይደውሉ። ኑቢራ የህክምና ማዕከል ለጤኖ ሁሌም ከልብ እንተጋለን።
14: እንኳን አደረሰን ለ2019 አዲስ ዓመት በሸራተን አዲስ ልዩ አቀባበል ይደረግለታል። ከረጅም ጊዜ በኋላ እንደገና በሸራተን አዲስ መድረክ የሙዚቃ ንግስታችን አስቴር አወቀ ትነሸነሽበታለች። ከባህር ማዶ ዓለም አቀፍ ዝናው የናኘው ቲአይ በአዲስና ነባር ዘፈኖቹ የሸራተን አዲስን መድረክ ያናውጠዋል። ሐሙስ ምሽት ለዋዜማው ያለ ገደብ ራት እየተበላ ያለ ገደብ መጠጥ እየተጠጣ ሰማዩ በርችት ደምቆ ለአዲሱ ሙሽራ 2019 ሻምፓኝ ይጋጫል። መግቢያ ዋጋ 25 ሺህ ብር ብቻ። ትኬቱን በዳሽን ሱፐር አፕና እዛው ሸራተን ሎቢ ውስጥ ያገኙታል። አዘጋጆች ሸራተን አዲስና ዳሽን ባንክ።
15: ለወዳጅ ዘመድ ቤቴ በሁሉም ቦታ ቤቴ፣ ለቡና ቁርሱም ቤቴ ማኛ ቆሎ።
16: በጨዋታ መሃል ዘና እንዲያረገው ከጎኑ አይጥፋ ቤቴ ማኛ ቆሎ። የተባለለት ቆሎ ቤቴ ማኛ ቆሎ። ለሀገር ውስጥም ሆነ ለውጭ ደንበኞቻችን በልዩ ጥንቃቄ የተዘጋጀው ቤቴ ማኛ ቆሎ እነሆ በአንድ ኪሎ፣ በግማሽ ኪሎና ሩብ ኪሎ ተዘጋጅቶ በብዛትና በጥራት ለገበያ ቀርቧል። ይቅመሱት፣ ይወዱታል። ለወዳጅ ዘመድ በኩራት ይጋብዙታል። ቤቴ ማኛ ቆሎ በቡና ሰዓት፣ በሻይ ሰዓት፣ ለተለያዩ ዝግጅቶች በፈለጉ ጊዜ ባሉበት ቦታ በብዛትና በጥራት እናቀርባለን። ቤቴ ማኛ ቆሎ አድራሻ ካራኮሬ፣ ስልክ ቁጥር በ0913 505349 ወይም በ0912 971556 ላይ ይደውሉልን። ቤቴ ማኛ ቆሎ።
17: ህይወት ነገር ለማስዋብ የሚደረግ የማይቋረጥ እንቅስቃሴ ነው። ከቢሮ እስከ ገበያ ሰውነታችን ሁሌም ለአቧራ፣ ለተለያዩ ቆሻሻዎችና በየጊዜው ለሚፈራረቁ የአየር ንብረት ሁኔታዎች የተጋለጠ ነው። ቀኑን ሙሉ ከቆሻሻ ብዛት የተጎዱትን እጅና ፊቶችን በአስተማማኝነት የሚጠብቅ ዘላቂ የንጽህና ጋሻ ክሊዮፓትራ ሳሙና ከተፈጥሮ ንጥረ ነገሮች ተሰርቶ ቆሻሻንና ባክቴሪያን በማስወገድ ለቆዳው የዕለት ተዕለት የንጽህና አጋር በመሆን ቆዳው ለስላሳና ተፈጥሯዊ ወዙን ጠብቆ እንዲቆይ የሚረዳ አዲስ ሳሙና። በራስ መተማመኑን የሚጨምረውን ክሊዮፓትራ ሳሙናን በሁሉም መሸጫ ቦታዎች በተመጣጣኝ ዋጋ ያገኙ። ክሊዮፓትራ ሳሙና፣ ንጽህና ውበት፣ ውበትም ንጽህና ነው። ለበለጠ መረጃ 6101 ይደውሉ። በታደሰ ፍላቴ ኃላፊነቱ የተወሰነ የግል ማህበር የቀረበ ክሊዮፓትራ ሳሙና።
18: ዘመን ገበያ የአዲስ ዓመት ኤክስፖ ተከፍቷል። እስከ ጳጉሜ 5 ይቀጥላል። አኩሪ አማላይ ምርትና አገልግሎቶች፣ ምግብና መጠጥ እንደየምርጫችሁ፣ የጌም ዞን መጫወቻዎች ለልጆቻችሁ። በዘመን ገበያ ሲገበያዩ የሸመቱት ቀድሞ ከቤት ወይ ይደርሳል። ሁልጊዜ አንድ እርምጃ ቀዳሚው ዳሸን ባንክ በሶስቱም አዳራሾችና በግቢው ውስጥ የባንክ የኤቲኤም አገልግሎቶችንም ይሰጣል። ከነሐሴ 15 እስከ ጳጉሜ 5 በ21ዱም ቀናት ታላላቅ ኮንሰርቶች እነ ካሳሁን እሸቱ፣ ገዳ ሐምዛ፣ ዚጊዛጋ፣ ስዩ መቃ፣ መሰሉ ፋንታሁን፣ አህመድ ማንጁስ፣ ሃይማኖት ግርማ፣ ሐናን አብዱ፣ ከ30 በላይ ተጋባዥ ድምፃውያን ያዝናኗችኋል። የመግቢያ ትኬቶን በቴሌብር ሲቆርጡ ዕጣ ያገኛሉ። በአንደኛ ዕጣ የኤሌክትሪክ መኪና፣ በሁለተኛ ዕጣ የቢኤምደብሊው ኤሌክትሪክ ሞተር ሳይክል፣ በሦስተኛ ዕጣ ባለ ሁለት መቀመጫ የኤሌክትሪክ ብስክሌት ይሸለማሉ። መገበያያ፣ መዝናኛ፣ መገናኛችን፣ ኤግዚቢሽን ማዕከል ይሁላችን። ሴንቸሪ ፕሮሞሽንና ኤቨንት
19: የአሚጎስ መለያ በሆኑት የቁጠባና የብድር አገልግሎቶች ህልሞን ያሳኩ። ከ20% ቅድመ ቁጠባ ጀምሮ ፍላጎታችሁን መሰረት ያደረገ በአነስተኛ የወለድ ምጣኔ ብድር ያገኛሉ። አሚጎስ ምን ይለየዋል ካሉ ከቁጠባው ላይ ሳይሆን ከምትበደሩት ብር ላይ ብቻ ወለድ ማሰቡ ነው። በተጨማሪም ያለምንም የወረፋ መጠበቂያ ጊዜ የብድር ፕሮሰስ መጀመር መቻላችሁ በዛሬ ዋጋ ዛሬ እንድትገዙ ያግዛችኋል። እነዚህ ልዩ አማራጮች እንዳያመልጧችሁ። ለበለጠ መረጃ በ8511 አሊያም በ0930 086830 ላይ ይደውሉልን። ገበያውን ከአሚጎስ ጋር ይቀደሙት። አሚጎስ
20: ሰዎች አንድ ቦታን ለምን ይመርጣሉ? አንድ ጣዕምን ለምን ደግሞ ይፈልጋሉ? ምክንያቱም ጥሩ ለመመገብ ብቻ አይደለም፣ ለሚወዱት ጣዕም፣ ለሚያጣዕም ያቀባበል እስከዛሬ አለ። ታሪኩ አሁንም ይቀጥላል። በማንዴላ ሃውስ የተለወጠው ጊዜ ነው፣ የተሻሻለው አገልግሎት ነው፣ ያልተለወጠው ግን ጣዕሙ ነው። ለሰርግ፣ ለልዩ ልዩ ዝግጅቶች የኬተሪንግ አገልግሎት ይሰጣል። አድራሻ ገርጅ መብራት ኃይል ንግድ ባንክ ፊት ለፊት ይገኛል። ለበለጠ መረጃ በ0910671137 በ0985151530 ይደውሉ። የገርጅ አድባር የገርጅ ስም ጠሪ ማንዴላ ሃውስ። መልካም አዲስ ዓመት።
21: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት፣ ቅንጡ መዓዛ ለመቶ ሰዓታት።
22: ለ2019 ዓ.ም እንኳን አደረሳችሁ! የምስራች! ዋዜማ የአዲስ ዓመት ኮንሰርት በአዲስ ኢንተርናሽናል ኮንቬንሽን ሴንተር ከወርቆቹ ድምፃን

የማይረሳት ልዩ አዲስ አመት ምሽት የሚያሳልፉበት ታላቅ የዋዜማ ኮንሰርት ሐሙስ ጳጉሜ 5 2018 በአዲስ ኢንተርናሽናል ኮንቬንሽን ሴንተር በሮች ከቀኑ 11 ሰዓት ጀምሮ ክፍት ናቸው። ትኬቱን ቴሌብር ላይ አገኙታል። ቅድሚያ 800፣ መደበኛ 1000፣ በር ላይ 1200፣ VIP 3000 ብር። አዘጋጅ ሸጋ ኢቨንት።

0: በሳምንቱ የመጀመሪያ ቀን በመንኩራኩር ወደ ውሃ መጥቀን ልንጋብዛችሁ መሰናዶ አልቋል። የማርሳ ጋምና የሜርኩሪ ቁልቋል ፀሐይ ወጣ ሞቃ ማታ ትጠልቃለች። ጨረቃም ደማምቃ ብስ ትላለች። ሙቀቱ ማይጠፋ ድምቀቱ ማይቀንስ ሪዞርቱ ብቻ ነው ግርምን አሁንስ የሚላቸው የኢትዮጵያ ንግድ ባንክ የመሴ ሪዞርት የለተሰኞ ጳጉሜ 2 የሳምንቱ መጀመሪያ የጳጉሜ ወር የመጀመሪያ ፕሮግራማችን ላይ እንገኛለን። አብራችሁን ስላላችሁ ከልብ እናመሰግናለን። ስሞን ደረጀ ባልደረባችን የማትፈልጉት 1 ሚሊዮን ዶላር የማትፈልጉት 1 ሚሊዮን ዶላር ቢኖራችሁ ምን ታደርጉበት አላችሁ? እንዲህም አለ ደግሞ ማድርስ የሚሉ 3 መረጃዎችን ለመሴ ሪዞርት ቤተሰቦች ዛሬ ለከፍተኛ ትምህርት ወደ ውጪ ከሄደ በኋላ ለመጀመሪያ ጊዜ ፕሮግራሙን ልኮልናል። ካሁን በኋላ አልጠፋም፣ አየሩን መግቢያ መውጫውን ለምጃለሁ፣ ክላስ እቀጣለሁ እንጂ እናንተን አላጣም የሪዞርቱን ቤተሰቦች ብሏል። ሲማዬ እንኳን በድጋሚ ተመልሶ የምንወደው ልጃችን ወደ ስቱዲዮ ተመልሶ የሪዞርቱን ቤተሰቦች ለማግኘት አበቃ እንላለን። ሲማ ያዘጋጀልንን ፕሮግራም አሹ እንደሚከተለው ያቀርብልናል። የማትፈልጉት 1 ሚሊዮን ዶላር ሲድረሳል የማትፈልጉት 1 ሚሊዮን ዶላር
1: ወሬው ተቀየረኩ።
0: 1 በዶላር 2 የማንፈልገው 3 1 ሚሊዮን በፈጠረ በለው። በስንት ጊዜ በለው አልኩኝ በለው። ስሞን ደረጀ ይቀጥላል።
2: ነመስቴ ብያለው የፍቅር ሚኒስትር መሴ የሪዞርቱ ቤተሰቦች፣ አጠቃላይ አድማጮቻችን እንደምን አላችሁ? በመሴ ሪዞርት ዛሬ አንዳንድ ጉዳዮችን መሴ ይዤ ቀርብ ያለው ከያስኳቸው ጉዳዮች መካከል እንዲህም አለ ወይ አያድርስናም፣ የማትፈልጉት 1 ሚሊዮን ዶላር ቢኖራችሁ ምን ታደርጉበታላችሁ የሚል ጥያቄ ነው። መሴ የፍቅር ሚኒስትሩ እድሉን ከሰጡኝ በቀጥታም ወደ መረጃዎቼ ልግባ። በአገረ ካናዳ ውስጥ የተሰማው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፈረንጁን ቄስ ይመለከታል። ይሄ ቄስ ዳንቴ አሎንዞ ይባላል። ትውልድና እድገቱ በሩቅ ምስራቁ ሀገር ፊሊፒንስ ነው። በሀገረ ካናዳ ቶሮንቶ ዋና ከተማ ውስጥ ኑሮን ካደረገ ደግሞ 40 ዓመት አልፎታል። ዳንቴ አንድ ቀን የእግዚአብሔርን መንግስት ለማወቅ መጽሐፍ ቅዱስን ገልጠው ማንበብ ጀመሩ። መጽሐፍ ቅዱስን ከኦሪት ዘፍጥረት ጀምረው ማንበብና ማጥናታቸውን ቀጠሉ። ኢትዮጵያ የሚለውን ቃል ተደጋግሞ መጽሐፍ ቅዱስ ውስጥ ያገኙታል። ስለ ኢትዮጵያም ለማወቅ እጅጉን ይጓጓሉ። ቅድስተ ማርያም የምትባል የኢትዮጵያ ኦርቶዶክስ ቤተክርስቲያን በአቅራቢያው እንዳለችም ይሰማሉ። አንድ ውር ጧትም ወደ ቤተክርስቲያኒቱ ለመሄድ ይወስናሉ። ገና በሩ ላይ ሲደርሱ የቅዳሴውን ድምፅ ስሰማም ልቤ ቀለጠ። ትክክለኛ የእግዚአብሔር መንፈስ ያለበት ስፍራ እንደሆነ ተረዳው። ቋንቋን ባላውቅም በቅዳሴው ቅላጼ አይኖቼ በእንባ ተሞሉ ይላሉ ቀሲስ ዳንቴ። ከዚያ ቀን በኋላም የቤተ ክርስቲያኒቱ ምዕመን ሆንኩኝ። እጅግ ትልቅ ፍቅር፣ አክብሮትና ቤተሰባዊነት ከምዕመናን አገኘው። ከቤተ ክርስቲያኗ ጋር ህይወቴ ተቆራኘ። ዳንቴ የቤተ ክርስቲያን መሰረታዊ ትምህርት ከተማሩ በኋላም ተጠምቀውና ተጸልዮላቸው የኦርቶዶክስ እምነትን ተቀብለው ማህተም አሰሩ። ዳንቴ ከ15 ዓመታት በፊት ቶሮንቶ በምትገኘው የቅድስት ማርያም ቤተ ክርስቲያን ውስጥ ድቁናን ከአቡነ መርቀሪዎስ ተቀበሉ። ይህን እድሜያቸው 39 ዓመት ነበረ። ከ10 ዓመታት በኋላም የቤተ ክርስቲያን የድቁና አገልግሎትን ተቀብለው ዳንቴ ቅስናን መቀበል ቻሉ። ቀሲስ ዳንቴ ወይም ቀሲስ ገብረ መድን ተባሉ። ቀሲስ ዳንቴ በቅዳሴ ወቅት ረዳት ወይም ሁለተኛ ቄስ በመሆን ስርዓት ይመራሉ። ከቅዳሴ በኋላ ምዕመናን ያቆርባሉ። በክብረ በዓላት ወቅት ደግሞ ታቦት ተሸክመው ይይዛሉ። የእንግሊዝኛ ተናጋሪ ምዕመናን መንፈሳዊ አባታቸው ሆነው ያገለግላሉ። ቀሲስ ዳንቴ ባለትዳር፣ በአጠቃላይ 5 ልጆች ያሏቸው ሲሆን የኦርቶዶክስ እምነት ተከታይ ከሆኑ በኋላ የወለዷቸውን 2 ልጆች በኢትዮጵያ ኦርቶዶክስ ስርዓት መሰረት የክርስትና ጥምቀት ተደርጎላቸዋል። ዮሐንስና ማክዳ የሚልም ስም ተሰጥቷቸዋል። በዚህ ሰዓት በሀገረ ካናዳ እጅግ ተቀባይነት ያላቸው፣ በሃይማኖቱ ተከታዮች ዘንድ ደግሞ ተወዳጅ ከሆኑ አባቶች መካከል አንዱ ለመባል በክተዋል። ወደ ሁለተኛው ወሪያችን ስናመራ ከኢትዮጵያውያን ጋር በትውልደ ኢትዮጵያዊቷ ባለቤቱ የተጣመረውን ኤኮንን ይመለከታል። ኤኮን በመካከለኛው ምስራቅ ለሚገኙ 3 ባለጸጋ ሰዎች ብቻ ሎኒን የተሰኘውን አንድ ዘፈን ብቻ ለአንድ ሰዓት ያልደጋግሞ እንዲዘፍን 1 ሚሊዮን የአሜሪካን ዶላር እንደተከፈለው ለመጀመሪያ ጊዜ ተናገረ። ታዋቂው የዓለም አቀፍ የሙዚቃ ኮከብ ኤኮን በቅርቡ በነበረው የፖድካስት ቆይታ ባንድ ወቅት በመካከለኛው ምስራቅ በሚገኝ አንድ ባለጸጋ ቤተሰብ የሙዚቃ ኮንሰርት ላይ እንዲዘፍን ተቀጥሮ ያስተናገደውን እጅግ አስገራሚና እንግዳ የሆነ የኮንሰርት ታሪኩን ይፋ አድርጓል። ድምጻዊው ለግል የሙዚቃ ዝግጅት 1 ሚሊዮን ዶላር ክፍያ ተፈጽሞለት በቅንጦት ቦይንግ 747 የግል አውሮፕላን ተሳፍሮ ወደ ስፍራው ቢያቀናም ታላቅ መድረክና የሌዘር መብራቶች በተዘጋጁበት ግዙፍ አዳራሽ ውስጥ የተጠበቁት ግን 3 ተመልካቾች ብቻ ነበሩ። በወቅቱ በአዳራሹ መሃል በተቀመጡ 3 ወንበሮች ላይ የነበሩት ባለጸጋዋ እናት ከሁለት ልጆቿ ጋር ብቻ የነበሩ ሲሆን ዝግጅቱ እንደተጀመረ የባለጸጋው ቤተሰብ ሴት ልጅ ኤኮን በ2005 የወጣውን ዝነኛ ያደረገውን ሎኒን የተሰኘውን ዘፈን እንዲጫወት ጠየቀችው። ዘፈኑ ባለቀ ቁጥር እየሳቀች ድገመው በማለት ለአንድ ሰዓት ያህል ያንኑ ዘፈን ብቻ ደጋግሞ እንዲዘፈን እንዳደረገችው ያስታወሰው ኤኮን ሌላ ዘፈን ለመዝፈን ሲዘጋጅ እጅግ ተዝናንተናል እና መሰግናለን ይበቃናል ብለው ዝግጅቱ እንደተጠናቀቀ ገልጿል። ኤኮን ክስተቱን ሲያስታውስ እጅግ ከፍተኛ ሀብት ያለው ሰው እንደ ግል ሲዲ ማጫወቻ ፐርሰናል ሲዲ ፕሌየር ሊያደርግ እንደሚችል የተረዳውበት ነበረ። ግን ክፍያዬን ይዤ በደስታ ወጥቻለሁ ብሏል። እናንተስ የማትፈልጉት 1 ሚሊዮን ዶላር ቢኖራችሁ ምን ታደርጉበት ነበር? ይህንን ለመሴ ሪዞርት ቤተሰቦች በ6979 ላይ ነገሩን። የመጨረሻ ጉዳይ እንንገራችሁ። የብልት ማተለቅ ህክምና የተደረገለት ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ህይወቱ አልፏል። የ43 ዓመቱ ባለትዳር ብሪታንያዊው የቢዝነስ ሰውና በኢንተርኔት ዓለም ቲኒ በሚል ቅጽል ስሙ የሚታወቀው የሶሻል ሚዲያ ተጽዕኖ ፈጣሪ ኢጉ ኢብሮቢ፣ በተለያዩ ስሞቹ ዴኒስ ወይም ኢጎ እየተባለ የሚጠራው፣ በታይላንድ ባንኮክ ከተማ ባደረገው የብልት ማተለቅ ህክምና ሂደት ላይ በተፈጠረ ድንገተኛ የጤና እክል ህይወቱ አልፏል። እንደ መረጃዎቹ ገለጻ ኢጎ ባለፈው መጋቢት ወር ላይ ከባለቤቱ ዳንኤል ሲምባ አለን ጋር በመሆን ለረፍት ወደ ታይላንድ አምርቶ ነበረ። በቆይታውም የብልት መጠንን ለመጨመር በሚደረግ የህክምና ሂደት ላይ ለመሳተፍ ወሰነ። በሂደትም ወደ 40 ሚሊ ሊትር የሚጠጋም ሂያሉሮኒክ አሲድ እና ሊዶካይን የተሰኙ ንጥረ ነገሮች በመርፌ መልክ እንዲወስድ ተደርጓል። ሆኖም የህክምናው ሂደት እንደተጠናቀቀ ከባድ የደረት ህመም ማስተናገድ ጀመረ። እሱና ባለቤቱ የሰውነት ማሻት ወይም ማሳጅ አገልግሎት ለማግኘት ቢሄዱም ሁኔታው ግን እየተባባሰ መጣ። 2 ጊዜ ወደቀ። ወዲያው ወደ አቅራቢያው ወደሚገኝ የሱምኪቪት ሆስፒታል ከፍተኛ ክትትል ቢደረግለትም የሳምባ ደም መርጋት እንዳጋጠመው ታወቀ። ይህ አይነቱ የጤና እክል የደም መርጋት ወደ ሳምባ የሚወስደውን ዋና የደም ስር በመዝጋት በአጭር ጊዜ ውስጥ ለሞት ይዳርጋል። የሆስፒታሉ ዶክተሮች የኢቡሪን ህይወት ለመታደግ ከመቶ ደቂቃዎች በላይ የልብና የሳምባ መነቃቂያ ሲፒአር ህክምና ቢያደርጉም ሳይሳካ ቀረ። ህይወቱ አለፈ። በኋላ ላይ በብሪታንያ የተካሄደው የአስክሬን ምርመራ እንዳሳየው በሳምባ ውስጥ የተገኘው የፈሳሽ

0: ምንጀምረው አዲስ አመት እንኳን አደረሰን። ለአዲስ አመት ከውጭ ሀገር ገንዘብ ሲላክልዎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትልዎታለን። አዲስ አመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ አመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
1: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
2: ወይኔ እኔ ራበኝ፣ ምንም አልሰራውም ግን።
3: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
2: አንቺ ከደወልሽልኝ በኋላ ነው የሰራሁት።
3: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
2: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለ5 ደቂቃ ትዘፈዝፍ ያለሽ፣ ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
3: ጥብሱም፣ ቀይ ወጡ፣ ክትፎውም ሶሲ ሲያየ ነው።
2: አዎ ለአበሳሰልም በጣም ቀላል ነው።
3: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
2: በዛ ላይ በፕሮቲን የበለጸገ ነው።
3: እሺ የት ነው የማገኘው?
2: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
3: ባለሱቅ ሶሲ ሶያ ስጠኝ
4: አለ። በደቃቁ በአንኳሩ
3: ሁለቱንም አይነት ስጠኝ።
5: ወትሮም መስከረም ሲጠባ ይመሰላል በአበባ። ዘንድሮ በልዩ ሁኔታ የአዲስ ዓመት ዋዜማ በፌሽታ ፋንታ እንቁጣጣሽ ኮንሰርት። የአዲስ ዓመት ዋዜማ በሶስት ትውልድ ዜማ፣ ኤፍሬም ታምሩ ባለበት ዘፈን በሚደምቅበት፣ መጨፈር ነው እንጂ ቁጭ ማለትም ማዘበት። ጎሳዬ ተስፋዬ ሲችልበት፣ የደስታ ሙላት የመድረክ ድምቀት። ስሙን በማለዳ ጽፏል፣ በአድማጭ ልብ ገዝፏል። ወጣቱ ልዑል ሲሳይ ከአንጋፎቹ ጋር ተሰልፏል። አሁን ለዚህ ኮንሰርት ምን ማብራሪያ ይሰጣል? ይልቅ ከወዲሁ ትኬቱን መያዝ ያዋጣል። ትኬት የመጀመሪያው 600፣ ሁለተኛ 1000፣ በር ላይ 1500፣ ቪአይፒ 2500፣ ቪቪአይፒ 8000 ብር። ትኬቱን በቴሌብር ያገኙታል። ፋንታ እንቁጣጣሽ ኮንሰርት ጳጉሜ 5 በጊዮን ሆቴል፣ አዘጋጅ ሜራ ኢቨንት።
6: ክረምት ገብቷል፣ መኪናውስ ተሟልቷል። እነዚህን ነጥቦች ያስታውሱ፣ የአደጋን መንስኤ ይቀንሱ። የዝናብ መጥረጊያ በበጋ ቢያርፍ በክረምት ይወዛወዛል፣ ተቀናጅቶ በአግባቡ ካልሰራ አደጋን ይጋብዛል። በሙቀት የሚፈጠር ጭጋግ እይታን ይጋርዳል፣ የጉም ማጥሪያ ማዘጋጀት ለጥንቃቄ ይረዳል። በዝናብ ወቅት መንገዱ ያዳልጣል፣ ፍሬን ካልጠበቀ ለአደጋ ያጋልጣል። የመኪናውን እግሮች ያስፈትሹ፣ ጎማ ሊሾ አለመሆኑን ያረጋግጡ። የፍሬን ሸራ ያሳድሱ፣ የፍሬን ዘይት ይለውጡ። የጎማ ንፋስ ልከኛ መሆኑን በየጊዜው ይመርምሩ። የትራፊክ ሕጎችን ያክብሩ፣ ዝግ ብለው ያሽከርክሩ። በአስተማማኝ የቅድመ ጥንቃቄ ዋስትና ወደ አዲስ ዓመት በሰላምና በጤና። ኅብረት ኢንሹራንስ አክሲዮን ማኅበር፣ ኅብረት ለልህቀት።
7: አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን፣ ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ። ይህ የአያት አክሲዮን ማህበር የቤትና ሱቅ ግዙ ጥሪ ነው። በአዲሱ የአያት መንደር ኑሮና ንግዶን እንዲጀምሩ ቤቶችን ለሽያጭ አቅርበናል። አሁኑኑ ወደ 7760 ወይንም በ0977-6060 ይደውሉ፣ አሊያም የሽያጭ ቢሮዎቻችንን ይጎብኙ። አያት ዞሮ መግቢያዬ።
8: ስሙ ስሙ፣ የዛሬ ጋባዣችን ቴሌብር የሌለው ሰው ነው።
9: ወይኔ በላቸው፣ ቴሌብር የለኝም ለካ። እዚሁ ቴሌብር መጫን እችላለሁ እንዴ?
10: አዎ፣ የፈጠነ ቴሌብር መመዝገብ ትችላለህ። ኮከብ 127 መሰላል ትደውላለህ፣ ወይም ቴሌብርን ከፕሌይ ስቶር ወይም ከአፕ ስቶር ጭነህ እዚሁ ተመዝግበህ እዚሁ አስጀምረህ እዚሁ የቴሌብር ደንበኛ ትሆናለህ።
9: እንዴ እንዲህ ቀላል ነው?
8: አባው እስኪ ቴሌብርን
9: ይኸው። መጠራጠራችሁ እኮ ነው የሚገርመው። ቴሌብር አለኝ።
8: አንተ አሁን ገና ነው እንደሚከፍተው።
9: የፈጠነ አካውንትን ከፍት እንዲንህን።
10: ለተጨማሪ መረጃ ወደ 127 እንደውል። ቴሌብር
11: ኑቢራ የሕክምና ማዕከል። ኑቢራ ማለት እኛ ጋር ማለት ነው። ለጤኖ ወደኛ ይምጡም። ወደ ኑቢራ መልቲ ስፔሻሊቲ ሴንተር ሲመጡ የተሟላ የናቶች የህክምና አገልግሎት የጨቅላ ህጻናት የጽኑ

0: ህሙማን ኒዮናታል አይሲዩ አገልግሎት የዋቂዎች ጽኑ ህሙማን ክፍልም ያጥንትና የመቅጣጣሚያ ህክምና የተሟላ ጠቅላላ ቀዶ ህክምና አገልግሎት እንሰጣለን። በየዘርፉ በመያቸው እጅግ የተካኑና የረጅም አመታት ልምድ ባላቸው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ከማራኪ መስተንግዶ ጋር ወደ ጤናው እንዲመለሱ ከልብ እንተጋለን። የፋርማሲ የላብራቶሪ የአልትራሳውንድና ራጅ አገልግሎት ዘመኑ ባፈራቸው መሳሪያዎችና ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እየሰጠን እንገኛለን። አድራሻችን ሃት ኖርል ስቴት አጠገብ። ለበለጠ መረጃ በ0921812121 ይደውሉ። ኑቢራ የህክምና ማዕከል ለጤኖ ሁሌም ከልብ እንተጋለን።
1: እንኳን አደረሰን ለ2019 አዲስ ዓመት በሸራተን አዲስ ልዩ አቀባበል ይደረግለታል። ከረጅም ጊዜ በኋላ እንደገና በሸራተን አዲስ መድረክ የሙዚቃ ንግስታችን አስቴር አወቀ ትነሸነሽበታለች። ከባህር ማዶ ዓለም አቀፍ ዝናው የናኘው ቲአይ በአዲስና ነባር ዘፈኖቹ የሸራተን አዲስን መድረክ ያናውጠዋል። ሐሙስ ምሽት ለዋዜማው ያለ ገደብ ራት እየተበላ ያለ ገደብ መጠጥ እየተጠጣ ሰማዩ በርችት ደምቆ ለአዲሱ ሙሽራ 2019 ሻምፓኝ ይጋጫል። መግቢያ ዋጋ 25,000 ብር ብቻ። ትኬቱን በዳሽን ሱፐር አፕ እና እዛው ሸራተን ሎቢ ውስጥ ያገኙታል። አዘጋጆች ሸራተን አዲስና ዳሽን ባንክ።
2: ለወዳጅ ዘመድ ቤቴ በሁሉም ቦታ ቤቴ፣ ለቡና ቁርሱም ቤቴ ማኛ ቆሎ።
3: በጨዋታ መሃል ዘና እንዳያረገው ከጎኑ አይጥፋ ቤቴ ማኛ ቆሎ። የተባለለት ቆሎ ቤቴ ማኛ ቆሎ። ለሀገር ውስጥም ሆነ ለውጭ ደንበኞቻችን በልዩ ጥንቃቄ የተዘጋጀው ቤቴ ማኛ ቆሎ እነሆ በአንድ ኪሎ፣ በግማሽ ኪሎ እና ሩብ ኪሎ ተዘጋጅቶ በብዛትና በጥራት ለገበያ ቀርቧል። ይቅመሱት፣ ይወዱታል። ለወዳጅ ዘመድ በኩራት ይጋብዙታል። ቤቴ ማኛ ቆሎ በቡና ሰዓት፣ በሻይ ሰዓት፣ ለተለያዩ ዝግጅቶች በፈለጉት ጊዜ ባሉበት ቦታ በብዛትና በጥራት እናቀርባለን። ቤቴ ማኛ ቆሎ አድራሻ ካራኮሪ፣ ስልክ ቁጥር በ0913555349 ወይም በ0912971556 ላይ ይደውሉልን። ቤቴ ማኛ ቆሎ።
4: ህይወት ነገር ለማስዋብ የሚደረግ የማይቋረጥ እንቅስቃሴ ነው። ከቢሮ እስከ ገበያ ሰውነታችን ሁሌም ለአቧራ፣ ለተለያዩ ቆሻሻዎችና በየጊዜው ለሚፈራረቁ የአየር ንብረት ሁኔታዎች የተጋለጠ ነው። ቀኑን ሙሉ ከቆሻሻ ብዛት የተጎዱትን እጅና ፊቶችን በአስተማማኝነት የሚጠብቅ ዘላቂ የንጽህና ጋሻ ክሊዮፓትራ ሳሙና ከተፈጥሮ ንጥረ ነገሮች ተሰርቶ ቆሻሻንና ባክቴሪያን በማስወገድ ለቆዳው የዕለት ተዕለት የንጽህና አጋር በመሆን ቆዳው ለስላሳና ተፈጥሯዊ ወዙን ጠብቆ እንዲቆይ የሚረዳ አዲስ ሳሙና። በራስ መተማመኑን የሚጨምረውን ክሊዮፓትራ ሳሙናን በሁሉም መሸጫ ቦታዎች በተመጣጣኝ ዋጋ ያገኙ። ክሊዮፓትራ ሳሙና፣ ንጽህና ውበት፣ ውበትም ንጽህና ነው። ለበለጠ መረጃ 6101 ይደውሉ። በታደሰ ፍላቴ ኃላፊነት የተወሰነ የግል ማህበር የቀረበ ክሊዮፓትራ ሳሙና።
5: ዘመን ገበያ የአዲስ ዓመት ኤክስፖ ተከፍቷል። እስከ ጳጉሜ 5 ይቀጥላል። አኩሪ አማላይ ምርትና አገልግሎቶች፣ ምግብና መጠጥ እንደየምርጫችሁ፣ የጌም ዞን መጫወቻዎች ለልጆቻችሁ። በዘመን ገበያ ሲገበያዩ የሸመቱት ቀድሞ ከቤት ወይ ይደርሳል። ሁልጊዜ አንድ እርምጃ ቀዳሚ ዳሸን ባንክ በሶስቱም አዳራሾችና በግቢው ውስጥ የባንክ የኤቲኤም አገልግሎቶችንም ይሰጣል። ከነሐሴ 15 እስከ ጳጉሜ 5 በ21ዱም ቀናት ተላላ ኮንሰርቶች፣ እነ ካሳሁን እሸቱ፣ ገዳ ሐምራ፣ ዚጊዛጋ፣ ስዩ መቃን፣ መሰሉ ፋንታሁን፣ አህመድ ማንጁስ፣ ሃይማኖት ግርማ፣ ሐናን አብዱ፣ ከ30 በላይ ተጋባዥ ድምፃውያን ያዝናኗችኋል። የመግቢያ ትኬቶን በቴሌብር ሲቆርጡ ዕጣ ያገኛሉ። በአንደኛ ዕጣ የኤሌክትሪክ መኪና፣ በሁለተኛ ዕጣ የቢኤምደብሊው ኤሌክትሪክ ሞተር ሳይክል፣ በሦስተኛ ዕጣ ባለ ሁለት መቀመጫ የኤሌክትሪክ ብስክሌት ይሸለማሉ። መገበያያ፣ መዝናኛ፣ መገናኛችን፣ ኤግዚቢሽን ማዕከል ሁላችን፣ ሴንቸሪ ፕሮሞሽንና ኤቨንት።
6: የአሚ ሊጎስ መለያ በሆኑት የቁጠባና የብድር አገልግሎቶች ህልሙን ያሳኩ። ከ20% ቅድመ ቁጠባ ጀምሮ ፍላጎታችሁን መሰረት ያደረገ ባነስተኛ የወለድ ምጣኔ ብድር ያገኛሉ። አሚጎስ ምን ይለየዋል ካሉ ከቁጠባው ላይ ሳይሆን ከምትበደሩት ብር ላይ ብቻ ወለድ ማሰቡ ነው። በተጨማሪም ያለምንም የወረፋ መጠበቂያ ጊዜ የብድር ፕሮሰስ መጀመር መቻላችሁ በዛሬ ዋጋ ዛሬ እንድትገዙ ያግዛችኋል። እነዚህ ልዩ አማራጮች እንዳያመልጧችሁ። ለበለጠ መረጃ በ8511 አሊያም በ0930 086830 ላይ ይደውሉልን። ገበያውን ከአሚጎስ ጋር ይቀደሙት። አሚጎስ።
7: ሰዎች አንድ ቦታን ለምን ይመርጣሉ? አንድ ጣዕምን ለምን ደግሞ ይፈልጋሉ? ምክንያቱም ጥሩ ለመመገብ ብቻ አይደለም፣ ለሚወዱት ጣዕም፣ ለሚያምኑት አገልግሎት፣ ለሚያከብሩት እንግዳ አቀባበል ነው። ማንዴላ ሃውስ ከምግብ ጠረጴዛ በላይ የጣዕም የአክብሮትና የትዝታ መዳረሻ ሆኖ ድፍን 30 ዓመት ሞላው። እንኳን አደረሳችሁ። ማንዴላ ሃውስ 30 ዓመት ቁጥር ብቻ አይደለም፣ የተገነባ እምነት እንጂ። በማንዴላ ሃውስ ዳዊት ከሻኝ ያማረጡ ጥሬ በላሁ ይበሉ። ክትፎ፣ ልዩ ልዩ ምግቦቹ በጣዕም ተጀምረው በጣዕም ይጠናቀቃሉ። ለዚህም ነው በደንበኞች ፍቅር የጸና በጣዕም የተረጋገጠ ታሪክ ሆኖ የቆየው። ያ ጣዕም ያቀባበል እስከ ዛሬ አለ፣ ታሪኩ አሁንም ይቀጥላል። በማንዴላ ሃውስ የተለወጠው ጊዜ ነው፣ የተሻሻለው አገልግሎት ነው፣ ያልተለወጠው ግን ጣዕሙ ነው። ለሰርግ፣ ለልዩ ልዩ ዝግጅቶች የኬተሪንግ አገልግሎት ይሰጣል። አድራሻ ገርጅ መብራት ኃይል ንግድ ባንክ ፊት ለፊት ይገኛል። ለበለጠ መረጃ በ0910671137 በ0985151530 ይደውሉ። የገርጅ አድባር፣ የገርጅ ስም ጠሪ። ማንዴላ ሃውስ። መልካም አዲስ ዓመት።
8: ጥሩ ነገር ደስ ይላል፣ በጣም ጥሩ ነገር ደግሞ በጣም ደስ ይላል አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ እፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት፣ ቅንጡ መዓዛ ለመቶ ሰዓታት።
9: ለ2019 ዓ.ም እንኳን አደረሳችሁ! የምስራች! ዋዜማ የአዲስ ዓመት ኮንሰርት በአዲስ ኢንተርናሽናል ኮንቬንሽን ሴንተር። ከሩቆቹ ድምፃን ሮፍናን፣ ዮሐና፣ ማስተዋል፣ የማይረሳ ልዩ አዲስ ዓመት ምሽት የሚያሳልፉበት ታላቅ የዋዜማ ኮንሰርት ሐሙስ ጳጉሜ 5 2018 በአዲስ ኢንተርናሽናል ኮንቬንሽን ሴንተር። በሮች ከቀኑ 11 ሰዓት ጀምሮ ክፍት ናቸው። ትኬቱን ቴሌብር ላይ ያገኙታል። ቅድሚያ 800፣ መደበኛ 1000፣ በር ላይ 1200፣ ቪአይፒ 3000 ብር። አዘጋጅ ሸጋ ኢቨንት።
10: ተወዳጁ ብስራት አየሩን ሲገዛ፣ እረ እናንተ ሆዬ ፕላኔቱን በዛ። ሁሉም ሰው ያውቀዋል ዓለም 9 ነው። በፕላኔታችሁ በሪዞርታችሁ ግን ፕላኔቱ 10 ነው። በአማርኛ ምቾት፣ በፈረንጅ አፍ ኮምፎርት። የት አለ ቢሏችሁ በሉ መሴ ሪዞርት። መሮጥ ካማራችሁ ይነጠፋል ትራክ። መሴ ሪዞርት ላይ፣ መሴ ሪዞርት ላይ ከቶም የለም ክራክ የሚላችሁ የኢትዮጵያ ንግድ ባንክ የመሴ ሪዞርት የክብር ስፖንሰርን መልእክት ሰምተን ተመልሰን መጣን። ቤዛይ፣ ምንድን ነው የፕሮግራማችን ሸገኑ ለምንድን ነው የተባለው ብለው ነበረ ያሉን። ከገላን ኮንዶሚኒየም ሻኪር ረዲ፣ ሰርግ ቤት ቁጥር አምሯል ሸገኑ ሲባል ሰማለሁ፣ ነገር ግን ሸገኑ ምን እንደሆነ እስከ ዛሬ ድረስ አላውቅም። ሸገኑ ምንድን ነው? እባካችሁ ቶሎ ላኳልን።
11: አዎ፣ ሸገኑ በጣም ብዙ ሰዎች በዩቲዩብ ላይ እንግዲህ ሀሳባቸውን እያጋሩ ነው የሚገኙት። ግን እኔ እንደማስበው አሁን ሽልማቱን እሸለማለሁ ወይስ መሴ? እኔ ሽልማቱን እሸለማለሁ። እኔ እኮ መልሼ ነበር።
10: አይ አንቺ ትሸለም ያለሽ፣ አንቺ በፕሮግራሙ መሪነት ኮከብ ልጅ ስለሆንሽ። አንቺ ደግሞ ሽልማቱም እንዲህ አይደለም፣ ያንቺ ወንዝ የሚያሻግር ነው።
11: ግን ወደ እኔ የሚያደላ መልስ የመለሱ አሉ። ሸገኑ ማለት ዝግጅቱ፣ መድረኩ ወይም ድግሱ ማለት ነው ያለን ሰው አለ። ድባቡ ማለት ነው ያለን ሰው አለ። እንዲሁም ደግሞ ሸገኑ ማለት የመጀመሪያው ሙሽራ ነው ሰውየው ነው ያለንም ሰው አለ።
12: ያስኬዳሉ ለቱም ሶስቱም ቾምቢ ከቀበና ደሞ ምን አለ መሰለሽ ቤዛይ ሰላም ሰላም ተወዳጆቹ መስሴና ቤዛዊት እንኳን ደህና መጣችሁ አሚታብ ሲማችን ከቀናቶች ቆይታ በኋላ ስለሰማነህ ስሞኔ ደስ ብሎናል ባለበት ሰላም ከይብዛ አለና ቾምቢ ከቀበና መስሴ አምሯል ሸገኑ ማለት ታዳሚው ሚያምራል ማለት ነው ታዳሚው ብሏል እና አስተያየቶች ግለሰቡ ሙሽራው አምሮበታል ሸገኔ ሸገኑ ነው ብለናል ወይም ደግሞ መድረኩ ድባቡ ታዳሚው ራሱ ታዳሚው አምሮበታል መደሰቻችሁ ዛሬ ነው ቀኑ አምሯል ሸገኑ ከሆነ ድባቡም ሊሆን ይችላል የሚል ነው በርካቶች የተለያዩ አስተያየቶች ቢሆኑም ባንድ ላይ ግን ሲጨፈልቅ ወደዚህ ነው የሚያደላው
11: ወደ ድባቡ አደለ
12: እጅሽልባት ዛሬ እጅሽልባት አታሳድረንም አብራችሁን ስለቆያችሁ የለተሰኞ የጳግሜ 2/13 ወር ሊመጣ እኮ እንዲሰና 2019 ሊገባ እኮ ነው
11: ቀናቶች ብቻ ቀሩን
12: ቀናቶች ብቻ 2018 ግን ቦነሴራ 2018 ሲኞሪና ቻው ቻው ቻው ቻው እያልን እየተሰነባበትን እንገኛለን በለተረቡ በሳምንቱ አካፋይ ተመልሰን እንመጣለን ፕሮግራሙን ቤዛዬ አራጌ ቤዛዬ አራጌ የሪዞርቱ ኳድሮ ዜና ዳኝ ቀበሮ የናፖሊ ቪኖ የሚላኖ ፓስታ እያቀራረበች ነው በሪዞርት ገበታ ቤዛዬ አራጌ ፕሮግራሙን እየመራችላችሁ አብራ ቆይታለች ቴክኒኩን በብቃት በጥራት አሸናፊ አበራ በማስተባበሩ የካምፖ ኖቮ ጋዜጠኛ መንግስቱ አዲሱ አብረናችሁ ቆይታ አድርገናል በዩቲዩብ ቻናል በቀጥታ ስርጭት ታሜ ለመላው ዓለም ፕሮግራሙን እያሰራጨላችሁ የአዲስ አመት ስጦታ እያቀራረበላችሁ አብረን ተጉዘናል የኢትዮጵያ ንግድ ባንክ ሶሲሶ የህብረት ኢንሹራንስ ፋንታን ቁጣጣሽ አያት ሪል ስቴት ኢትዮ ቴሌኮም ኑቢራ ህክምና ማዕከል የአዲስ አመት ኮንሰርት በሸራተን አዲስ ቤቲ ማኛ ቆሎ ኪሊዮፓትራ ሳሙና ሴንቸሪ ፕሮሞሽን እና ኢቨንት አሚጎስ የገንዘብ ቁጠባና ብድር ማንዴላ ሃውስ ኮምፎርት ቅንጡ ማዛና ዋዜማ ኮንሰርት አብሯችሁ ቆይታ ያደረጉ መልእክቶቻቸውን ከስቱዲዮ በቀጥታ በሲዲ አሹ ያሰማን አብረን ተጉዘናል ለነበረን ቆይታ ከልብ እያመሰገን በለተረቡ የሳምንቱ አካፋይ ሰው ይበለን ብለን የተወዳጁ ጣቢያ የብስራት ኤፍኤም 101.1 አዝናኝ አስተማሪ ቁም ነገር አዘል ፕሮግራሞች ከማለዳው 12 ሰዓት የወፎች ጫጫታ እስከ እኩለ ሌሊት 6 ሰዓት የነፍሳት ሲርሲርታ ወደ እናንተ መድረሳቸውን ይቀጥላሉ እንሰነባበታለን እንሰነባበታለን እንሰነባበታለን ኪሳችሁ ውስጥ አለን በሞባይላችሁ ታክሲ ውስጥም አለን በሬዲዮናችሁ ቢሮአችሁ ውስጥ አለን በኮምፒውተራችሁ መላው ዓለም አለን በሳተላይታችሁ መሳፈር መሳፈር ብቻ ነው ሪዞርት ሪዞርት ሪዞርት መስሴ ሪዞርት ብላችሁ
13: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም አዲስ አመት ሲመጣ በልጅነታችን የምናውቃቸው ድምጾች የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ አመት እንኳን አደረሰን ለአዲስ አመት ከውጭ ሀገር ገንዘብ ሲላክልዎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትልዎታለን አዲስ አመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ መልካም አዲስ አመት የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ
14: ሰማይ ምድሩ ሲጠራ አረንጓዴ ለብሶ ተስፋን ሲያለመልም በየመስኩ አደይ ሲፈነዳ መኖር ነገን ያስናፍቃል አዲስ ተስፋን ብሩህ ነገን ከወዲሁ ያስመኛል ታዲያ ዛሬን ከርሶ ጋር ባሮነት እየሰራ ነገን የተሻለና አስተማማኝ ለማድረግ የዞትር አጋሮ የሆነው ብሔራዊ የኢትዮጵያ ኢንሹራንስ ኩባንያ አክሲዮን ማህበር ናይስ እንኳን ከዘመን ዘመን በሰላምና ጤና አሸጋገሩት ይያልን ኩባንያችን ከዘርፈ ብዙ የኢንሹራንስ አማራጮችና ከላቀ አገልግሎት ጋር ለንብረቶ ለህጋዊ ኃላፊነቱ ዋስ በመሆን እርሶን ለማገልገል ከመቼውም ጊዜ በበለጠ ራሱን አደራጅቶና በቴክኖሎጂ አራቆ የእርሶን መምጣት በጉጉት ይጠባበቃል። ለማንኛውም የኢንሹራንስ ፍላጎቶ ናይስ ይሁን ምርጫው። ስናገለግሎ ደስ ይለናል። መልካም አዲስ ዓመት። ጤና፣ በረከት፣ ሀብትና ንብረት ያድለልን። ብሔራዊ የኢትዮጵያ ኢንሹራንስ ኩባንያ አክሲዮን ማህበር ናይስ።
4: ዲሳመስ ሲመጣ ደመናው ገፎ አዲስ አይ ስትወጣ እኛም ሮቤሎች እንደሁሌው በብራልና ቆጠቆጣቹ ከናንተ ጋር አለን። ከዘመን ጋር አብረው የሚራመዱ ውበት ከጥንካሬ አጓደው ያዙ የቤቶን የንጻውንና የንግድ ተቋሙን ውበት ሙሉ የሚያደርጉ መብራቶችና የኤሌክትሪክ ቃዎች ከሮሜል ኤሌክትሪካል በብርካታ ማራጭ ያገኛል። በብራንዳችን ሮቤል ከውጭ ሀገር ያስመረትናቸው ብሎም በሀገር እጅ ያመረትናቸው የኤሌክትሪክ ቃዎቻችን ስለአገልግሎታችን በልበ ሙሉነት የሚመሰክሩላችሁና ከረጅም አመት ዋስትና ጋር የቀረቡ ናቸው። የኤሌክትሪክ ደህንነት ላይ ስጋት እንዳይ ገባው የሮሜል አስተማማኝ ብሬከሮች፣ ኃይል ለሚፈልጉ ቃዎች ሄቪ ዲቲ ስዊች፣ የኤሌክትሪክ መስመሩን አደራጅቶ የሚያስቀምጥ ዲስትሪቢዩሽን ቦርድ፣ አቧራና እርጥበት የማይበግረው ሊነር ላይት፣ ውበትና አገልግሎትን አጣምሮ የያዙ በርካታ አማራጭ ኤልኢዲ ስፖት ላይት፣ ማሰማመርና ማደማመቅ ሲፈልጉ የልቦን የሚያደርሱ ዲኮሬቲቭ ላይቶችንና ሌሎች በርካታ ምርቶቻችን በብዙ አማራጭ ሁሌም በሮሜል ያገኛሉ። በዓልን አስመልክቶ በተመረጡ ቃዎች ላይ ልዩ ቅናሽ አድርገን እንጠብቆታለን። አዲሱ ዓመት ብርሃን ይሁንልን። ሮሜል ኤሌክትሪካል፣ መልካም አዲስ ዓመት።
15: አዲሱን ዓመት ያንጎ ዴሊቨሪ ጋር እዚህ አዲስ ዓመት ማንኛውንም እቃ በያንጎ ዴሊቨሪ ይላኩ። ትንሽም ሆነ ትልቅ እኛ እናደርሳለን። የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ ያገኙ። እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ ዓመት ስጦታ ከያንጎ ያገኛሉ። ማሳሰቢያ፣ ያንጎ መረጃ አገልግሎት ነው። ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል። ቅናሹ አዲስ አበባ እስከ መስከረም 4 2019 ዓ.ም ድረስ ይቆያል። አዲስ ተጠቃሚዎች በስድስት ዴሊቨሪዎች ላይ 25% ወይም እስከ 150 ብር ቅናሽ እና በሁሉም ተጠቃሚዎች በሶስት ዴሊቨሪዎች ላይ 15% ወይም እስከ 100 ብር ቅናሽ ያገኛሉ።
16: አንጋፋው ኩባንያ ዋሪት ከፍተኛ ጥራት ያላቸውን የውሃ ማጣሪያ ፊልተር በብዛት በማስገባት ለክቡራን ደንበኞቹ ማቅረቡን ሲገልጽ በደስታ ነው። እነዚህን የውሃ ማጣሪያ ፊልተር በሁሉም የሽያጭ ማዕከሎቻችን ያገኛሉ። ክቡራን ደንበኞቻችን እባክዎን ከስድስት ወር በላይ የተገለገሉባቸውን የውሃ ማጣሪያ ፊልተር በአዲስ እንዲቀይሯቸው እንመክራለን። ለተጨማሪ መረጃ በ0911 21 0706 አሊያም 07 ይደውሉ። ዋሪት ዝ
17: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላት በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻውም ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
18: ማዕድ ሲሰናዳ፣ ውበት ሲፈስ፣ ደስታው በቤቶ ሲነግስ፣ ቡና ሳህን ማዕዳችን በቡና ሳህን ደምቋል። ውበቱ ለአይን ማረፊያ፣ ጥንካሬው ለቤቶ ኩራት፣ ጥራቱ ኤክስፖርት ስታንዳርድ። ቡና ሳህን በኢትዮጵያውያን እጅ 100% ከሜላማይን የተሰራ ለጤናው ተስማሚ በሆነ ጥሬ ዕቃ በጥበብ የተመረተ ቡና ሳህን ለሚፈልጉት አገልግሎት የሚስማማ የመመገቢያና የሾርባ ሳህን፣ ለወጥ ማቅረቢያ፣ ለኬክና ለኩኪስ ማቅረቢያ የሚሆኑ ሳህኖች በጥንቃቄና በጥራዝ ይዞላችሁ ቀርበዋል። ቡና ሳህን በሚያማምሩ ቅርጽና ቀለማት የተዋበ በላቀ ጥራትና በተመጣጣኝ ዋጋ ይዘን ቀርበናል። በአዲስ አበባ በመርካቶ እንዲሁም በተለያዩ የክልል ከተሞች በሁሉም የገበያ ማዕከላት ቡና ሳህንን ያገኛሉ። ልብ ይበሉ፣ በተመሳሳይ ምርት እንዳይጭበረበሩ ቡና ሳህንን ሲሸምቱ ከጀርባው ቡና ፕሌት የሚል ስያሜ መኖሩን ያረጋግጡ። ቡና ሳህን የማዕዳችን በረከት፣ የአብሮነታችን ውበት፣ ሁልጊዜም አብረናችሁ ነን። ቡና ሳህን ለማዕዳችን ከቅርጫን ሸግሩ።
19: በንግድ ዓለም እድል እንደ ነፋስ ናት። ሲመጣ በጊዜው መያዝ ይጠይቃል። ዛሬ የተከፈተ በር ነገ ሊዘጋ ይችላል። ያልተያዘ እድል ደግሞ አልፎ የሚሄድ የህልም ክንፍ ነው። ለንግዱ እድገት የሚያስፈልገው ጊዜን የሚረዳ ድጋፍ ነው። ንስር ማይክሮፋይናንስ ምቹና ፈጣን የብድር አገልግሎት ይዞሎት ቀርበዋል። ንግዶን ለማስፋፋት ለመኪና መግዣ፣ ለቤት መግዣ፣ ለቤት መስሪያ፣ ለቤት ማደሻ፣ ማሽነሪና መሳሪያዎችን ለመግዛት፣ ጥሬ ዕቃ ለማቅረብ፣ የስራ ማስኬጃ ወጪዎችን ለመሸፈን፣ አዳዲስ የንግድ እድሎችን ለመፍጠርና የእድገት ራዕዩን እውን ለማድረግ ንስር ሁሌም ከጎኑ ነው።
13: ዛሬውኑ በአቅራቢያው ያለውን የንስር ማይክሮፋይናንስ ቅርንጫፍ ይጎብኙ ወይም በስልክ ቁጥር 0115500700 ወይም በ9404 ይደውሉ። ንስር ማይክሮፋይናንስ የሁላችንም ሀብት።
9: እስኪ እስኪ ጫነው ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት ፍጥነት አራ ፍጠሩ። እንደዛ ስለቀስ እቃዎች እንዳይበላሹ።
20: አባ ወዴት ልንሄድና?
21: እንዴ ጎረቤቴ ወዴት ነው?
9: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባለ ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
15: አዲሱን ዓመት ከአንጎ ዴሊቨሪ ጋር። በዚህ አዲስ ዓመት ማንኛውንም እቃ በአንጎ ዴሊቨሪ ይላኩ። ትንሽም ሆነ ትልቅ እኛ እናደርሳለን። የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ ያገኙ። እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ ዓመት ስጦታ ከአንጎ ያገኛሉ። ማሳሰቢያ፣ አንጎ መረጃ አገልግሎት ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል። ቅናሹ በአዲስ አበባ እስከ መስከረም 4 2019 ዓ.ም ድረስ ይቆያል። አዲስ ተጠቃሚዎች በስድስት ዴሊቨሪዎች ላይ 25% ወይም እስከ 150 ብር ቅናሽ እና በሁሉም ተጠቃሚዎች በሶስት ዴሊቨሪዎች ላይ 15% ወይም እስከ 100 ብር ቅናሽ ያገኛሉ።
22: ዲሳመ ሲመጣ ደመናው ገፎ አዲስ ፀሐይ ስትወጣ እኛም ሮቤሎች እንደሁሌው በብርሃን ልናንቆጠቆጣችሁ ከእናንተ ጋር አለን። ከዘመን ጋር አብረው የሚራመዱ ውበት ከጥንካሬ አዋህደው የያዙ የቤትዎን የሕንፃውንና የንግድ ተቋሙን ውበት ሙሉ የሚያደርጉ መብራቶችና የኤሌክትሪክ እቃዎች ከሮሜል ኤሌክትሪካል በበርካታ አማራጭ ያገኛል። በብራንዳችን ሮሜል ከውጭ ሀገር ያስመረት ናቸው ብሎም በሀገር እጅ ያመረት ናቸው የኤሌክትሪክ እቃዎቻችን ስለ አገልግሎታችን በልበ ሙሉነት የሚመሰክሩላቸውና ከረጅም ዓመት ዋስትና ጋር የቀረቡ ናቸው። የኤሌክትሪክ ደህንነት ላይ ስጋት እንዳይገባ የሮሜል አስተማማኝ ብሬከሮች፣ ኃይል ለሚፈልጉ እቃዎች ሄቪ ዲቲ ስዊች፣ የኤሌክትሪክ መስመሩን አደራጅቶ የሚያስቀምጥ ዲስትሪቢሽን ቦርድ፣ አቧራና እርጥበት የማይበግረው ሊነር ላይት፣ ውበትና አገልግሎትን አጣምሮ የያዙ በርካታ አማራጭ ኤልኢዲ ስፖት ላይት፣ ማሰማመርና ማደማመቅ ሲፈልጉ የልቦን የሚያደርሱ ዲኮሬቲቭ ላይቶችንና ሌሎች በርካታ ምርቶቻችን በብዙ አማራጭ ሁሌም በሮሜል ያገኛሉ። በዓልን አስመልክቶ በተመረጡ እቃዎች ላይ ልዩ ቅናሽ አድርገን እንጠብቆታለን። አዲሱ ዓመት ብርሃን ይሁንልን። ሮሜል ኤሌክትሪካል፣ መልካም አዲስ ዓመት። We'll be right back.

0: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
1: ወዳጅ ዘመድ ጥልቅ ፍቅር ሲገለጥ የልብ መሻት እውን ሲሆን ያሰቡት ያለሙት ሲሳካ ከውጭ አገር ሆነው አጋርነቱን ለሚወዷቸው ለመግለጽ ሲሹ ለፍቅሩ መግለጫ ገንዘብ ይልካሉ። ወጋገን ባንክ ከውጭ አገር በደሃብሽር፣ ዌስተርን ዩኒየን፣ መኒግራም፣ ማስተር ካርድ እና ሌሎችም ዓለም አቀፍ የገንዘብ አስተላላፊ ድርጅቶች በኩል የሚላክሉትን ገንዘብ ከወጋገን ባንክ ሲቀበሉ እንዲሁም የውጭ አገር ገንዘብ ሲመነዝሩ በዕለቱ የመግዣ ምንዛሬ ዋጋ ላይ የ10% ጉርሻ ጨምሮ ገንዘቡን በፍጥነት ያስረክቦታል። ምን እሱ ብቻ በወጋገን ስዊፍት አድራሻ ወጋይታ የሚላክሉትን ገንዘብ መድረሱን ወደ ባንክ መሄድ ሳያስፈልጉ በወጋገን ሞባይል ስዊፍት GPI የዓለም አቀፍ ክፍያ መከታተያ ስርዓት ባሉበት ሆነው በቀላሉ መከታተል ይችላሉ። ደንበኝነቱን በሚመጥን ቀልጣፋ መስተንግዶ ዳጎስ ጋር ጉርሻ ጋር እንጠብቆታለን። በወጋገን ይቀበሉ፣ በወጋገን ይመንዝሩ፣ ፈጥነው የጉርሻው ተቋዳሽ ይሁኑ። ወጋገን ባንክ
0: ብስራት የኢትዮጵያውያን ኩራት።
2: የብስራት 12 ነው።

0: ይህ ብስራት 12 ነው።
1: እለቱ ጳጉሜ 2 ቀን 2018 ዓመተ ምህረት ነው። ጣቢያው ደግሞ ብስራት FM 101.1 የብስራት 12 የመረጃ ሰዓታችን ተጀምሯል። ባለፉት 12 ሰዓታት ከሀገር ውስጥና ከባህር ማዶ የተሰሙ መረጃዎችን እናነሳለን። ስፖርትም ሰዓቱን ጠብቆ ይደምጣል። አዳዲስ መረጃዎች አሉን። አሸናፊ አበራ የቴክኒክ ስርጭቱን እየተቆጣጠረን፣ የሚካኤል ጻሃይ መረጃዎቹን እየነገርኳችሁ አብረናችሁ ቆይታ እናደርጋለን። አብራችሁን ልትቆዩም በአክብሮት እንጠይቃለን። ካገሩስ መረጃዎች ጀምራለሁ። ኢትዮጵያ ከአፍሪካ ሁለተኛ ከዓለም አምስተኛ የአበባ ላኪ ሀገር መሆኗ ተነገረ። ይህ የሆርቲካልቸር ኢንቨስትመንት አነስተኛ መሬት የያዘ ግን ያለው ሀገራዊ አበርክቶ ከፍተኛ መሆኑን ግብርና ሚኒስቴር አስታውቋል። ግብርና በሁለት የሚከፈል ሲሆን የመጀመሪያው አነስተኛ አምራቾች፣ ሁለተኛው ደግሞ የግብርና ኢንቨስትመንት እንደሚባል ለብስራት ሬዲዮ ተናገሩት በግብርና ሚኒስቴር የግብርናና ኢንቨስትመንትና ግብይት መሪ ስራ አስፈጻሚ ዶክተር ደረጃ አበበ። አሁን ባለው አደረጃጀት የግብርና ኢንቨስትመንት አራት ክፍሎች አሉት። ከነዚህ ውስጥ ሆርቲካልቸር ኢንቨስትመንት የሚባለው አንዱ መሆኑን አስታውቀዋል። የሆርቲካልቸር ኢንቨስትመንት እንደ ሀገር በግብርና ከተሸፈነ ውስጥ 1650 ሄክታር መሬት በአበባ ኢንቨስትመንት መያዙ አነስተኛ ያስብለዋል ሲሉ የአብራሩት ዶክተር ደረጀ ሀገራዊ አበርክቶው ግን ከፍተኛ ነው ብለዋል። በዚህ ሄክታር መሬት ላይ ኢትዮጵያ ከአፍሪካ ሁለተኛ የአበባ ሀገር ላኪ ናት። ከዓለም ደግሞ አምስተኛ ደረጃ ላይ ትገኛለች። አንደኛው የሆርቲካልቸር ኢንቨስትመንት ከ2000 በላይ በሆኑ ኢንቨስተሮች የተያዘ ነው የተባለ ሲሆን ሆርቲካልቸር አበባ፣ አትክልትና ፍራፍሬን ያካትታል ተብሏል። ዘገባው የትዕግስት ትላቀው ነው። በኢትዮጵያ ከ46 በመቶ በላይ የሚሆኑ ወጣቶች በሱስ ተጠቂ መሆናቸው ተነገረ። በኢትዮጵያ የወጣቶች የሱስ ተጠቃሚነት በከፍተኛ ደረጃ ላይ መድረሱን በቅርቡ የተደረገ አንድ ሀገራዊ ጥናት አመላክቷል። በጥናቱ መሰረት ከ15 እስከ 24 በሚሆን የዕድሜ ክልል ውስጥ የሚገኙ ወጣቶች የሱስ ተጠቂ መሆናቸው ተረጋግጧል ሲሉ በቅዱስ ጳውሎስ ሆስፒታል የአእምሮ ሕክምና ስፔሻሊስት የሆኑ ዶክተር አስካለማርያም ቢክስ ለብስራት ሬዲዮ ተናግረዋል። እንደ ዶክተር አስካለማርያም ገለጻ በወጣቶች ዘንድ የአልኮል ተጠቃሚነት ሱስ ከፍተኛውን ድርሻ ይዟል። ሲጋራና ጫትን ጨምሮ ለማስታገሻነት በጥንቃቄ የሚወሰዱ መድኃኒቶችን ወጣቶች ለሱስ እንደሚጠቀሙበት ተገልጿል። ወጣቶች ራሳቸውን ከሱስ ለመጠበቅ እርስ በእርስ መረዳዳት፣ ጊዜያቸውን ትርጉም ባላቸው ነገሮች ማሳለፍ፣ ስፖርት መስራትና በሌሎች የበጎ ፈቃድ አገልግሎቶች ላይ መሳተፍ እንዳለባቸው ተነግሯል። የሱስ ተጠቂነት የሚያስከትለው ጫና ቀላል አለመሆኑን የሚያስረዱት ስፔሻሊስቷ ተጋላጭ የሆኑ ሰዎች ለራሳቸው ቅድሚያ በመስጠት ሕክምና ማድረግ እንዳለባቸው ማስገንዝበዋል። ዘገባው የመባወር ቀን ነው። ለአዲስ ዓመት ከ4000 በላይ የእርድ እንስሳትን እንደሚያቀርብ የአዲስ አበባ ቄራዎች ድርጅት አስታወቀ። የአዲስ አበባ ቄራዎች ድርጅት የዘንድሮውን የአዲስ ዓመት በዓል አስመልክቶ በዛሬው ዕለት ለመገናኛ ብዙሃን ባለሙያዎች መግለጫ ሰጥቷል። የአዲስ አበባ ቄራዎች ድርጅት ዋና ስራ አስኪያጅ ኮማንደር አህመድ መሐመድ ለብስራት ሬዲዮ እንደገለጹት ተቋሙ በመጪው የአዲስ ዓመት በዓል 4500 የቁም እንስሳትን እርድ ለማከናወን ዝግጅት አጠናቋል። ከነዚህ መካከል ከ3000 በላይ በሬዎችና ከ1500 በላይ በግና ፍየሎች እርድ እንደሚከናወን ተገልጿል። የከተማዋ ነዋሪዎችም በግና ፍየልን በ300 ብር እንዲሁም በሬዎችን ደግሞ በ2100 ብር የቄራ እርድ አገልግሎት ማግኘት እንደሚችሉ ነው የተጠቀሰው። ህብረተሰቡ ጥራታቸውና ደህንነታቸው የተጠበቁ ስጋዎችን እንዲያገኝ ወደ ቄራዎች ድርጅት መምጣት እንደሚገባውም ጥሪ ቀርቧል። በበዓሉ የአቅርቦት እጥረት እንዳይኖርና ያልተገባ የዋጋ ጭማሪ ለመከላከል በአዲስ አበባ በሚገኙ የሸማቾች ህብረት ስራ ማህበራት ስጋ ቤቶች 1 ኪሎ የበሬ ስጋ 1200 ብር ሆኖ ለሽያጭ እንደሚቀርብ ተቋሙ ገልጿል። ዘገባው የቅድስት ደጀኔ ነው። ከማረሚያ ቤት ከተፈታ በሶስተኛ ቀኑ የአምቡላንስ ተሽከርካሪ ቁልፍ የሰረቀው ግለሰብ በጽኑ እስራት ተቀጣ። ከዚህ ቀደም በተጣለበት የፍርድ ውሳኔ መሰረት በማረሚያ ቤት ቆይታ የእስር ጊዜውን አጠናቆ በወጣ በሶስተኛ ቀኑ በድጋሚ በስርቆት ወንጀል የተከሰሰው አቶ ያሬድ ገብረ ሚካኤል የተባለው ግለሰብ መሆኑን የአክሱም ከተማ ፖሊስ አስታውቋል። የማዕከላዊ ዞን አቃቤ ሕግ ቢሮ እንዳስታወቀው ተከሳሹ ወንጀል ድርጊቱን የፈጸመው ነሐሴ 26 ቀን 2018 ዓ.ም በአድዋ ከተማ በሚገኝ አንድ ሆስፒታል ያለችን እህቱን ለመጠየቅ የመጓጓዣ ገንዘብ እንደሌለው በመግለጽ በአድዋ ከተማ ቀይ መስቀል ማህበር አምቡላንስ ተሳፍሮ በመጓዝ ላይ በነበረበት ወቅት ነው። ግለሰቡ በተሳፈረበት አምቡላንስ ውስጥ ተቀምጦ የነበረውን የተሽከርካሪውን ቁልፍ ሰርቆ ከተሰወረ በኋላ በጸጥታ አካላት በተደረገ ክትትል በአክሱም ከተማ በቁጥጥር ስር ውሎ መገኘቱም ተገልጿል። የአክሱም ከተማ ፖሊስ ወንጀል ፈጻሚውን እጅ ከፍንጅ ይዞ በቁጥጥር ስር በመዋሉ አስፈላጊውን ማጣራት በማጠናቀቅ መዝገቡን ለአቃቤ ሕግ አቅርቧል። ጉዳዩን ሲከታተል የቆየው የአክሱም ከተማ ፍርድ ቤትም ነሐሴ 27 ቀን 2018 ዓ.ም በዋለው ችሎት የቀረበበትን የሰነድና የሰው ማስረጃ መርምሮ ግለሰቡ በተከሰሰበት የስርቆት ወንጀል ጥፋተኛ ሆኖ በመገኘቱ በስድስት ዓመት ከስድስት ወር ጽኑ እስራት እንዲቀጣ ወስኖበታል። ዘገባው የሰብል አበበ ነው። ፓዮነር ዲያግኖስቲክ ሴንተር ለተከታታይ 5 ቀናት የሚቆይ ነጻ የሲቲ ስካን አገልግሎት መስጠት ጀመረ። ፓዮነር ዲያግኖስቲክ ሴንተር የአዲስ አመት በዓልን ምክንያት በማድረግ ከጳጉሜ 1 እስከ 5 ቀን 2018 ዓ.ም ምረት ለተከታታይ 5 ቀናት የሚቆይ ነጻ የሲቲ ስካን ምርመራ አገልግሎት ለህብረተሰቡ መስጠት መጀመሩን አስታውቋል። የፓዮነር ዲያግኖስቲክ ሴንተር መስራችና ስራ አስፈጻሚ አቶ ብሩክ ፈቃዱ ለብስራት ሬዲዮ እንደተናገሩት ለሁለት አስርት ዓመታት ያክል ከኢትዮጵያ ጤና ስርዓት ጋር በመሆን እየሰራ እንዲገኛልም ብለዋል። ድርጅቱ የማህበራዊ ኃላፊነቱን ለመወጣት ያዘጋጀው ይህ ነጻ ምርመራ ድል በተመረጡ ቅርንጫፎች የሚሰጥ ሲሆን አገልግሎቱን ማግኘት የሚፈልጉ የህብረተሰብ ክፍሎች በ9485 የጥሪ ማዕከል ደውለው መመዝገብ ይችላሉ። ነጻ አገልግሎቱ የምርመራውን ክፍያ ብቻ የሚሸፍን ሲሆን ከህክምና ጋር ተያያዥነት ያላቸው የፍጆታ ቁሳቁሶች ወጪዎችን እንደማያካትት ተገልጿል። ይህ ነጻ አገልግሎት የሚሰጠው ሃሌሉያ ሆስፒታልና በቤተዛታ ሆስፒታሎች በሚገኙ ቅርንጫፎች መሆኑም ተነግሯል።

0: ባለፉት 12 ሰዓታት የተሰሙ መረጃዎችን እየነገርናችሁ እንገኛለን። ወደ ውጭ መረጃዎች አልፈናል። ቅድሚያም በኬንያ እንጀምራለን። የኬንያ መንግስት በሀገሪቱ ውስጥ በውጭ ሀገር ዜጎች የሚተዳደሩ ትናንሽ የችርቻሮ መደብሮችንና የጎዳና ላይ ንግዶችን ለመዝጋት ጥብቅ እርምጃ መውሰድ ጀምሯል። ፕሬዚዳንት ዊሊያም ሩቶ በናይሮቢ በሚገኘው የስቴት ሀውስ ከጥቃቅን አነስተኛና መካከለኛ የንግድ ድርጅት ነጋዴዎች ጋር ባደረጉት ንግግር ትንንሽ የችርቻሮ ንግዶችና የጎዳና ላይ ንግድ ሙሉ በሙሉ ለኬንያውያን ብቻ ሊፈቀዱ እንደሚገባ አሳስበዋል። ፕሬዚዳንቱ አያይዘውም የውጭ ባለሀብቶች ከፍተኛ ካፒታልና ኢንቨስትመንት በሚጠይቁ የንግድ ዘርፎች ላይ መሳተፍ እንደሚችሉ ገልጸው፣ ነገር ግን ከኬንያውያን ጋር በችርቻሮና በጎዳና ንግድ መወዳደር የለባቸውም ብለዋል። ይህንን ውሳኔ ተከትሎ ባለስልጣናት ከዛሬ መስከረም 7 ቀን 2026 ጀምሮ በውጭ ዜጎች የሚመሩ ትናንሽ ንግዶችን እንዲዘጉ ትዕዛዝም ሰጥተዋል። ትራምፕ በኢራን ማለቂያ የሌለው ጦርነት ደቅነዋል ሲሉ የቀድሞ የአሜሪካ መከላከያ ሚኒስትር ተናገሩ። አሜሪካና እስራኤል በኢራን ላይ የሚያካሂዱ ጦርነት ለተጨማሪ 6 ወራት ሊራዘም እንደሚችል የመከላከያ ሚኒስትሩ አክለዋል። ፓኔታ ከዘ ጋርዲያን ጋዜጣ ጋር ባደረጉት ቃለ ምልልስ ግጭቱ በመካከለኛው ምስራቅ እንደ ኢራቅና አፍጋኒስታን ሁሉ ሌላው ያልተሳካ ጦርነት ለመሆን በሚያስችል መንገድ ላይ እንደሚገኝ ተናግረዋል። ጦርነቱ እልባት ሳያገኝ ለተጨማሪ 6 ወራት ለመቀጠል እድል እንዳለውም ተናግረዋል። አክለውም የዋሽንግተን ሌሎች ጠላቶች አሁን ላይ ሀገራችንን ለመከላከል ያለንን ወታደራዊ አቅም በብቃት ከመተግበር አኳያ ድክመታችንን እያዩ ነው ሲሉ ገልጸዋል። በሆርሙዝ ወሽመጥ ያለውን እልባት ያላገኘ ፍጥጫና በትራምፕ በኩል ሐሰተኝነቱ የተረጋገጠው የድል አድራጊነት መግለጫ የአሜሪካው ፕሬዚዳንት ተአማኒነት እንዳይኖራቸው አድርጓል ሲሉ ፓቴና ተናግረዋል። በማያሚ አውሮፕላን ማረፊያ የአማዞን የጭነት አውሮፕላን በመከስከሱ 5 ሰዎች ሞቱ። የአማዞን ኤር የጭነት አውሮፕላን በማያሚ ዓለም አቀፍ አውሮፕላን ማረፊያ ለማረፍ ሲሞክር ተከስክሷል። በአደጋው የ5 ሰዎች ህይወት ሲያልፍ፣ በሌሎች 5 ሰዎች ላይ ደግሞ ከባድ የአካል ጉዳት ደርሷል። አማዞን የደረሰውን ነገር ለመረዳት ከአካባቢው ባለስልጣናትና ኃላፊዎች ጋር በቅርበት እየሰራ መሆኑን ገልጿል። ህይወታቸው ያለፈው ሰዎች በአውሮፕላን ውስጥ ወይም መሬት ላይ የነበሩ ስለመሆናቸው እስካሁን በግልጽ የታወቀ ነገር የለም። የማያሚ ዴድ ካውንቲ ከንቲባ ዳንኤላ ካቫ እሁድ ምሽት በሰጡት ጋዜጣዊ መግለጫ ላይ ቢያንስ 5 ሰዎች ህይወት ሲያልፍ ሌሎች 5 ሰዎች ቆስለዋል ብለዋል። ከቆሰሉት 5 ሰዎች መካከል የ3ቱ ሁኔታ አሳሳቢ መሆኑን የማያሚ የእሳት አደጋ መከላከያ ኃላፊ ራይድ ጃዳላህ ተናግረዋል። ከቆሰሉት ውስጥ ጥቂቶቹ መሬት ላይ በነበሩ ተሽከርካሪዎች ውስጥ ተጣብቀው ስለነበር በእሳት አደጋና በነፍስ አድን ሰራተኞች መውጣት አስፈልጓቸው እንደነበር ጃዳላህ አስረድተዋል። ባለስልጣናት የአደጋውን መንስኤ ለማወቅና ገና መሆኑን በብሔራዊ የትራንስፖርት ደህንነት ቦርድ ምርመራ እንደሚደረግበትም ጨምረው ተናግረዋል። ኤፍኤም 101.1 ላይ ነው ያላችሁት። የብስራት 12 የመረጃ ሰዓታችን ደግሞ እየተደመጠ ይገኛል። መልእክቶችን አድምጠን ስንመለስ እንቀጥላለን።
1: ይሄማ ድሮ ነበረ፣ ዘንድሮማ እድሜ ለንባክ። ሎሚ ተራ ዘምኖና ቀልጥፎ ንብ ተራ ሆኖ ከች ብሏል። በአገልግሎት አይነቱም የደንበኞቹ ኩራት ለመሆን በቅቷል። ንብ ተራ ኦንላይን በታታሪዋ ንብ ጥላ ስር ከያዛቸው አገልግሎቶች መካከል የኪራይ አለፈ አላለፈም እንግልትን ከስሩ ነቅሎ ለህንፃ ባለቤቶች፣ ለተከራዮችና ለህንፃ አስተዳዳሪዎች ንብ ተራ ህንፃ አስተዳደር ሁነኛ እፎይታ ሆኗል። ንብ ተራ አስኳላም ወላጆች የትምህርት